0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ክቡራትና ክቡራን አድማጮቻችን ሀግሸቦት መልካም የሰኔ ማይረር አመት በዓል ይሁንላችሁ ይሁንልን። ጤና ይስጥልን፣ እንደምን አደራችሁ። ከዚህ በመቀጠል በዓሉ ከመግባቱ በፊት ያዘጋጀሩን ፕሮግራሞች እናቀርባለን። ከሁለገብና መልካም ስራ ባለሙያ ጀንበር መንግስቴ ወይም ኡሪ ከበደ ጋር ወቅታዊ ዘገባና በሀገረ ኢትዮጵያ በገጠር መንደሮች ቆይታችን ትዝታችን እንቃኛለንና ኡሪ ከበደ ወይም ጀንበር መንግስቴ ጤና ይስጥልን፣ እንደምን አደርክ?
1: ጤና ይስጥልኝ ኢሳያስ አብርሃም ወይም ደግሞ ሻያው ደጉም ጓዴ ወንድሜ እንደምን አለ እያልኩኝ እንዲሁም ለህዝብ እስራኤል በሙሉ ይሄን በዓል ሀገሸቦት ወይም የሰኔ ማይረር የደስታ የፌስታ የሰላም የፈገግታ በዓል እንዲሆንልን እየተመኘሁ እና አመሰግናለሁ።
0: አዎ ሁላችን በአመት በዓል እናከብራለን እና እንግዲህ ይህንን አስቀድመን እንዳስታወስ ነው ለአድማጮቻችን ትናንት ሐሙስ ጧት ላይ የተዘጋጀ ፕሮግራም ስለሆነ ነው እንኳን እንደምን አደራችሁ ያልነው ጧት ላይ ያዘጋጀ ነው ቅንብር በመሆኑ ነው እና በጎ ነገር እንግዲህ ብለን ነው እንግዲህ ይህን ጀምር ነው እና እንግዲህ ያለው የሁለገብና መልካም ስራ ባለሙያ ኡሪ ከበደ ወይም ጀንበር መንግስቴ በሀግሸቦት ሳሚያ እስኪ እንዲያው የመካከለኛው ምስራቅ ወቅታዊ ጉዳዮችን እንዳስሰው በሰሜኑ ክፍለ ሀገር ጦርነቱም አሁንም እንደቀጠለ ነው እና እስኪ እንዲያው አስተያየትህ እንዴት ይታያል?
1: በመጀመሪያ ደረጃ በጣም አመሰግናለሁ። እንግዲህ ምንድነው አሁንም ምንድነው የሚባለው ልጅ የሚማር ከቤተሰቡ ከቤቱ ነው። እኛም ደግሞ መጀመሪያ መነሻ አድርገን ማውራት ያለብን ያለነበትን አገር ነው። ፊት መቀመጫዬን እንዳለች ጅንጀሮ አሁንም በመካከለኛው ምስራቅ እና በእስራኤል አገር አጠቃላይ ሚድል ኢስት ብለን በምንጠራው ያለው ሁከት ያለው አለመረጋጋት ሁኔታ በጣም ለእኛ ለእስራኤል ዜጋ ብቻ ሳይሆን ዓለምንም የሚያሰጋ ደረጃ ነው የነበር። አሁን ግን ቀስ በቀስ እንቁላል በእግሩ ሄዳ እንደሚባለው እየተረጋጋ እየሄደ ነው። ሆኖም ግን በመረጋጋትም ባይኖር ያው በሰሜኑ ክፍል ስንሄደው በተለይ በሊባኖን ወይም በሊባኖስ የሂዝቡላ የሽብር ፈጠራ ድርጅት በከፍተኛ ደረጃ ጉልበታቸውን አጠናክረው እንደቀጠሉ ሲሆን የእስራኤል የመከላከያ ሰራዊት ደግሞ አይጥብቅ ስትል ድመት እያነቀ እንደሚጥላቸው እንደዚሁ የእስራኤል የመከላከያ ሰራዊትም ራስ ራሳቸውን እያላቸው ይገኛል። በዚያም በምትኩም ደግሞ ከእነሱ መቶ ከእኛ አንድ ሲጠፋ የእኛ አንድ ሺ እንደ ጠፋ ነው የሚቆጠር። ለምን የእስራኤል ወታደሮች ምርጥ ናቸው። እስራኤል ብለን የምንጠራው ህዝብ የእግዚአብሔር የበክር ልጅ ነው። እንደ ሌሎች በግፍ ጨፍጫፊ አይደለም። ለሰው አዛኝ ርህራህ ያለው ስለሆን አዎ ወደ 12 ወታደሮችን ነው አሁን ተኩስ ስምምነት ያቁም ከተባለም እንኳ የህይወት መሳውትነት ከፍለዋል እና ለወንድሞቻችን ነፍስ ይማር ለሙታን ቤተሰቦች ደግሞ መጽናናት እንመኛለን።
0: አሜን። አሁን እዚህ ላይ እኮ ያለው ችግር በሰሜኑ ከሂዝቡላ ሊባኖስ ከሚገኘው ሽብር ፈጣሪ ድርጅት ጋር የእስራኤል መከላከያ ሰራዊት መደበኛ ጦር ሰራዊት ነው የእስራኤሉ። ይሄ ሽብር ፈጣሪ ድርጅት ግን በእውነትም እየወነጨፈ ያለው ያለ ሰው የሚንሰፋ አውሮፕላን ልበለው ተንሳፋፊና ቦምብ የተጠመደበት ነው። በዚህ እያጠቃ ያለበት ሆኖ የሚተኩስበት ቦታ እኮ መደበኛ በጦር ሜዳ ላይ ሆኖ አይደለም እኮ ከመኖሪያ ሰፈሮች መኖሪያ ቤት ውስጥ ህጻናት፣ ሴት ሽማግሌ ከሚኖሩበት ነው እየወነጨፈ ያለውና ለዚህ መፍትሄ አልተገኘለት እንዴት ተዋለ?
1: ይኸውልህ ኢሳያስ አብርሃም ምን አለ መሰለህ፣ አንዳንዴ አህያውን ሲፈሩ መደላድሉንም ይባላል። አሁን የለየለት ጦርነት ሲሆን ለምሳሌ በትላንትናው ዕለት እናንተም ባስተላለፋችሁ ዜና በሌላ በተለያየ መገናኛ አውታርም ያን ተንሳፋፊ ፈንጆችን ይዞ ያጠመደው እናንተን ያለው የገደለው ከቤተ ክርስቲያን ወጥቶ ነው ነው የሚል እና የቤተ ክርስቲያን በየሃይማኖቱ የእስራኤል ሃይማኖት ጸሎት ቤት የክርስቲያን ያው አሁን እንደምልህ ቤተ ክርስቲያን የእስላሞች መስጊድ እንደሚባለው ሁሉም ለጸሎት ለእግዚአብሔር ምስጋና ካልሆነ የምሽግ የጠላት የምሽግ የአጥፊ ጠፊዎች የምሽግ መደበቂያ ከሆነ እሱም መደምሰስ አለበት ማለት ነው። ለምን ብትል ከሀገራችን እንኳ ሌባ ሲሰርቅ ያለ ገፊ አይሰርቅም። አሁን ደግሞ በሊባኖን የሚደረገው ድርድር ጥሩ ነው። መንግስቱ ግን አንደኛ መንግስቱ ደካማ ነው። በሁለተኛ ደረጃ ደግሞ ምንድነው ምሉ አገራችን ክርስቶስ ወደ ስጋው አይደለም ይባላል። እንግዲህ ሰላምም ቢሆን ክርስቲያንም ቢሆን ያለውን ወገኑን መደገፍ ይፈልጋል። በአንድ በኩል ሰላም በአንድ በኩል ደግሞ ወገኑ ወንድሜ ቤት ወንድሜ ፍት ደማልይበታል። እና አንደኛ ወየለየለት ጦርነት መሆን ያስፈልጋል። አለበለዚያ ደግሞ በሰላም ሁኔታ እንዴት ማድረግ እንደሚቻል በጥሩ ሁኔታ አጠናክሮ መሄድ ያስፈልጋል። እና በየለቱ ወታደሮቻችን መቀሰፍ ማለት ቀላል አይደለም ይሻየው። ሌላው ደግሞ አሁን ለነዚህ ለተንሳፋፊ አውሮፕላኖች ወይም ደግሞ ፈንጅ ተሸክመው ተለያየ አደጋ የሚያደርሱትን እነሱን ለመከላከል እንዴት እስራኤል ጥበቧ ወደ ላይ የመጠቀ ወደ ምድርና ወደ ውቅያኖስ የጠለቀ ሲሆን እንዴት ለዚህ መፍትሄ አጣች በሚለው እኔ በእውነት ራሴን በራሴ ብዙ ጊዜ ጠይቃለሁ። እና አሁንም ደግሞ ለዚህ ተንሳፋፊ አውሮፕላን ወይም ያደጋ አድራሾች ለነዚህ መፍትሄ እስካልተገኘ ድረስ ብዙ የህይወት መስዋዕትነት እንከፍላለን የሚል ስጋቻና ጥርጣሬ አለኝ።
0: እንግዲህ ይህን ሁኔታ መቼም በጠንካራ በሆነ ወታደራዊ ኃይል በሚወስደው እርምጃ ለመጨረሻ ጊዜ ይህ ሽብር ፈጣሪ ድርጅት እንዲህ የሚቆይ አይደለም፣ እጁን መስጠት አለበት። አሊያም በቀላል የሚታለፍ ነገር አይደለም። የብሔራዊ ደህንነት በዋናነት በሰሜኑ ክፍለ ሀገር ከሊባኖስ ጋር በሚያዋስነው ድንበር በቅርብ ርቀት ያሉ እስራኤላውያን ማህበረሰብ ሁሌ ሮሮ እያሰሙ ስለሆኑ በዚህ ላይ ደግሞ መንግስት ደግሞ ይህንን መፍትሄ ማፈላለግ ያለበት አይደለም።
1: ትክክል ነው። እንግዲህ ይህም በዚህ እንዳለ እንቋጨውና በእርግጥ አሁን በአሁን ባለንበት ደረጃ አሜሪካ ያው ከእስራኤል ጎንም ብትሰለፍ አንዳንዴ መመሪያ የምትሰጠው አሜሪካ ናት። ይህ በዚህ እንዳለ እስራኤል የአሜሪካን ድጋፍ ብትፈልግ የራሷን አቋምና የራሷን ውሳኔ እስካልወሰደች ድረስ አንዳንድ ምንድን ነው አንዳንድ ባሎች አሉ ለሚስቶቻቸው የኔ ያህል ገንዘብ ይበቃሻል የለምን አባከንሹ እንደሚባለው እንደዚያ ሊሆን ይችላል። እና እስራኤል የራሷ መብት እየተጠበቀ ነው፣ የራሷንም የጦር ስትራቴጂ
0: አዎ እንግዲህ
1: የራሷንም የጦር ስትራቴጂ ከፍ አድርጋ መሄድ አለባት የሚል ሀሳብ ነው ያለኝ።
0: እውነትህን ነው።
1: አሁን ደግሞ ወደ
0: ሀያሉ አሜሪካ መሪ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ባለው ውጥረት የተኩስ አቁም እያሉን እየጎተቱት ነው። ይህ እንዴት ይታያል? እንግዲህ ለማስታወስ እና አሜሪካና ኢራን ከበርካታ ሳምንታት ውጊያ በኋላ ሚያዝያ 8 ቀን 2006 ዓ.ም እንግዲህ ተኩስ አቁም ከተስማሙ ወደ 2 ወር እየተቃረበ ነው ማለት ይቻላልና ይህንን በተመለከተም ለዚህ በአሸማጋይነት የፓኪስታን መሪዎቹ ናቸው በአሸማጋሊነት ተሰልፎ ያለውና ይህን ሁኔታስ እንዴት ታየዋለ?
1: አንደኛውንም እዚህ በሊባኖሱ እንዳልነው አሁንም ቁርጥ ያለ አቋም የለም። በርግጥ እስራኤልና አሜሪካ በጅምላ ምትጨፈጨፍ ሀገር አይደለች። በጥሩ ሁኔታ በዲሞክራሲ የታገዘች በዲሞክራሲ የታነጸች ሀገር ስትሆን ሌሎቹ ግን እነዚህ ሽብር ፈጣሪ እንደዚህ ምትላቸው ያው አንደኛ ጨካኞች አረመኔዎች ናቸው። የሰው ነፍስ ምን መስሎ አይታያቸውም። እናውን ደግሞ አሜሪካ አሁንም ቀድምም ዛሬ እንተው ነገ እንጀምር እስኪ መረጋጋ እንስጣቸው የሚል ከጦርነት ሰላሙ ይሻላል በማለት ነው። አሁንም ደግሞ በትክክለኛ ደረጃ ስንሄደው አሁንም አሜሪካ የለየለት ጦርነት ካላደረገች በጦርነቱም ደግሞ አንደዚህ ጅምር አንደዚህ ማቋረጥ ሳይሆን በትክክለኛ በተለይ የኒኩለር ማመንጫ ያሉበትን የኒኩለር ቦምብ የምንለው ማብላሊያዎች እነሱን እስክደመሰሱ አለበለዚያ ደግሞ ወደኛ እጅ እንዲሆን ይላሉ ይላሉ። ማን ነው ጠላት ይሄን ለእናንተ ወሰዱ የለኛ ተውን የሚሉ? እና ይሄ መሆን ያለበትኝ አንደኛ በጥሩ ሁኔታ በፓኪስታን ሆነ በተለያየ አሸማጋዮች ትክክለኛ የሆነ ስምምነት እስካልሆነ ድረስ አሁንም በጦርነቱም ቢሆን እንዲያው ዝም ብሎ ጀምሮ ነካክቶ መተው ሳይሆን በጥሩኛ ሁኔታ እስከ ስር እስከ መሰረቱ እስከሚፈልስ ድረስ በጦርነቱ መቀጠል ያስፈልጋል ባይ ነኝ። አዎ ከሰላሙ አሁንም ከሰላሙ የበለጠ የለም። ሰላም በአሸማጋዮች ተደራድሮ ስምምነት መድረስ የብዙ ሰው ህይወት የብዙ ሰው ደም መፍሰስ ይድናል። ከዚያ ውጪ ግን አንደኛና የለየለት ጦርነት ከዚያ በኋላ ለረዘም ላሉ አመታቶች ሰላም እንሆናለን ከተባለ አሁንም በጦርነቱ በቀጣይነት በጥንቃቄ ሁኔታ መካሄድ አለበት ብዬ ነው የማስበው።
0: አዎ ይሄ ሁኔታ እንግዲህ የኢራንና የአሜሪካ ክርክር በእነሱም በሁለቱ ሀገሮች መካከል ያነጻጸረ ሳይሆን በዋናነት እስራኤል በኢራን በቅርብ ርቀት በምትገኘው እንግዲህ የዚሁ ለብዙ አመታት የአምባገነናዊ የኢራኑ ስርዓተ መንግስት ይህን ጅምላ አጥፊ የሆነ የኒውክሌር ቦምብ ባለቤት ለመሆን የሚያደርገውን ትግል ጥረቱን ለማደናቀፍ እና የዚህ ከባድ ጦር መሳሪያ ባለቤት መሆን የለበትም በሚለው ጥያቄ የያዘችው እስራኤል ናትና አሁንም በአሜሪካ ፕሬዚዳንት ዶናልድ ትራምፕም በዚህ በጦራቸው ዋና አላማቸው ዋና አጀንዳቸው ይህንን የኒኩለር ጦር መሳሪያ ኢራን ባለቤት መሆን የለባትም ብለዋል። እንግዲህ በባህር ወሽመጥ ሆርሙዝ የሚባል የነዳጅ ዘይት የጫኑ መርከቦችን ተጓጉተዋል፣ ታግደዋል፣ አይንቀሳቀሱም። ይህን ያደረገችው ኢራን ነች። ይህ ብቻ የኢኮኖሚ ነክም ሳይሆን የኒኩለር ሁኔታ ነው አሁን በጣም የአከራካሪ ሆነው አይደል? ማጠቃለያ በዚህ ዙሪያ
1: እና ይኸውልህ እንግዲህ ከአሜሪካ አምባገነን ወይም ደግሞ የበላይ ማለት የበላይ መሪ እስከሆነች ድረስ ሁሉንም በሷ ቁጥጥር ማድረግ ትፈልጋለች። ነገር ግን ደግሞ አሁን እንዳልኩ ከማን ቤት ማን ይገባላል? አሁንም ደግሞ ይሄን የሆርሙስን የባህር ወሽመጥ የተለያዩ ንግድ ስርዓት የሚካሄዱበትን አሁንም በስምምነት ነው መሆን ያለበት። አለበለዚያ ደግሞ እንደምንሰማው በዚያ ውስጥ ብዙ የተለያዩ ቦምቦች የተለያዩ ፈንጆች እንደተጠመዱበትና አንትን ወጥቁሙ ይልቅ ጉዳቱ የሚያበዝን መሆኑን ይሄም አሁንም በጣም አከራካሪ ነው። ኢራንም ዝም ብላ ስንት ጊዜ በስልጣን ላይ የቆየችበትን አሁን ለአሜሪካ ሰጥቼ እጄን አጣጥፌ እቀመጣለሁ እንደማትል የሁላችንም ግምትና ግንዛቤ ነው። እና ለሁሉም ግን ቆራጥ አመራር ያስፈልጋል ነው።
0: በጣም ግሩም። እንግዲህ ወደ ቀጣዩ ስናልፍ ደግሞ የፖለቲካ መንግስት የእስራኤል መንግስት የሚመለከት እስራኤል ጥምር መንግስት ፖለቲካውና ክነሴቱ ማለትም የህግ መደንገጊያ ምክር ቤት እንዲበተን የቀረበ ረቂቅ በተቀበለ ባለው አብዛኛዎቹ በመጀመሪያ ድባብ ጸደቀ ተባለና የፖለቲካ ቀውስን እንበለው ምክንያቱም እንድነው ለዚህ ሁኔታ እንደው ባጭሩ
1: የውል አንደኛ አሁን የክኔሴቱ መበተኑ ወይም ደግሞ የሐሬዲ ማህበረሰብ የምንላቸው እና እንዲሁም ደግሞ ሃይማኖት አክራሪዎች ወውትድርና አንሄድም እኛ ወውትድርናችን ኦሪት ነው እኛ ወውትድርናችን የኦሪትን ሃይማኖታችን ማክበር ነው ይላሉ። ግን በህግጋቱ ስንሄደው ያንዳንዱ 20 አመት ከሆነው በኋላ ለሀገሪቱ በውትድርና የለዊና
0: የካህናት
1: አዎ እነሱ ኦሪት አገልጋይ ናቸው። ግን ሌላው ህዝብ ግን በሙሉ ከ20 አመት ጀምሮ በውትድርና አገሪቱን በጦርም ሆነ በማንኛውም በውስጥም ሆነ በውጭ ለሚመጣ ጠላት ለመከላከል ከኦሪት የተጻፈ ነው። እና ስለዚህ አሁን ደግሞ በአሁኑ ደረጃ ፖለቲካውን የምርጫው አጠቃላይ ትክክለኛ መደባዊ ምርጫ 6 ወር ሲቀረው አሁን ክኔሴቱን በትናለን ወይም በትነናል ማለቱ ለአሁን ባለንበት ጊዜ ጠላት በየአካባቢው እንደ ቁጥቋጦ ስንቆጠቁጠው እንደሚያቆጠቁጠው ወይም ደግሞ በሰኔ ጊዜ ብቃያው እንደሚሞላው እንደሚመጣና አሸክትም ደግሞ በዛን እንደንት እንደሚለው ባለበት ጊዜ የኔ ያለውን መንግስት በሰላም ፈጽሞ ለሚቀጥለው ምርጫ ከማን ማን ይሻላል የሚለውን አደላድሎ መምረጥና እንትን ቢል የበለጠ ለሀገሪቱ ትልቅ ጉልበት ትልቅ ድል ይሆናል ብዬ አስባለሁ። ሻየው
0: ግን እኮ መደበኛው የጥምር መንግስት ናታሪያ የሚመሩት ጥምር መንግስት ከተመረጡበት ጊዜ አንስቶ በእውነት ከሶስት አመት በላይ እንግዲህ አንድ መንግስት አንድ ካቢኔ ማስተዳደር የሚቆየው ለአራት አመት ያህል ነው የሚቆየው። አዎ ቆየት ብሏል። ቀደም ሲል እናስታው የቅርብ ጊዜ ትዝታችን ስለነበረ መንግስት የምርጫ በየሳምንቱ ሲካሄድ የነበረው እዛ ቆይታ በኋላ ነው ይህ ጥምር መንግስት መደበኛ የተሰጠውን ያስተዳደር ጊዜ እንትን ያለው። አሁን ምርጫ መደበኛው የቀረው ጥቅምት ወር ነበረ የክነሴት ቢራው የክነሴት ምርጫ የሚካሄደው። አሁን ግን አሁን የክነሴቱ የሚበተን ከሆነ ህግ ማለት የክነሴት ምርጫ የሚካሄደው መስከረም ወር ነው። ይህን ያህልም ጎጅ ላይሆን ይችላል የሚና ሁኔታ አለ። ያልከውም ትክክለኛ ነህ። እውነት ክን ነው የተረጋጋ መንግስት አስፈላጊ ቢሆነው እና በዚህ ዙሪያ እንግዲህ በዚህ እናጠቃልልና ወደ
1: ማጠቃለላችን በፊት አንድ ማጠቃለያ በእውነት አሁንም ምንድነው ጉልቻ ቢለዋወጥ ወጣ ያሳምር የሚባል አለ። እንግዲህ ጠቅላይ ሚኒስትሩ ነው ማንን ማንን ሊደግፍ ያው የራሴ የግሌ የዲሞክራሲ መብት አለ። ነገር ግን በተሞክሮ ስናያቸው እነማናቸው ለሀገሪቱ እነማናቸው በሀገሪቱ ችግር ሲሆን ክንዳቸውን አበርትተው እንዳቸውና ጠንክረው በውስጥም በተለያየ ደረጃ ሰላማዊ ሰልፍ እየሆነ መንግስት ይውደቅ መንግስት ይልቀቅ መንግስት የምሰራው ስራ ጥሩ አይደለም ይያሉ ሲሉ እስካሁን ድረስ በጠንካራ አቋም ይዘውት ያሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ ናቸው። ለራሳቸው በሆን አሁን በፕሬዝዳንትነት ደረጃ መንግስታቸውንም ተለቀቁ በኋላ በሽበስ በምርጫ እንደማይሸነፉ ለሁላችንም ግምት እንሰጠው። አዎ ኳሊሽን ወይም ደግሞ የጥምር መንግስት ለማቋቋም ትንሽ ይቸገራሉ። ከሊኩ ደራሳቸው ፓርቲ ይልቅ ለሌላ ፓርቲዎች የተለያዩ ስልጣን ይሰጣሉ። ነገር ግን ጠቅላይ ሚኒስትር ቢንያሚን ናታንያሁ ያላቸው ስጋት ስልጣኑን መልቀቁ አይደለም። እኔ ከተውኩት በእኔ ምትክ ማን ጠንካራ አቋም አለው ከሚለው ካልሆነ በስተቀር እናውንም ደግሞ ቢወዳደሩ እሳቸው እንደሚያሸንፉ ነው። እዚህ ላይ እናጠቃልል ይሆን?
0: እስኪ እንየው በአንተ አስተያየት እና ትንበያ እንዲያ ሆኖ ሳለ እኔም በከፊል እስማማበታለሁ። ግን ከኦክቶበር 7 2023 ዓ ም ያልተጠበቀ ከባድ የሽብር ጥቃት በአዛ በኩል የደረሰው እልቂት ከዛን ጊዜ ጀምሮ እንግዲህ 3 ዓመት እየሆነ ነው። የእስራኤል ህብረተሰብ ለውጥ አለ በርዕዮተ ዓለሙ በአመለካከቱ? በዚህ ላይ በተለይ ብሔራዊ ውትድርና አገልግሎትን እኩልነት ባለው ሁኔታ ሁሉም ያገልግል ለዳር ድንበር የሚል ጥያቄ በስፋት ባለው እየተነገረ ነው። እና ይሄ ነው አሁንም ለመንግስት እንዲበተን ምክንያት የሆነዋል እንግዲህ ምትለዋለ። በዙሪያ
1: እንግዲህ ምን አለ መሰለህ፣ ከምርጫ በፊት ሁሉ የክኔሴት አባል፣ ከምርጫ በፊት ሁሉ የከተማ ሸንጎ አባል፣ ከምርጫ በፊት ሁሉ የከተማ ከንቲባ መሆን ይፈልጋል። ግን እግዚአብሔር ደግሞ ዳዊትን ከወንድሞቹ ሁሉ መርጦ እሱ ትንሽ የነበር እሱ ህፃን የነበር ቅባቱንም ክብሩንም ማረጉንም ሰጥቶ እንዲሾም ያደረገው እግዚአብሔር ነው። አሁንም ደግሞ ከእኛ ከመራጮች ተጨማሪ የእግዚአብሔር ቃል የእግዚአብሔር ቃል ኪዳን እግዚአብሔር የሚፈልገውን ዳኛ ሲመርጥ ከሌ ነው ከሌ ነው አይልም እና የሚመርጠውን ያስቀምጥ ለሀገሪቱና ለህዝቡ የሚል ዳኛ ይመረጥ ነው።
0: ጥሩ ማሳሰቢያ፣ እውነትክን ነው ጀንበር መንግስት ወይም ሙሪ ከበድ አመሰግናለሁ። እንግዲህ ቀጣዩ ደግሞ ወቅታዊ ዘገባችን ከአንተ ጋር ሀገሸባዎት የሰኔ ማይረር ጋር የተዛመደ ነው። እንግዲህ ከዚህ በመቀጠል ደግሞ ወደ አፍሪቃ ቀንድ ወደ አደግነባቸው የኢትዮጵያ ገጠር መንደሮች ትዝታችን እስኪ እንቃኝ። እንዳ እዛ ያለን ቀሳውስት ሃይማኖት መሪዎቻችን ስለ ሰኔ ማይረር በዓል ነው፣ በዚህ አመት በዓል መስራት የተከለከለ ነው እያሉ ያስተምሩን ነበረ። እና እንዴት ነው በበኩሌ በሰኔ ማይረር ቀን እንደማይሰራ እንጂ ወተት ነክ የመብላት መጠጣት ቀን ነው የሚል ሁኔታ አላስታውስም። እና በዚህ እስኪ አስተያየትህ
1: እንግዲህ እዚህ ላይ ስትል አሁን ወደ ሀገራችን የነበርንበትን ስታወሳ ያለው ጋራው፣ ሸንተረሩ፣ ተራራው፣ አየሩ፣ ለምለሙ ያ ሁሉ አንድ ላይ ትዝታው ድብልቅልቅ አለብኝና እንዲያው ምን አለ መሰለህ ጋራው፣ ሸንተረሩ፣ ተራራው፣ አየሩ በጣም ደስ ይለኛል ካንቺ መፈጠሩ። ኢትዮጵያ ሀገሬ ትውልድ እንዴት ነሽ? እስከ መቼው ድረስ መቼ ማረሳሽ? የሽምብራው ጥርጥር፣ የዛፎቹ ፍሬ፣ የትም ዙሬ ዙሬ ትዝ አለኝ ሀገሬ። በልጅነታችን አይ የሚለይ ትውስ አይ ዝናቡ ሲመጣ እንቧ ገሳ ስንለብስ እያልን ይህን እንደምንዘፍነው በእርግጥ ዘፋኞች ነው።

0: ነውና ወደ ኢትዮጵያ ዞር ስንል ኢትዮጵያ ያው ይሄ መጀመሪያ ይካክሻቦት ወይም ደግሞ የሰኔ ማረር ብለን የምንጠራው ሰኔ ማረር ከሁለት ይከፈላል። ማረር የሚለው አንደኛው ከፋሲካ ጀምረን 49 ቀን ቆጥረን በ50ኛው ቀን ኦሪትን የተቀበሉበት ነው። አባ ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ከፈጣሪ አምላካችን ጋር በመገናኘት በመነጋገር ያለውን የህይወት መማሪያችን የህይወት መመሪያችን ኦሪትን የተቀበሉበት ስለሆነ ይህ በአንዱ በኩል ሲሆን፣ በሁለተኛው ደረጃ ደግሞ የመከር መከወኛ ነው። ይሄ በዓል አንደኛ የፋሲካው በዓል ያው መቅደሴን በምሰሩልኝ ጊዜ አንደኛ በፋሲካ፣ ሁለተኛ በዚህ በሰኔ ማረር፣ ሶስተኛ ደግሞ በሱኮት ወይም ደግሞ በዳሱ በዓል ባዶ እጃችሁን አትታዩ ያለው ይሄ ትልቅ ሶስት በዓላቶች ናቸው። እና በዚህ አሁን ባለንበት በኢትዮጵያም ሰኔ ነው፣ በዚህ ሀገርም ሰኔ ነው። ግን የኢትዮጵያ ዛሬ ሰኔ የልምላሜ ወራት ነው። የአሁን ሰኔ ገና አልገባም፣ ሊገባ ነው፣ ትንሽ ቆይቷል። እንደገና በዚህ ሀገር ደግሞ የመከሩ መከወኛ ነው። አሁን ምንድን ነው የሚል መከሩን በከወናችሁ ጊዜ አካባቢውን ዙሪያውን ደንበሩ እንዳታጭዱ ለድሃና ለወፎች እንዲሆኑ ብሎ እግዚአብሔር በትእዛዙ አስቦ እንትን ብሏል። እና ይሄ ምንድን ነው የምንለው የእህሉ በክር መድረሻ፣ የእህሉ መከር መታጨጃ፣ ለእግዚአብሔርና ለካህናቱ ሞሳት የሚቀርብበት የትልቅ በዓል ስለሆነ። አዎ፣ ግን አሁን ካልከው ወተት ስጋ ይለይ የሚባለው እንግዲህ እያካባቢው አንድ ልጅ እንዳሳዳጊው ይሄዳል፣ አንድ ልጅ እንዳስተማሩ ይሄዳል። እና ኢትዮጵያ እንዳስተማሩን መሰረት እንዲያውም በዚህ ቀን የምንደሰትበት እኔ ራሴን ምሳሌ ባደርግ በሙሉ 50 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ወላጆች ከወላጆቻቸው ተቀብለው የሰኔ ማረር ይደግሱት ነበር። መጀመሪያ በአንድ ጦበት ግልገል፣ ኋላ ግን አስተከብት እንኳ እያረዱ ወላጆች አገሩን በሙሉ እየጠሩ ያው ይሄ የኦሪት የተሰጠበት ቀን ከግብፅ አገር ወጥተን ከፔሳህ በኋላ ከፋሲካ በኋላ ነፃ የሆነበት ተብሎ ሲዘክሩ አውቃለሁ። እና ወተት ብሉ ስጋ አትብሉ የሚል አላየንም። እዚህ ሀገር ደግሞ የራባናቶች እንግዲህ ራባናቶች የሚባሉ እዚህ ሀገር አሁንም ሊቆች አሉ። የኦሪትን ትምህርት ኦሪት በቃል ኦሪት በጽሁፍ የሚለው ኦሪትንም ተውለት ከፍለውታል። እና የድሮም አባቶቻችን አበዊ እንዳሉ ሲናገሩ እንደነበር እንደሚባለው እዚህ ሀገርም ደግሞ ይህን አታድርጉ ይህን ታድርጉ ተብሎ የተጻፈውን ትእዛዝ ይሰጣሉ። ግን እኛ ግና በድሮ በነበር ነው አባቶቻችንና የሃይማኖት መሪ ባስተማሩን ደረጃ በዚያ ነው የምንሄድ ያለን።
1: አዎ፣ ትክክል ነህ። እንግዲህ በዚህ እናጠቃላለን። መልካም።
0: ሌላው አንዱ ሁለተኛው የማረር ያልኩህ የህዳር በህዳር ደግሞ አስተራይ ከዋለ ጀምሮ 49 ቀን ይቆጠርና 50ኛው ቀን ለምን ኢትዮጵያ የመከር መከወኛው ህዳር ነው። እና ይህም በማድረግ አበው ያሉት ተብሎ ይሄን ይላል። ይሄንም ደግሞ ይህን ታሪክ ይሄን አሁን ያወራንበትን ታሪክ ሻያው ለልጆቻችን ማስረዳት ያስፈልጋል። ወላጆቻችን ይሄን ለኛ ባያስረዱነ ዛሬ የሰኔ ማረር ወይም ደግሞ ሀክሻሞት የሚለውን በዓል ምን እንደሆን ማወቅ አንችልም ነበር። ናይ ዛሬ አመት ሰላም ያድርሰነ ነው የምልህ። አመሰግናለሁ ወንድም ሻየው።
1: ሀክሸባውት ሳሚያ፣ መልካም የሰኔ ማረር አመት በዓል የከርሞ ሰይ በለን። እናመሰግናለን። ጀንበር መንግስቴ ወይም ሙሪ ከበደ፣ መልካም ውሎ።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ሀክሻቮት ሳሚያ እንኳን ለሻቮት ወይም ለሰኔ ማይረር በዓል በሰላም አደረሳችሁ በዓሉ የሰላምና የጤና እንዲሆንላችሁ እንመኛለን።

በያላችሁበት ሰላምና ፍቅር እንዲበዛላችሁ በድጋሚ እየተመኘን መልካም የሻቦት በዓል ባሉን በማስመልከት ያዘጋጀነውን ፕሮግራም እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የሻቦት በዓል የሚከበረው የፔሳህ ወይም የፋሲካ በዓል ከዋለ በኋላ 7 ሳምንታት ወደፊት ተቆጥሮ ነው። ታዲያ ሳምንታት ስለሚቆጠሩ በዓሉ ሻቦት በመባል ይጠራል። ለነገሩ ሻቦት የሚለው ስም በጉልክ ስለሚታወቅ ቀድመን ጠራ ነው እንጂ ይህ በዓል በተለያዩ ስሞች ይጠራል። ከበዓሉ መጠሪያ ስሞች መካከል ማታን ቶራ ወይም የቶራ መጽሐፍ የተቀበልንበት የመህር መሰብሰቢያ ወቅት ስለሆነም ሀግ ካጽር የመህር በዓልና ሌሎችም ስሞች አሉት። በኢትዮጵያ ቤተ እስራኤላውያን ዘንድ ደግሞ ሰኔ ማይረር እየተባለ ይጠራል።

ከቅዱሳን መጽሐፍት እንደምንረዳው የመጀመሪያው አዳም ከተፈጠረ ጀምሮ በሰውና በእግዚአብሔር መካከል ግንኙነት እንደነበረ እንገነዘባለን። ሰው የሚከተለው ሃይማኖትና የሚፈጽመው ትእዛዛተ እግዚአብሔር እንዲኖር የሚመራበት ሕግ የተሰጠው ግን በሊቀ ነቢያት ሙሴ አማካኝነት ለአምላክ የበኩር ልጅ ተብሎ በተጠሩት ለቅድመ እስራኤላውያን አባቶቻችን ነው። እብራውያን አባቶቻችን ከግብጽ ባርነት ከወጡ በኋላ ለሰባት ቀናት ያልወካ ምግብ በመመገብ ፋሲካን አከበሩ። በምድረ በዳ እያሉም ነብዩ ሙሴ ህዝቡን እንዲጠብቁት በማዘዝ ወደ ሲናይ ተራራ ወጣ። 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ትእዛዛት የተጻፉበት የቃል ኪዳኑ ገበታ ህገ እግዚአብሔር ተሰጠውና ወደ እብራውያን ተመለሰ። እግዚአብሔር የበኩር ልጅ ብሎ ለጠራቸው አባቶቻችን እስራኤላውያን ህግና መመሪያ ሃይማኖታዊ ስርዓትን ቶራን የሰጠበት ይህ ታላቅ ዕለት በእስራኤላውያን ዘንድ አሁንም በየአመቱ ይከበራል ይታሰባል።

በሻቦት ወይም በዚህ በዓል እለት የተሰጠና በይሁዳውያን እምነት ከትውልድ ወደ ትውልድ የሚታሰብና የምንጠብቀው የምናስታውሰው ሌላም ታላቅ ትእዛዝ አለ። ኦሪት ዘጸአት ምዕራፍ 23 ቁጥር 19 እና ዘጸአት 34 ቁጥር 26 ላይ እንደተጻፈው ጦቦቱን በእናቱ ወተት አትቀቅለው ይላል። ስለዚህ በዚህ በዓል ወተትና የወተት ውጤቶችን መመገብ ልማድ ነው። በይሁዳውያን እምነት መሰረት ወተትና ስጋን ባንድ ላይ ማፍሰልም ሆነ መመገብም የተከለከለ ነው። በታላቁ መጽሐፍ ቅዱስ በቶራ ወይም በኦሪት ቀደም ሲል እንደተጠቀሰው ተጽፎ ይገኛል። አድማጮቻችን ስለምትከታተሉን በጣም እናመሰግናለን። እያቀረብን ያለነው የሻቦኦት ወይም የሰኔ ማይረርን በዓል በተመለከተ ያዘጋጀነውን አጭርና ልዩ ዝግጅት ነው።

የሰው ልጅ ከሌሎች ፍጥረታት የተለየ እንደሆነና ስለ ምድራዊና ስለ ሰማያዊ ሕይወት አርቆ እንዲያስብ ሕገ እግዚአብሔር መንገድና መመሪያ እንዲሆነው ይህ የኦሪት መጽሐፍ ለእስራኤላውያን አባቶቻችን ተሰጠ። ያሁኑ ትውልድም ከአባቶቻችን በወረስነው ባህልና ልማድ መሰረት እንጠብቀዋለን እናከብራለን። በዚህ በዓል ዋዜማ እስራኤላውያን ወንዶች በጸሎት ቤት በመሰባሰብ ሌሊቱን ሙሉ ሲጸልዩ ሲዘምሩ ያነጉታል። ሃይማኖት ለሚጠብቁ ሰዎች በዚህ ቀን መተኛት የተከለከለ ነው። ምክንያቱም ቶራ ወይም ኦሪትን ያክል ታላቅ ሃይማኖታዊ መመሪያ ከእግዚአብሔር ዘንድ የተቀበልንበትን ዕለት በንቃትና በመጸለይ በማመስገን ራሳችን አዝጋሽተን መጠበቅ እንዳለብን የሃይማኖት ሊቃውንት ያስረዱናል።

አድማጮቻችን ከላይ እንደገለጽነው በኢትዮጵያ ይሁዳውያን ዘንድ ይህ በዓል ሰኔ ማይረር በመባል ይጠራል። በኢትዮጵያ ምድር በነበርንበት ወቅት በዓሉን የሚያከብሩት ዝክር በመዘከርና በመታደም አንድ ላይ በመብላትና በመጠጣት ነበር። አሁንም በእስራኤል ሀገር የነበረውን ልማድ በማስቀጠል እየደገሱ የሚጠሩ ቤተ እስራኤላውያን በርካቶች ናቸው።

የሻቦት በዓል ከዋዜማው ጀምሮ እስከ መውጫው እንደ ሰንበት የሚከበር ሲሆን ይሁዳውያን ከሚያከብሯቸው ታላላቅና በጉልህ ከሚታወቁ ሃይማኖታዊ በዓላት መካከል አንዱ ነው።

ፍቅር ጠፋ ባለም ግጥሙን ያገኘ ነው ፌስቡክ ላይ ነው። ትተራመሳለች ዓለም ቤቷ አፈርሶ ኑሮ ጣራ ነክቶ ፍቅር ዋጋው ረክሶ ይሄው ሲተላለቅ ሰው ለሰው ተናክሶ ደስታ የሚገኝበት ገንዘብ ብቻ ሆኖ እዝነት ጠፋ ባለም ሰው በሰው ጨክኖ የድሮ ደግነት ዛሬ ግን ተረሳ ስቆ የሚያልፍ እንጂ ጠፍቶ የሚያነሳ የተራበን ማብላት የወደቀን ማንሳት ዛሬ ተቀየረ በተንኮል በክፋት ያንዱን እየቀማች ላንዱ እየሰጠች ዓለም ፍቅርን አታ ትተራመሳለች።

የተከበራችሁ አድማጮቻችን ስለ ሀግ ሻቦት ወይም የሰኔ ማይራር በዓል ያቀረብነው አጭር ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። አዘጋጅቼ ያቀረብኩላችሁ ወርቅነሽ ሸቴ ነኝ። መልካም በዓል።

0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ክቡራትና ክቡራን አድማጮቻችን ሀግሸባዎት መልካም የሰኔ ማይረር አመት በዓል ይሁንላችሁ ይሁንልን። ጤና ይስጥልን እንደምናደራችሁ። ከዚህ በመቀጠል በዓሉ ከመግባቱ በፊት ያዘጋጀሩን ፕሮግራሞች እናቀርባለን። ከሁለገብና መልካም ስራ ባለሙያ ጀንበር መንግስቴ ወይም ኡሪ ከበደ ጋር ወቅታዊ ዘገባና በሀገረ ኢትዮጵያ በገጠር መንደሮች ቆይታችን ትዝታችን እንቃኛለንና ኡሪ ከበደ ወይም ጀንበር መንግስቴ ጥራስጥልን እንደምናደርግ።
1: ጤና ይስጥልኝ ኢሳያስ አብርሃም ወይም ደግሞ ሻያው ደጉም ጓዴ ወንድሜ እንደምን አለ እያልኩኝ እንዲሁም ለህዝብ እስራኤል በሙሉ ይሄን ባለ ሀገሻቦት ወይ መሰኔ ማይረር የደስታ የፌስታ የሰላም የፈገግታ ባል እንዲሆንልን እየተመኘሁ እና አመሰግናለሁ።
0: አዎ ሁላችን በአመት ባል እናከብራለንና እንግዲህ ይህንን አስቀድመን እንዳስታወስነው ለአድማጮቻችን ትናንት ሐሙስ ጧት ላይ የተዘጋጀ ፕሮግራም ስለሆነ ነው እንኳን እንደምናደራችሁ ያልነው። ጧት ላይ ያዘጋጀነው ቅንብር በመሆኑ ነውና በጎ ነገር እንግዲህ ብለን ነው እንግዲህ ይህን ጀመርነውና እንግዲህ ያለው የሁለገብና መልካም ስራ ባለሙያ ኡሪ ከበደ ወይም ጀንበር መንግስቴ በሀግሸባዎት ሳሚያ እስኪ እንዲያው የመካከለኛው ምስራቅ ወቅታዊ ጉዳዮችን እንዳስሰው በሰሜኑ ክፍለ ሀገር ጦርነቱም አሁንም እንደቀጠለ ነውና እስኪ እንዲያው አስተያየትህ እንዴት ይታያል?
1: በመጀመሪያ ደረጃ በጣም አመሰግናለሁ። እንግዲህ ምንድነው አሁንም ምንድነው የሚባለው ልጅ የሚማር ከቤተሰቡ ከቤቱ ነው። እኛም ደግሞ መጀመሪያ መነሻ አድርገን ማውራት ያለብን ያለነበትን አገር ነው። ፊት መቀመጫዬን እንዳለች ጅንጀሮ አሁንም በመካከለኛው ምስራቅ እና በእስራኤል አገር አጠቃላይ ሚድል ኢስት ብለን በምንጠራው ያለው ሁከት ያለው አለመረጋጋት ሁኔታ በጣም ለእኛ ለእስራኤል ዜጋ ብቻ ሳይሆን ዓለምንም የሚያሰጋ ደረጃ ነው የነበር። አሁን ግን ቀስ በቀስ እንቁላል በእግሩ ሄዳ እንደሚባለው እየተረጋጋ እየሄደ ነው። ሆኖም ግን በመረጋጋትም ባይኖር ያው በሰሜኑ ክፍል ስንሄደው በተለይ በሊባኖን ወይም በሊባኖስ የሂዝቡላ የሽብር ፈጠራ ድርጅት በከፍተኛ ደረጃ ጉልበታቸውን አጠናክረው እንደቀጠሉ ሲሆን የእስራኤል የመከላከያ ሰራዊት ደግሞ አይጥ ብቅ ስትል ድመት እያነቀ እንደሚጥላቸው እንደዚሁ የእስራኤል የመከላከያ ሰራዊትም ራስ ራሳቸውን እያላቸው ይገኛል። በዚያም በምትኩም ደግሞ ከእነሱ መቶ ከእኛ አንድ ሲጠፋ የእኛ አንድ ሺህ እንደ ጠፋ ነው የሚቆጠር። ለምን የእስራኤል ወታደሮች ምርጥ ናቸው። እስራኤል ብለን የምንጠራው ህዝብ የእግዚአብሔር የበክር ልጅ ነው። እንደ ሌሎች በግፍ ጨፍጫፊ አይደለም። ለሰው አዛኝ ርህራሄ ያለው ስለሆን አዎ ወደ 12 ወታደሮችን ነው አሁን ተኩስ ስምምነት ያቁም ከተባለም እንኳ የህይወት መሳውትነት ከፍለዋል እና ለወንድሞቻችን ነፍስ ይማር ለሙታን ቤተሰቦች ደግሞ መጽናናትን እንመኛለን።
0: አሜን። አሁን እኮ አብዚ ላይ እኮ ያለው ችግር በሰሜኑ ከሂዝቡላ ሊባኖስ ከሚገኘው ሽብር ፈጣሪ ድርጅት ጋር የእስራኤል መከላከያ ሰራዊት መደበኛ ጦር ሰራዊት ነው የእስራኤሉ። ይሄ ሽብር ፈጣሪ ድርጅት ግን በእውነትም እየወነጨፈ ያለው ያለ ሰው የሚንሳፋ አውሮፕላን ልበለው ተንሳፋፊና ቦምብ የተጠመደበት ነው። በዚህ እያጠቃ ያለበት ሆኖ የሚተኩስበት ቦታ እኮ መደበኛ በጦር ሜዳ ላይ ሆኖ አይደለም እኮ ከመኖሪያ ሰፈሮች መኖሪያ ቤት ውስጥ ሕፃናት፣ ሴት ሽማግሌ ከሚኖሩበት ነው እየወነጨፈ ያለውና ለዚህ መፍትሄ አልተገኘለት እንዴት ተዋለ?
1: ይኸውልህ ኢሳያስ አብርሃም ምን አለ መሰለህ፣ አንዳንዴ አህያውን ሲፈሩ መደላድሉንም ይባላል። አሁን የለየለት ጦርነት ሲሆን ለምሳሌ በትላንትናው ዕለት እናንተም ባስተላለፋችሁ ዜና በሌላ በተለያየ መገናኛው ታርም ያን ተንሳፋፊ ፈንጆችን ይዞ ያጠመደው እናንተን ያለው የገደለው ከቤተ ክርስቲያን ወጥቶ ነው የሚል እና የቤተ ክርስቲያን በየሃይማኖቱ የእስራኤል ሃይማኖት ጸሎት ቤት የክርስቲያን ያው አሁን ደምልህ ቤተ ክርስቲያን የእስላሞች መስጊድ እንደሚባለው ሁሉም ለጸሎት ለእግዚአብሔር ምስጋና ካልሆነ የምሽግ የጠላት የምሽግ የአጥፊ ጠፊዎች የምሽግ መደበቂያ ከሆነ እሱ መደምሰስ አለበት ማለት ነው። ለምን ብትል ከሀገራችን እንኳ ሌባ ሲሰርቅ ያለ ገፊ አይሰርቅም። አሁን ደግሞ በሊባኖን የሚደረገው ድርድር ጥሩ ነው። መንግስቱ ግን አንደኛ መንግስቱ ደካማ ነው። በሁለተኛ ደረጃ ደግሞ ምንድነው ምሉ አገራችን ክርስቶስ ወደ ስጋው አይደለም ይባላል። እንግዲህ ሰላምም ቢሆን ክርስቲያንም ቢሆን ያለውን ወገኑን መደገፍ ይፈልጋል። በአንድ በኩል ሰላም፣ በአንድ በኩል ደግሞ ወገኑ ወንድሜ ቤት ወንድሜ ፍት ደማል ይበታል። እና አንደኛ ወየለየለት ጦርነት መሆን ያስፈልጋል። አለበለዚያ ደግሞ በሰላም ሁኔታ እንዴት ማድረግ እንደሚቻል በጥሩ ሁኔታ አጠናክሮ መሄድ ያስፈልጋል። እና በየለቱ ወታደሮቻችን መቀሰፍ ማለት ቀላል አይደለም ይሻየው። ሌላው ደግሞ አሁን ለነዚህ ለተንሳፋፊ አውሮፕላኖች ወይም ደግሞ ፈንጅ ተሸክመው ተለያየ አደጋ የሚያደርፉትን እነሱን ለመከላከል እንዴት እስራኤል ጥበቧ ወደ ላይ የመጠቀ ወደ ምድርና ወደ ውቅያኖስ የጠለቀ ሲሆን እንዴት ለዚህ መፍትሄ አጣች በሚለው እኔ በእውነት ራሴን በራሴ ብዙ ጊዜ ጠይቃለሁ። እና አሁንም ደግሞ ለዚህ ተንሳፋፊ አውሮፕላን ወይም ያደጋ አድራሾች ለነዚህ መፍትሄ እስካልተገኘ ድረስ ብዙ የህይወት መስዋዕትነት እንከፍላለን የሚል ስጋቻና ጥርጣሬ አለኝ።
0: እንግዲህ ይህን ሁኔታ መቼም በጠንካራ በሆነ ወታደራዊ ኃይል በሚወስደው እርምጃ ለመጨረሻ ጊዜ ይህ ሽብር ፈጣሪ ድርጅት እንዲህ የሚቆይ አይደለም፣ እጁን መስጠት አለበት። አሊያም በቀላል የሚታለፍ ነገር አይደለም። የብሔራዊ ደህንነት ያግበዋናነት በሰሜኑ ክፍለ ሀገር ከሊባኖስ ጋር በሚያዋስነው ድንበር በቅርብ ርቀት ያሉ እስራኤላውያን ማህበረሰብ ሁሌ ሮሮ እያሰሙ ስለሆኑ በዚህ ላይ ደግሞ መንግስት ደግሞ ይህንን መፍትሄ ማፈላለግ አለበት አይደለም?
1: ትክክል ነው። እንግዲህ ይህም በዚህ እንዳለ እንቋጨውና በእርግጥ አሁን በአሁን ባለንበት ደረጃ አሜሪካ ያው ከእስራኤል ጎንም ብትሰለፍ አንዳንዴ መመሪያ የምትሰጠው አሜሪካ ናት። ይህ በዚህ እንዳለ እስራኤል የአሜሪካን ድጋፍ ብትፈልግ የራሷን አቋምና የራሷን ውሳኔ እስካልወሰደች ድረስ አንዳንድ ምንድን ነው አንዳንድ ባሎች አሉ ለሚስቶቻቸው የኔ ያህል ገንዘብ ይበቃሻል የለምን አባከንሹ እንደሚባለው እንደዚያ ሊሆን ይችላል። እና እስራኤል የራሷ መብት እየተጠበቀ ነው። የራሷንም የጦር ስትራቴጂ
0: አዎ እንግዲህ
1: የራሷንም የጦር ስትራቴጂ ከፍ አድርጋ መሄድ አለባት የሚል ሀሳብ ነው ያለኝ።
0: እውነትህን ነው።
1: አሁን ደግሞ ወደ ሌላ ወደ
0: ሀያሉ አሜሪካ መሪ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ባለው ውጥረት የተኩስ አቁም እያሉን እየጎተቱት ነው። ይህ እንዴት ይታያል? እንግዲህ ለማስታወስና አሜሪካና ኢራን ከበርካታ ሳምንታት ውጊያ በኋላ ሚያዝያ 8 ቀን 2006 ዓ.ም እንግዲህ ተኩስ አቁም ከተስማሙ ወደ 2 ወር እየተቃረበ ነው ማለት ይቻላልና ይህንን በተመለከተም ለዚህ በአሸማጋይነት የፓኪስታን መሪዎቹ ናቸው በአሸማጋሊነት ተሰልፎ ያለውና ይህን ሁኔታስ እንዴት ታየዋለህ?
1: አንደኛውንም እዚህ በሊባኖሱ እንትን እንዳል ነው አሁንም ቁርጥ ያለ አቋም የለም። በእርግጥ እስራኤልና አሜሪካ በጅምላ የምትጨፈጭፍ ሀገር አይደለችም። በጥሩ ሁኔታ በዲሞክራሲ የታገዘች በዲሞክራሲ የታነጸች ሀገር ስትሆን ሌሎቹ ግን እነዚህ ሽብር ፈጣሪ እንደዚህ የምትላቸው ያው አንደኛ ጨካኞች አረመኔዎች ናቸው። የሰው ነፍስ ምን መስሎ አይታያቸውም። እና አሁን ደግሞ አሜሪካ አሁንም ቀድምም ዛሬ እንተው ነገ እንጀምር እስኪ መረጋጋ እንስጣቸው የሚል ከጦርነት ሰላሙ ይሻላል በማለት ነው። አሁንም ደግሞ በትክክለኛ ደረጃ ስንሄደው አሁንም አሜሪካ የለየለት ጦርነት ካላደረገች በጦርነቱም ደግሞ አንደዚህ ጅምር አንደዚህ ማቋረጥ ሳይሆን በትክክለኛ በተለይ የኒኩለር ማመንጫ ያሉበትን የኒኩለር ቦምብ የምንለው ማብላሊያዎች እነሱን እስክደመሰሱ አለበለዚያ ደግሞ ወደኛ እጅ እንዲሆን ይያሉ ይላሉ። ማን ነው ጠላት ይሄን ለእናንተ ወሰዱ ይሄንኛ ተውን የሚሉ? እና ይሄ መሆን ያለበት አንደኛ በጥሩ ሁኔታ በፓኪስታንም ሆነ በተለያየ አሸማጋዮች ትክክለኛ የሆነ ስምምነት እስካል ሆነ ድረስ አሁንም በጦርነቱም ቢሆን እንዲያው ዝም ብሎ ጀምሮ ነካክቶ መተው ሳይሆን በጥሩኛ ሁኔታ እስከ ትር እስከ መሰረቱ እስከሚፈልስ ድረስ በጦርነቱ መቀጠል ያስፈልጋል ባይ ነኝ። አዎ ከሰላሙ አሁንም ከሰላሙ የበለጠ የለም። ሰላም ባሸማጋዮች ተደራድሮ ስምምነት መድረስ የብዙ ሰው ህይወት የብዙ ሰው ደም መፍሰስ ይድናል። ከዚያ ውጪ ግን አንደኛና የለየለት ጦርነት ከዛ በኋላ ለረዘም ላሉ አመታቶች ሰላም እንሆናለን ከተባለ አሁንም በጦርነቱ በቀጣይነት በጥንቃቄ ሁኔታ መካሄድ አለበት ብዬ ነው ማስብ ይታየኝ።
0: አዎ የሁኔታ እንግዲህ የኢራንና የአሜሪካ ክርክር በእነሱም በሁለቱ ሀገሮች መካከል ያነጻጸረ ሳይሆን በዋናነት እስራኤል በኢራን በቅርብ ርቀት በመትገኘው እንግዲህ የዚሁ ለብዙ አመታት የአምባገነናዊ የኢራኑ ስርዓተ መንግስት ይህን ጀምላ አጥፊ የሆነ የኒኩለር ቦምብ ባለቤት ለመሆን የሚያደርገውን ትግል ጥረቱን ለማደናቀፍ እና የዚህ ከባድ ጦር መሳሪያ ባለቤት መሆን የለበትም በሚለው ጥያቄ የያዘችው እስራኤል ናትና አሁንም የአሜሪካ ፕሬዚዳንት ዶናልድ ትራምፕም በዚህ በጦራቸው ዋና አላማቸው ዋና አጀንዳቸው ይህንን የኒኩለር ጦር መሳሪያ ኢራን ባለቤት መሆን የለባትም ብለዋል። እንግዲህ በባህር ወሽመጥ ሆርሙዝ የሚባል የነዳጅ ዘይት የጫኑ መርከቦችን ተጓጉተዋል፣ ታግደዋል፣ አይንቀሳቀሱም። ይህን ያደረገችው ኢራን ነች። ይህ ብቻ የኢኮኖሚ ነክም ሳይሆን የኒኩለር ሁኔታ ነው አሁን በጣም የአከራካሪ ሆነው አይደል? ማጠቃለያ በዚህ ዙሪያ
1: እና ይኸውልህ እንግዲህ ከአሜሪካ አምባገነን ወይም ደግሞ የበላይ ማለት የበላይ መሪ እስከሆነች ድረስ ሁሉንም በሷ ቁጥጥር ማድረግ ትፈልጋለች። ነገር ግን ደግሞ አሁን እንዳልኩ ሀማን ቤት ማን ይገባላል? አሁንም ደግሞ ይሄን የሆርሙስን የባህር ወሽመጥ የተለያዩ ንግድ ስርዓት የሚካሄዱበትን አሁንም በስምምነት ነው መሆን ያለበት። አለበለዚያ ደግሞ እንደምንሰማው በዚያ ውስጥ ብዙ የተለያዩ ቦምቦች የተለያዩ ፈንጆች እንደተጠመዱበትና አንትን ወጥቅሙ ይልቅ ጉዳቱ የሚያበዝን መሆኑን ይሄም አሁንም በጣም አከራካሪ ነው። ኢራንም ዝም ብላ ስንት ጊዜ በስልጣን ላይ የቆየችበትን አሁን ለአሜሪካ ሰጥቼ እጄን አጣጥፌ እቀመጣለሁ እንደማትል የሁላችንም ግምትና ግንዛቤ ነው። እና ለሁሉም ግን ቆራጥ አመራር ያስፈልጋል ነው።
0: በጣም ግሩም። እንግዲህ ወደ ቀጣዩ ስናልፍ ደግሞ የፖለቲካ መንግስት የእስራኤል መንግስት የሚመለከት እስራኤል ጥምር መንግስት ፖለቲካውና ክነሴቱ ማለትም የህግ መደንገጊያ ምክር ቤት እንዲበተን የቀረበ ረቂቅ በተቀበጠ ባለው አብዛኛዎቹ በመጀመሪያ ድባብ ጸደቀ ተባለና የፖለቲካ ቀውስን እንበለው ምክንያቱ ምንድነው? ለዚህ ሁኔታ እንደው ባጭሩ
1: ይኸውልህ፣ አንደኛ አሁን የክኔሴቱ መበተኑ ወይም ደግሞ የሐሬዲም ማህበረሰብ የምንላቸው እና እንዲሁም ወይም ደግሞ ሃይማኖት አክራሪዎች በውትድርና አንሄድም፣ እኛ ውትድርናችን ኦሪት ነው፣ እኛ ውትድርናችን የኦሪትን ሃይማኖታችን ማክበር ነው ይላሉ። ግን በህግጋቱ ስንሄደው እያንዳንዱ 20 ዓመት ከሆነው በኋላ ለሀገሪቱ በውትድርና የለዊና የካህኑ ዘር እነሱ የኦሪት አገልጋይ ናቸው። ግን ሌላው ህዝብ ግን በሙሉ ከ20 ዓመት ጀምሮ በውትድርና አገሪቱን በጦርም ሆነ በማንኛውም በውስጥም ሆነ በውጭ ለሚመጣ ጠላት ለመከላከል ከኦሪትም የተጻፈ ነው እና ስለዚህ አሁን ደግሞ በአሁኑ ደረጃ ፖለቲካውን የምርጫው አጠቃላይ ትክክለኛ መደባዊ ምርጫ 6 ወር ሲቀረው አሁን ክኔሴቱን እንበትናለን ወይም በትነናል ማለቱ ለአሁን ባለንበት ጊዜ ጠላት በየአካባቢው እንደ ቁጥቋጦ ስንቆጠቁጠው እንደሚያቆጠቁጠው ወይም ደግሞ በሰኔ ጊዜ ብቃያው እንደሚሞላው እንደሚመጣና አሸክትም ደግሞ በዛን እንደ እንትን እንደሚለው ባለበት ጊዜ ይህን ያለውን መንግስት በሰላም ፈጽሞ ለሚቀጥለው ምርጫ ከማን ማን ይሻላል የሚለውን አደላድሎ መምረጥና እንትን ቢል የበለጠ ለሀገሪቱ ትልቅ ጉልበት ትልቅ ድል ይሆናል ብዬ አስባለሁ። ሻየው
0: ግን እኮ መደበኛው የጥምር መንግስት ናታሪያ የሚመሩት ጥምር መንግስት ከተመረጡበት ጊዜ አንስቶ በእውነት ከ3 ዓመት በላይ እንግዲህ አንድ መንግስት አንድ ካቢኔ በአስተዳደር የሚቆየው ለ4 ዓመት ያህል ነው የሚቆየው። አዎ ቆየት ብለዋል። ቀደም ሲል እናስታው የቅርብ ጊዜ ትዝታችን ስለነበረ መንግስትም የምርጫ በየሳምንቱ ሲካሄድ የነበረው እዛ ቆይታ በኋላ ነው ይህ ጥምር መንግስት መደበኛ የተሰጠውን የአስተዳደር ጊዜ እንትን ያለው። አሁን ምርጫ መደበኛው የቀረው ጥቅምት ወር ነበረ የክነሴት ብሔራዊ የክነሴት ምርጫ የሚካሄዱ። አሁን ግን አሁን የክነሴቱ የሚበተን ከሆነ ህግ ማለት የክነሴት ምርጫ የሚካሄደው መስከረም ወር ነው። ይህን ያህልም ጎጅ ላይሆን ይችላል የሚና ሁኔታ አለ። ያልከውም ትክክለኛ ነህ፣ እውነትህን ነው። የተረጋጋ መንግስት አስፈላጊ ቢሆነው እና በዚህ ዙሪያ እንግዲህ በዚህ እናጠቃልልና ወደ
1: ማጠቃለላችን በፊት አንድ ማጠቃለያ በእውነት አሁንም ምንድነው ጉልቻ ቢለዋወጥ ወጣ ያሳምር የሚባል አለ። እንግዲህ ጠቅላይ ሚኒስትሩን የማንን ማንን ልደግፍ ያው የራሴ የግሌ የዲሞክራሲ መብት አለ። ነገር ግን በተሞክሮ ስናያቸው እነማናቸው ለሀገሪቱ እነማናቸው በሀገሪቱ ችግር ሲሆን ክንዳቸውን አበርትተው ክንዳቸውን አጠንክረው በውስጥም በተለያየ ደረጃ ሰላማዊ ሰልፍ እየሆነ መንግስት ይውደቅ፣ መንግስት ይልቀቅ፣ መንግስት የሚሰራው ስራ ጥሩ አይደለም እያሉ ሲሉ እስካሁን ድረስ በጠንካራ አቋም ይዘውት ያሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ለራሳቸው በሆን አሁን በፕሬዝዳንትነት ደረጃ መንግስታቸውንም ከለቀቁ በኋላ በምርጫ እንደማይሸነፉ ለሁላችንም ግምት እንሰጠው። አዎ ኮአሊሽን ወይም ደግሞ የጥምር መንግስት ለማቋቋም ትንሽ ይቸገራሉ። ከሊኩ ደራሳቸው ፓርቲ ይልቅ ለሌላ ፓርቲዎች የተለያዩ ስልጣን ይሰጣሉ። ነገር ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያላቸው ስጋት ስልጣኑን መልቀቁ አይደለም። እኔ ከተውኩት በእኔ ምትክ ማን ጠንካራ አቋም አለው ከሚለው ካልሆነ በስተቀር እና አሁንም ደግሞ ቢወዳደሩ እሳቸው እንደሚያሸንፉ ነው። እዚህ ላይ እናጠቃልል ይሆን?
0: እስኪን ይየው ባንታ አስተያየት እና ትንበያ እንዲያሆኑ ሳለን እኔም በከፊል እስማማበታለሁ። ግን ከኦክቶበር 7 2023 ዓመተ ምህረት ያልተጠበቀ ከባድ የሽብር ጥቃት ባዛ በኩል የደረሰው ድልቂት ከዛን ጊዜ ጀምሮ እንግዲህ 3 ዓመት እየሆነ ነው። የእስራኤል ህብረተሰብ ለውጥ አለ በርዕዮተ ዓለሙ በአመለካከቱ በዚህ ላይ በተለይ ብሔራዊ ውትድርና አገልግሎትን እኩልነት ባለው ሁኔታ ሁሉም ያገልግል ለዳር ድንበር የሚል ጥያቄ በስፋት ባለው እየተነገረ ነውና ይሄ ነው አሁንም ለመንግስት እንዲበተን ምክንያት ይሆነዋል። እንግዲህ ምትለዋለ በዙሪያ
1: እንግዲህ ምን አለ መሰለህ፣ ከምርጫ በፊት ሁሉ የክኔሴት አባል፣ ከምርጫ በፊት ሁሉ የከተማ ሸንጎ አባል፣ ከምርጫ በፊት ሁሉ የከተማ ከንቲባ መሆን ይፈልጋል። ግን እግዚአብሔር ደግሞ ዳዊትን ከወንድሞቹ ሁሉ መርጦ እሱ ትንሽ የነበር እሱ ህፃን የነበር ቅባቱንም ክብሩንም ማረጉንም ሰጥቶ እንዲሾም ያደረገው እግዚአብሔር ነው። አሁንም ደግሞ ከኛ ከመራጮች ተጨማሪ እግዚአብሔር ቃል እግዚአብሔር ቃል ኪዳን እግዚአብሔር የሚፈልገውን ዳኛ ሲመርጥ ከሌ ነው አይልም እና የሚመርጠውን ያስቀምጥ ለሀገሪቱና ለህዝቡ የሚል ዳኛ ይመረጥ ነው መደሻየው።
0: ጥሩ ማሳሰቢያ ወነት ክነው ጀምበር መንግስት ወይ ሙሪ ከበደ አመሰግናለሁ። አንጉዴ ቀጣዩ ደግሞ ታይ ዘገባችን ካንተ ጋር ሀገሸባውት የሰኔ ማይረር ጋር የተዛመደ ነው። እንግዲህ ከዚህ በመቀጠል ደግሞ ወደ አፍሪካ ቀንድ ወደ አደግነባቸው የኢትዮጵያ ገጠር መንደሮች ትዝታችን እስኪ እንቃኝ። እንዳ እዛ ያለን ቀሳውስት ሃይማኖት መሪዎቻችን ስለ ሰኔ ማይረር በዓል ነው፣ በዚህ ዓመት በዓል መስራት የተከለከለ ነው እያሉ ያስተምሩን ነበረና እንዴት ነው በበኩሌ በሰኔ ማይረር ቀን እንደማይሰራ እንጂ ወተት ነክ የመብላት መጠጣት ቀን ነው የሚል ሁኔታ አላስታውስምና በዚህ እስኪ አስተያየት።
1: እንግዲህ እዚህ ላይ ስትል አሁን ወደ ሀገራችን የነበርንበትን ስታወሳ ያለው ጋራው ሸንተረሩ ተራራው አየሩ ለምለሙ ያው ሁሉ አንድ ላይ ትዝታው ድብልቅልቅ አለብኝና እንዲያው ምን አለ መሰለ ጋራው ሸንተረሩ ተራራው አየሩ በጣም ደስ ይለኛል ካንቺ መፈጠሩ ኢትዮጵያ ሀገሬ ትውልዴ እንዴት ነሽ እስከ መቼው ድረስ መቼ ማረሳሽ የሽምብራው ጥርጥር የዛፎቹ ፍሬ የትም ዙሬ ዙሬ ትዝ አለኝ ሀገሬ በልጅነታችን አይን የሚለይ ትውስ አይ ዝናቡ ሲመጣ እንቧ ገሳ ስንለብስ እያለ ይህን እንደምንዘፍነው በእርግጥ ዘፋኞች ነው።

0: እና ወደ ኢትዮጵያ ዞር ስንል ኢትዮጵያ ያው ይሄ መጀመሪያ የካክሻቦት ወይም ደግሞ የሰኔ ማረር ብለን የምንጠራው ሰኔ ማረር ከሁለት ይከፈላል። ማረር የሚለው አንደኛው ከፋሲካ ጀምረን 49 ቀን ቆጥረን በ50ኛው ቀን ኦሪትን የተቀበሉበት ነው። አባ ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ከፈጣሪ አምላካችን ጋር በመገናኘት በመነጋገር ያለውን የህይወት መማሪያችን የህይወት መመሪያችን ኦሪትን የተቀበሉበት ስለሆነ ይህ በአንዱ በኩል ሲሆን፣ በሁለተኛው ደረጃ ደግሞ የመከር መከወኛ ነው። ይሄ በዓል አንደኛ የፋሲካው በዓል ያው መቅደሴን በምሰሩልኝ ጊዜ አንደኛ በፋሲካ፣ ሁለተኛ በዚህ በሰኔ ማረር፣ ሶስተኛ ደግሞ በሱኮት ወይም ደግሞ በዳሱ በዓል ባዶ እጃችሁን አትታዩ ያለው ይሄ ትልቅ ሶስት በዓላቶች ናቸው። እና በዚህ አሁን ባለንበት በኢትዮጵያም ሰኔ ነው፣ በዚህ ሀገርም ሰኔ ነው። ግን የኢትዮጵያ ዛሬ ሰኔ የልምላሜ ወራት ነው። አሁን ሰኔ ገና አልገባም፣ ሊገባ ነው፣ ትንሽ ቆይቷል። እንደገና በዚህ ሀገር ደግሞ የመከሩ መከወኛ ነው። አሁን ምንድን ነው የሚል መከሩን በከወናችሁ ጊዜ አካባቢውን ዙሪያውን ደንበሩን እንዳታጭዱ ለድሃና ለወፎች እንዲሆኑ ብሎ እግዚአብሔር በትእዛዙ አስቦ እንትን ብሏል። እና ይሄ ምንድን ነው የምንለው የእህሉ በክር መድረሻ፣ የእህሉ መከር መታጨጃ፣ ለእግዚአብሔርና ለካህናቱ ሞሳት የሚቀርብበት የትልቅ በዓል ስለሆነ። አዎ፣ ግን አሁን ካልከው ወተት ስጋ ይለይ የሚባለው እንግዲህ እያካባቢው አንድ ልጅ እንዳሳዳጊው ይሄዳል፣ አንድ ልጅ እንዳስተማሩ ይሄዳል። እና ኢትዮጵያ እንዳስተማሩን መሰረት እንዲያውም በዚህ ቀን የምንደሰትበት እኔ ራሴን ምሳሌ ባደርግ በሙሉ 50 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ወላጆች ከወላጆቻቸው ተቀብለው የሰኔ ማረር ይደግሱት ነበር። መጀመሪያ በአንድ ጦበት ግልገል፣ ኋላ ግን አስተከብት እንኳ እያረዱ ወላጆች አገሩን በሙሉ እየጠሩ ያው ይሄ የኦሪት የተሰጠበት ቀን ከግብፅ አገር ወጥተን ከፔሳህ በኋላ ከፋሲካ በኋላ ነፃ የሆነበት ተብሎ ሲዘክሩ አውቃለሁ። እና ወተት ብሉ ስጋ አትብሉ የሚል አላየንም። እዚህ ሀገር ደግሞ የራባናቶች እንግዲህ ራባናቶች የሚባሉ እዚህ ሀገር አሁንም ሊቆች አሉ። የኦሪትን ትምህርት ኦሪት በቃል ኦሪት በጽሁፍ የሚለው ኦሪትንም ተውለት ከፍለውታል። እና የድሮም አባቶቻችን አበዊ እንዳሉ ሲናገሩ እንደነበር እንደሚባለው እዚህ ሀገርም ደግሞ ይህን አታድርጉ ይህን ታድርጉ ተብሎ የተጻፈውን ትእዛዝ ይሰጣሉ። ግን እኛ ግና በድሮ በነበር ነው አባቶቻችንና የሃይማኖት መሪ ባስተማሩን ደረጃ በዚያ ነው የምንሄድ ያለን።
1: አዎ፣ ትክክል ነህ። እንግዲህ በዚህ እናጠቃልላለን። መልካም።
0: ሌላው አንዱ ሁለተኛው የማረር ያልኩህ የህዳር በህዳር ደግሞ አስተራይ ከዋለ ጀምሮ 49 ቀን ይቆጠርና 50ኛው ቀን ለምን ኢትዮጵያ የመከር መከወኛው ህዳር ነው። እና ይህም በማድረግ አበው ያሉት ተብሎ ይህን ይላል። ይህንም ደግሞ ይህን ታሪክ ይህን አሁን ያወራንበትን ታሪክ ይሻያው ለልጆቻችን ለልጆቻችን ማስረዳት ያስፈልጋል። ወላጆቻችን ይህን ለእኛ ባያስረዱነ ዛሬ የሰኔ ማረር ወይም ደግሞ ሀክሻቦት የሚለውን በዓል ምን እንደሆን ማወቅ አንችልም ነበር። እና የዛሬ ዓመት ሰላም ያድርሰነ ነው የምል። አመሰግናለሁ ወንድም ይሻየው።
1: ሀክሻቦት ሳሚያ፣ መልካም የሰኔ ማረር ዓመት በዓል የከርሞ ሰይ በለን። እናመሰግናለን። ጀንበር መንግስቴ ወይም ሙሪ ከበደ መልካም ውሎ።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ሀክሻቮት ሳሚያ እንኳን ለሻቮት ወይም ለሰኔ ማይረር በዓል በሰላም አደረሳችሁ በዓሉ የሰላምና የጤና እንዲሆንላችሁ እንመኛለን።

በያላችሁበት ሰላምና ፍቅር እንዲበዛላችሁ በድጋሚ እየተመኘን መልካም የሻቦት በዓል ባሉን በማስመልከት ያዘጋጀነውን ፕሮግራም እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የሻቦት በዓል የሚከበረው የፔሳህ ወይም የፋሲካ በዓል ከዋለ በኋላ 7 ሳምንታት ወደፊት ተቆጥሮ ነው። ታዲያ ሳምንታት ስለሚቆጠሩ በዓሉ ሻቦት በመባል ይጠራል። ለነገሩ ሻቦት የሚለው ስም በጉልክ ስለሚታወቅ ቀድመን ጠራ ነው እንጂ ይህ በዓል በተለያዩ ስሞች ይጠራል። ከበዓሉ መጠሪያ ስሞች መካከል ማታን ቶራ ወይም የቶራ መጽሐፍ የተቀበልንበት የመህር መሰብሰቢያ ወቅት ስለሆነም ሀግ ካጽር የመህር በዓልና ሌሎችም ስሞች አሉት። በኢትዮጵያ ቤተ እስራኤላውያን ዘንድ ደግሞ ሰኔ ማይረር እየተባለ ይጠራል።

ከቅዱሳን መጽሐፍት እንደምንረዳው የመጀመሪያው አዳም ከተፈጠረ ጀምሮ በሰውና በእግዚአብሔር መካከል ግንኙነት እንደነበረ እንገነዘባለን። ሰው የሚከተለው ሃይማኖትና የሚፈጽመው ትእዛዛተ እግዚአብሔር እንዲኖር የሚመራበት ህግ የተሰጠው ግን በሊቀ ነቢያት ሙሴ አማካኝነት ለአምላክ የበኩር ልጅ ተብሎ በተጠሩት ለቅድመ እስራኤላውያን አባቶቻችን ነው። ዕብራውያን አባቶቻችን ከግብጽ ባርነት ከወጡ በኋላ ለሰባት ቀናት ያልወካ ምግብ በመመገብ ፋሲካን አከበሩ። በምድረ በዳ እያሉም ነብዩ ሙሴ ህዝቡን እንዲጠብቁት በማዘዝ ወደ ሲናይ ተራራ ወጣ። 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ትእዛዛት የተጻፉበት የቃል ኪዳኑ ገበታ ህገ እግዚአብሔር ተሰጠውና ወደ ዕብራውያን ተመለሰ። እግዚአብሔር የበኩር ልጅ ብሎ ለጠራቸው አባቶቻችን እስራኤላውያን ህግና መመሪያ ሃይማኖታዊ ስርዓትን ቶራን የሰጠበት ይህ ታላቅ ዕለት በእስራኤላውያን ዘንድ አሁንም በየዓመቱ ይከበራል ይታሰባል።

በሻቦት ወይም በዚህ በዓል እለት የተሰጠና በይሁዳውያን እምነት ከትውልድ ወደ ትውልድ የሚታሰብና የምንጠብቀው የምናስታውሰው ሌላም ታላቅ ትእዛዝ አለ። ኦሪት ዘጸአት ምዕራፍ 23 ቁጥር 19 እና ዘጸአት 34 ቁጥር 26 ላይ እንደተጻፈው ጦቦቱን በእናቱ ወተት አትቀቅለው ይላል። ስለዚህ በዚህ በዓል ወተትና የወተት ውጤቶችን መመገብ ልማድ ነው። በይሁዳውያን እምነት መሰረት ወተትና ስጋን ባንድ ላይ ማፍሰልም ሆነ መመገብም የተከለከለ ነው። በታላቁ መጽሐፍ ቅዱስ በቶራ ወይም በኦሪት ቀደም ሲል እንደተጠቀሰው ተጽፎ ይገኛል። አድማጮቻችን ስለምትከታተሉን በጣም እናመሰግናለን። እያቀረብን ያለነው የሻቦት ወይም የሰኔ ማይረርን በዓል በተመለከተ ያዘጋጀነውን አጭርና ልዩ ዝግጅት ነው።

ያሁኑ ትውልድም ከአባቶቻችን በወረስነው ባህልና ልማድ መሰረት እንጠብቀዋለን እና ከብረዋለን። በዚህ በዓል ዋዜማ እስራኤላውያን ወንዶች በጸሎት ቤት በመሰባሰብ ሌሊቱን ሙሉ ሲጸልዩ ሲዘምሩ ያነጉታል። ሃይማኖት ለሚጠብቁ ሰዎች በዚህ ቀን መተኛት የተከለከለ ነው። ምክንያቱም ቶራ ወይም ኦሪትን ያክል ታላቅ ሃይማኖታዊ መመሪያ ከእግዚአብሔር ዘንድ የተቀበልንበትን ዕለት በንቃትና በመጸለይ በማመስገን ራሳችን አዝጋሽተን መጠበቅ እንዳለብን የሃይማኖት ሊቃውንት ያስረዱናል።

አድማጮቻችን ከላይ እንደገለጽነው በኢትዮጵያ ይሁዳውያን ዘንድ ይህ በዓል ሰኔ ማይረር በመባል ይጠራል። በኢትዮጵያ ምድር በነበርንበት ወቅት በዓሉን የሚያከብሩት ዝክር በመዘከርና በመታደም አንድ ላይ በመብላትና በመጠጣት ነበር። አሁንም በእስራኤል ሀገር የነበረውን ልማድ በማስቀጠል እየደገሱ የሚጠሩ ቤተ እስራኤላውያን በርካቶች ናቸው።

የሻቦት በዓል ከዋዜማው ጀምሮ እስከ መውጫው እንደ ሰንበት የሚከበር ሲሆን ይሁዳውያን ከሚያከብሯቸው ታላላቅና በጉልህ ከሚታወቁ ሃይማኖታዊ በዓላት መካከል አንዱ ነው።

ፍቅር ጠፋ ባለም ግጥሙን ያገኘነው ፌስቡክ ላይ ነው። ትተራመሳለች ዓለም ቤቷ አፈርሶ ኑሮ ጣራ ነክቶ ፍቅር ዋጋው ረክሶ ይሄው ሲተላለቅ ሰው ለሰው ተናክሶ ደስታ የሚገኝበት ገንዘብ ብቻ ሆኖ እዝነት ጠፋ ባለም ሰው በሰው ጨክኖ የድሮ ደግነት ዛሬ ግን ተረሳ ስቆ የሚያልፍ እንጂ ጠፍቶ የሚያነሳ የተራበን ማብላት የወደቀን ማንሳት ዛሬ ተቀየረ በተንኮል በክፋት ያንዱን እየቀማች ላንዱ እየሰጠች ዓለም ፍቅርን አታ ትተራመሳለች።

የተከበራችሁ አድማጮቻችን ስለ ሀግ ሻቦት ወይም የሰኔ ማይራር በዓል ያቀረብነው አጭር ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። አዘጋጅቼ ያቀረብኩላችሁ ወርቅነሽ ሸቴ ነኝ። መልካም በዓል።

0: ና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ሁለት አርብ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ መልካም በዓል እንዲሆን እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጠር ዮም ሺሺ ቫብ ሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ሜይ 22 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 14 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አላ ናይዳኖቭናት። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባና ሳምንታዊ የምዝናኛ ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስት ዜና። ለእስራኤል ህዝብ ኦሪት የተሰጠበት የሻቦት በዓል በመላ ሀገሪቱና ዓለም ዙሪያ በድምቀት እየተከበረ ነው። ፖላንድ የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ወደ ሀገሯ እንዳይገቡ ማገዷን አስታወቀች። የእስራኤልና ሊባኖስ የጦር አመራሮች በአሜሪካ መከላከያ ጽህፈት ቤት ፔንታጎን ተገናኝተው ለመወያየት እያቀዱ ነው ተባለ። በአሜሪካና ኢራን መካከል እየተካሄደ ባለው ድርድር በሁለቱ ሀገራት መካከል የነበረው ልዩነት እየጠበበ መሄዱን የሮይተርስ ዜና ወኪል ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ለእስራኤል ህዝብ ኦሪት የተሰጠበት የሻቦት በዓል በመላ ሀገሪቱና ዓለም ዙሪያ በድምቀት እየተከበረ ነው። የእስራኤል ህዝብ ከፈጣሪው ጋር ይበልጥ ቃል ኪዳን የፈጸመበትና ለነፍሱና ስጋው የሚሆን ነገርን እንዲማርበት ኦሪት በሲናይ ተራራ የተሰጠበት ቀን ዛሬ በድምቀት እየተከበረ ይገኛል። የኦሪት መጽሐፍ ለዓለም መሰረትና መንፈሳዊት ዋና መመሪያ መሆኑን የሃይማኖት አባቶች በአጽንኦት ይገልጻሉ። ኢትዮጵያውያን በዓሉን የሰኔ ማይረር እያሉ ይጠሩታል። የበዓሉ አከባበር በተለያዩ ቦታዎች በድምቀት እንደቀጠለ ሲሆን በዓሉ ሲጠናቀቅም ኦሪት አውጥቶ የዘመሩ መጓዝ በይሁዳውያን ዘንድ የተለመደ ጉዳይ ነው። ለመላው አድማጮቻችን በዓሉ የሰላም የፍቅርና የደስታ እንዲሆን በዝግጅት ክፍላችን ስም መልካም ምኞታችን እንገልጻለን። ፖላንድ የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ወደ ሀገሯ እንዳይገቡ ማገዷን አስታወቀች። የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ከቱርክ ተነስተው ወደ አዛዝ ሰርጥ የባህር ዳርቻ ለመግባት ባለፈው ሳምንት የሞከሩ ውጭ አገራት ዜጎችን የእስራኤል ባህር ኃይል ከተቆጣጠረ በኋላ እሳቸው የውጭ አገራት ዜጎችን ሁኔታ ሲጎበኙ ዜጎቹ ታስረውና አንገታቸውን ወደ ታች ደፍተው መታየታቸው በዓለም ሀገራት ዘንድ ብዙ ቁጣን አስከትሏል። በርካታ ሀገራትም ቤንግቪር ወደ ግዛታቸው እንዳይገቡ ለማገድ እየጣሩ ነው ተብሏል። ከነዚህ ሀገራት መካከል ፖላንድ አንዷ ስትሆን የፖላንድ ውጭ ጉዳይ ሚኒስትር ጽህፈት ቤት ባሳለፍነው ሌሊት ባወጣው መግለጫ በዋርሶ የሚገኘው የእስራኤል ውጭ ጉዳይ ሚኒስትር ጽህፈት ቤት በቤንግቪር ጉዳይ እንደተጋበዘና የእስራኤል ህግ አስከባሪዎች ሚኒስትሩ በቁጥጥር ስር የዋሉ ሰዎችን በሚያዋርድ ሁኔታ እንዲታዩ ያደረጉበትን እንዲመረምሩ ጠይቀዋል። እንዲሁም ድርጊቱን እንዲያወግዙና ይቅርታ እንዲጠይቁም ጠይቋል ተብሏል። ቃል አቀባያችን ዶቭ ጊልሃር ካደረሰን ዘገባ መረዳት እንደቻል ነው በመጪው ሰኔ ወር የአውሮፓ ህብረት ስብሰባ በማድረግ በሚኒስትር ቤንግቪር ላይ ማዕቀብ ለመጣልና ወደ አውሮፓ እንዳይገቡ ለማድረግ ይወያይበታል ተብሏል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እርምጃ መውሰዱን እንደቀጠለ ነው። መከላከያ ሰራዊቱ ሁለት መሳሪያ የታጠቁ አሸባሪዎችን መደምሰሱን አስታውቋል። በእስራኤልና ሊባኖስ ድንበር ማማ ላይ ተቀምጠው ደህንነትን የሚከታተሉት የጸጥታ ጥበቃ አባላት ሁለቱ አሸባሪዎች ወደ እስራኤል ክልል ሲቀርቡ በማየታቸውና ለጦሩ በማስታወቃቸው በአየር ኃይሉ በኩል ተደምስሰዋል ተብሏል። ሌሎች ተጨማሪ አሸባሪዎች አለመኖራቸው መረጋገጡን መከላከያ ሰራዊቱ ጨምሮ አስታውቋል። ይህ በእንዲህ እንዳለ የዝበላ ድርጅት ወደ እስራኤል ክልል የተኮሰውን ከባድ መሳሪያ ኪፓት ባርዜል የተሰኘው አየር መቃወሚያ ዛሬ ጧት ማክሸፉን ቃል አቀባያችን ካደረሰን ዘገባ መረዳት ችለናል። አሜሪካና እስራኤል በኢራን ላይ ጦርነት ባካሄዱበት ወቅት ኢራን ወደ እስራኤል የተኮሰቻቸውን አብዛኞቹን ሚሳኤሎች ያከሸፈቻቸው አሜሪካ መሆኗን የዋሽንግተን ፖስት ጋዜጣ ዘገበ። እንደ ጋዜጣው ዘገባ ከሆነ ኢራን ወደ እስራኤል የተኮሰቻቸውን ሚሳኤሎች ለማክሸፍ አሜሪካ ታአድ የተሰኘውን ጸረ ሚሳኤል በመጠቀም ከ200 በላይ ሚሳኤሎችን አክሽፋለች። እንዲሁም SM3 እና SM6 የተሰኙ የአየር መቃወሚያዎችን ተጠቅማለች ብሏል ጋዜጣው። በአንጻሩ እስራኤል ከመቶ በታች ሄጽ እና ኬላ ዳቪድ የደወቱን ጽፍ የተሰኙ ጸረ ሚሳኤል ሚሳኤሎችን መተኮሷን የዋሽንግተን ፖስት ጋዜጣ ጨምሮ ዘግቧል። የእስራኤልና ሊባኖስ የጦር አመራሮች በአሜሪካ መከላከያ ሚኒስትር ጽፈት ቤት ፔንታጎን ተገናኝተው ለመወያየት እያቀዱ ነው ተባለ። የሊባኖስ ጦር ወደ አሜሪካ የሚሄደውን የጦር አመራር ቡድን መመልመሉን አላኸባር የተሰኘው የሊባኖስ ጋዜጣ ዘግቧል። በሊባኖስ የሎክ ቡድኑ ውስጥ 6 የጦር መኮንኖች ተካተዋል ተብሏል። ይበንዲህ እንዳለ አሜሪካ በእስራኤልና ሊባኖስ መካከል መግባባት እንዲኖርና ሰላማዊ ግንኙነቱ የበለጠ እንዲሰፋና ከሰላም ስምምነት ላይ እንዲፈራረሙ ጥረት እያደረገች ቢሆንም የሂዝቦላ ድርጅት የሊባኖስ መንግስት ከእስራኤል ጋር የሚያደርገውን ውይይትም ሆነ የሚደርስበት ስምምነት አልቀበለውም በማለት ጸረ እስራኤል እንቅስቃሴውን አጠናክሮ እንደቀጠለ በመሆኑ የሰሜን እስራኤል አካባቢ አሁንም በጦርነት ቀጠና ስር እንዲውል አድርጓል። አሜሪካ በ9 ሂዝቦላ ድርጅት ከፍተኛ አመራሮች ላይ ማዕቀብ መጣሏን ሂዝቦላ ወገዘ። አሜሪካ ሂዝቦላን ድርጅት ወክለው የፓርላማ አባል በሆኑት 4 ሰዎችና ሌሎች 5 የድርጅቱ ከፍተኛ አመራሮች ላይ ማዕቀብ ጥላለች። ይህን አደረገችውም በሂዝቦላ ላይ ተጽዕኖ ለመፍጠር ነው ተብሏል። ሂዝቦላ የአሜሪካን ውሳኔ አውግዟል። ይበንዲ እንዳለ በሊባኖስ እያገለገለ ባለው የኢራን አምባሳደር ላይም አሜሪካ ማዕቀብ ጥላለች። በሊባኖስ ጦር በሚያገለግሉ 2 የጦር አዛዦች ላይም በተመሳሳይ ሁኔታ ማዕቀብ ጥላለች። በአሜሪካና ኢራን መካከል እየተካሄደ ባለው ድርድር በሁለቱ ሀገራት መካከል የነበረው ልዩነት እየጠበበ መሄዱን የሮይተርስ ዜና ወኪል ዘገበ። እንደ ሮይተርስ ዘገባ ከሆነ አሜሪካና ኢራን በድርድራቸው በአብዛኛው ከመግባባት ላይ ደርሰዋል። ይሁን እንጂ የተብላላው የኡራኒየም ንጥረ ነገር ጉዳይና የሆርሙዝን የባህር ወሽመጥ ኢራን ለማስተዳደር መፈለጓ ብቻ ልዩነት ፈጥሯል ተብሏል። ኢስና የተሰኘው ኢራን መገናኛ አውታር እንደዘገበው ደግሞ በኢራንና አሜሪካ መካከል በፓኪስታን በኩል መልእክት መለዋወጡ ቀጥሏል ብሏል። የፓኪስታን ሀገር ውስጥ ጉዳይ ሚኒስትር በኢራን ይቆያሉ። የፓኪስታን መከላከያ ሚኒስትር ደግሞ ወደ ቴህራን በመሄድ አሜሪካና ኢራን በማግባባት ከስምምነት ላይ እንዲደርሱ ለማድረግ ጥረታቸውን ይቀጥላሉ ብሏል ኢስና የተሰኘው ኢራን መገናኛ አውታር። ይበንዲ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በአሜሪካና ኢራን መካከል እየተካሄደ ያለው ድርድር ግስጋሴ እየታየበት ነው፣ ዋናው ቀሪ ጉዳይ ኢራን የኒውክሌር ጦር መሳሪያ ባለበት እንዳትሆን ማድረግ ነው ብሏል የአሜሪካ ውጭ ጉዳይ ሚኒስትር። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል፣ ነገ ሙቀቱ ይጨምራል፣ እሁድ ደግሞ ሙቀቱ በቀላሉ ይቀንሳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴላቪቭና አካባቢዋ 24፣ በሃይፋና አካባቢዋ 23፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 33 ዲግሪ ሴንቲግሬድ ነው ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን የሰዓቱ ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን በድጋሚ መልካም በዓል ያልናን አሁን ወደ ወቅታዊ ዘገባ እናልፋለን። ወቅታዊ ዘገባውን የሚመለከተው ጋሽራ ሀሚም ነው። ጋሽራ ሀሚም መልካም በዓል እንዴት ተዋልክ?
1: መልካም በዓል ለአንተም ለቤተሰቦችም በሙሉ ለመላው እስራኤል ይሁን ለሆነ ሁሉ
0: አሜን። እናመሰግናለን። ጋሽራ ሀሚም የተለያዩ ጉዳዮች አሉ የምንወያይባቸው። ከእነዚህ ውስጥ አንዱ የሀገር ውስጥ ደህንነት ጥበቃ ሚኒስትር ኢታማር ቤንጉቪር በተለይ በቱርክ አድርገው ወደ ጋዛ የባህር ዳርቻ ለመግባት የጣሩ ውጭ ሀገር ዜጎችን አያያዝ ሁኔታ ያሳዩበት ያደረጉት ንግግር በቪዲዮ ይፋ ከሆነ በኋላ ብዙ ተቃውሞ ብዙ ትችት እየመጣ ነው። እና እንዴት ነው እንደዚህ አይነት ሁኔታ እስራኤልን የሚያስወቅስ አይደለም ወይ?
1: እያስወቀሰ ነው ሰጠኝ። በጣም መደረግ የማይገባው ነገር ነው። እንኳን አንድ ሚኒስተር አላፊነት ያለው ሚኒስተር እና ማንም ተራ ዜጋ ቢሆን እንደዚህ ያለ ሁኔታ ማሳየት አይገባም ነበር። እና በመሰረቱ እነዚህ ሰዎች በጋዛ ለሚገኙ ክርስቲያናውያን እርዳታ፣ ሰብአዊ እርዳታ እናቀርባለን የሚሉ ናቸው። በእውነት የሰብአዊ እርዳታ ለማቅረብ ሳይሆን ሆን ብለው እስራኤልን ለማስጠላት እስራኤልን ጥፋተኛ ለማድረግ እየታቀደ እንጂ ያን ያህል ለጋዛ ችግረተኞች እርዳታ የሚሆን እቃ ወይም ገንዘቡ ይዘው አይደለም። እና እነሱ እስራኤል ከእስራኤል ጋር እንፎካከራለን፣ እስራኤል አዛን ያዛን ፈጸሞች እዚያ እዛ ውስጥ አስቀምጣ አሽጋ ዙሪያቸውን ከባ ነው ተገኝ እና ያን የተከበቡን ነገር መስበር እና እነሱ መግባት አለበት በሚል ነው። እንግዲህ ያ የፉከራ በፉከራ ነው እንግዲህ እንጂ ሌላ ምንም ያን ያላዛ ሰዎች እርዳታ የሚሆን ሀብት ኖሯቸው አይደለም። እና እነዚህ ሰዎች ከአሁን ቀደም እንደሚታወሰው ሰጤ ከ16 ዓመት በፊት መሰለኝ 2010 ዓ.ም ማርማራ የምትባል መርከብ ትልቅ መርከብ ማለት ሌሎችም ተናናሽ መርከቦች ነበሩ። በዚያ በዚህ በቱርክ ተደራጅተው በዚያ በኩል አድርገው በዚህ በማርማራ ይሄ IHH ይሉታል በአጭር ቃላት ነው። የዚያ አባላት ናቸው እንግዲህ እነሱ ራሳቸውን እዚያ ነበር የሚጠሩት። እና ወደዚህ ወደ አዛ ሊገቡ ሲሉ የእስራኤል ኮማንዶ ወታደሮች በተለይ የባህር ኮማንዶ ወታደሮች አሉ 13 ቁጥር ወይም ልዩ መለከታቸው በልዩ ሁኔታ የሚጠሩበት እና እነሱ ልዩ ስልጠና ያደረጉ የባህር ኮማንዶ ወታደሮች ናቸው። እና እነሱ ወደ መርከቦች ነው ያለፈው እናስታውሳለን። ብዙ ግጭት እንደነበረና ሰዎችም እንደሞቱ እኛም ወታደሮች እንደቆሰሉ እናስታውሳለን። በዛ ምክንያት በቱርክና በእስራኤል መካከል ከባድ የሆነ ጥላቻ ተፈጥሮ ያው አሁን ቢሆን ያልሻረቁስልናል በሁለት ሀገሮች መካከል። ከዚያ በኋላ ነው እንግዲህ 16 ዓመት በኋላ እንደገና ተደራጅተው ከ45 ሀገሮች የተውጣጡ ሰዎች ናቸው በአንሳ መርከብ ትንንሽ መርከብ ተሳፍረው ቁጥራቸው 500 የሚሆኑ ናቸው። እነዚህ ደግሞ በአንዴው በአዛ የእስራኤልን እንትን ሰብረን መግባት አለብን ብለው ያው መንገድ ጀመሩ። መንገድ ላይ ያሉ የእስራኤል ጠቋቸው ቀደም ብዬ እነዚህ ሻሂደት 13 የሚባሉት የባህር ኮማንድ ወታደሮች እነሱ ያው ባላቸው ስልጠና መሰረት እና ባላቸው ወታደራዊ ልዩ የሆነ የተልእኮ ውጤት እነዚህን መርከቦች በቁጥጥር ስር በመዋል ሰዎችንም ይዘው ወደ የብስ አውርደው ከዚህ ከአሽዶድ ከነገር ከሚገኝ የባህር ወደብ ተሰባስበው በነበሩበት ጊዜ ነው እንግዲህ እነዚህ ሰዎች ማለት ነው ወደ እዛ ሊገቡ የመጡ ሰዎች። እና ያኔ እዚያ ያሉ ወደ የሀገራቸው ከመባረራቸው በፊት የሀገር ውስጥ ደህንነት ሚኒስትር ጥበቃ ሚኒስትር የሆኑት ቤንጉቪር ወደ ቦታው ሄደው እዚያ ሄደው ሰዎችን ለምን መጣችሁ መግባት አልነበረባቸውም ብለው እንደው መናገር ሲገባ ሲያዋርዷቸው እንዲያውም አንዳንዶቹን እያዙ ጠውረዋል። አንዷን ሴትዮ ጠውረዋል ይዘው መጀራቷ ላይ ተጨቁደው መሬት በፊቷ ሲደፋት ይታያል። ያንን ደግሞ ያደረገው ራሱ ቤንጉቪር ነው ቀርጾ ይህንን ሁኔታ ያሰራጨው ያ ያሰራጨው ሁኔታ እነዚህ ሰዎች እንግዲህ የመጡበት ሀገር አለ፣ መሪ አላቸው፣ አስተዳደር አላቸው። እና የእነዚህ ሀገር መሪዎች በጣም አስቆጣ፣ አስቀየመ። በእስራኤል በየሀገራቸው እስራኤል አምባሳደሮች እየጠሩ በጣም ተግዳት ያለበት ንግግር ነው ያሰሙት። 78 ሚሊዮን ሀገሮች ናቸው የአውሮፓ ሀገሮች። ይህን የመሰለ ሀዘናቸውን የበለጡ ቁጣቸውን የበለጡ እና አሁን እስራኤል እንደሚታወቀው በዓለም አቀፍ ደረጃ በዓለም አቀፍ መገናኛ ብዙሃን ስሟ እየጠፋ እየተወቀሰች ነው የምትገኘው። ፍልስጤሞችን ትበድላለች፣ ትጎዳለች፣ የሰው መብት ተረገጠ እየተባለ ያው በህግ ዓለም አቀፍ ፍርድ ቤትም ብዙዎቹ ከሰለን እያሉ ነው። ብዙዎቹ መሪዎችም ደግሞ ከእስራኤል ሲወጡ ተይዘው ወደዚያ ፍርድ ቤት እንዲቀርቡ እናደርጋለን እየተባሉ መዝገባቸው ላይ የሚገኙ መሪዎች እንዳሉ እናውቃለን። እና ይህን የመሰለ ችግር ባለበት ሰዓት ይህን የመሰለ ኃላፊነት በጣ ሁኔታ በዚያ ሄደ እሳቸው የሚማረጉ ምንድነው ጥቅሙ? ምንም ጥቅም ይሉ እና ሀገሪቱ ለመጥፎ ትችት ማጋለጥ መሆኑን አለመገንዘብ ዝም ብሎ አንዳንድ ዝም ተራ የሆነ ሰው አይሰራው መረ እንኳን ሚኒስትር እና ኃላፊነት ያለው ሰው በጣም አሳፋሪ ነገር ነው የተሰራው። ሰዎቹ ያደረጉት ነገር ጥሩ መስሎ ባይታይም እንደዚህ ያለ እርምጃ ወይም በመንግስታዊ ደረጃ በተለይ መንግስት አካል የሆነ ሰው ይህን የመሰለ ሁኔታ ማሳየቱ በጣም አጸያፊ ነው።
0: በጣም አሁን ፖላንድ ቤን ግቪር ወደ ግዛቷ እንዳይገቡ ያገደችበትን ሁኔታ ሰምተናል። ና ሌሎች ሀገራትም የአውሮፓ ሀገራት አሁን በመጨወር ይወያያሉ ተብሏል። ይሄ ነገር እንግዲህ የበለጠ አሁን እንደገለጽ ከእስራኤልን መጥፎ ሁኔታን ሊያሳይ የሚችል በከፍተኛ ሁኔታ ሊያስወቅስ በሚችል ጠቅላይ ሚኒስትር ናታንያሁ እርምጃ የመውሰድ ስልጣን የላቸውም ወይ በዚሁ ጊዜ?
1: አልቻሉም። ምክንያቱም ይሄ ሁኔታ እስራኤል ያለችበት ሁኔታ በጣም አስቸጋሪ ነው። በዓለም አቀፍ መድረክ ተወቃሽ ሆናለች። በጣም በደሏ እያለ ያንን እየረሱ አሁን የሚያዩት ፍልስጤሞችን በደል መጎዳት ማስመለከተ ነው። እና አሁን ይህን የመሰለ ችግር ጣብጫ ውስጥ ባለችበት ጊዜ እስራኤል ይሄ እንደ ቁስል ላይ ጨው መርጨት ማለት ነው። እና እንደዚያ ባረግ አልነበረባቸው ሚ ሰው እየጣላ ሚስትር ናታንያሁ እኒህ ሰውዬ ከስልጣን መውረድ ያልቻሉበት ምክንያት ያው ከስልጣን ከወረዱ የእሳቸው ፓርቲ የቤን ግቪር ፓርቲ አባላት የሆኑት በቁጣ ከመንግስት ሊወጡ ስለሚችሉ መንግስት ተበተነ፣ ጠቅላይ ሚኒስትር በተነ፣ ሁም ጠቅላይ ሚኒስትር ነታቸውን ይቀርባቸዋል ማለት ነው። እንግዲህ በዚህ ሁኔታ ነው እንግዲህ ጠቅላይ ሚኒስትር ነታንያሁ በእርግጥ ይህን ማድረግ ጥሩ አይደለም የሚል ነው ለስለስ ያለ ወቀሳ ከማቅረብ በስተቀር ሌላ ጠንከር ያለው እርምጃ አልተወሰደም። ሌሎች ናቸው። የውጭ ጉዳይ ሚኒስትር ባወጣው መግለጫ በጣም ከባድ ወቀሳ ነው ያቀረበው በቤን ግቪር ላይ። አንድ ሚኒስትር ማድረግ የማይገባው ነገር እንኳን አንድ ሚኒስትር ማንኛውም ዜጋ ቢሆን ሌላው ዜጋ መብቱን መክፈት የለበትም። ምንም ብትቃወመው፣ ምንም ብትጠላው አለው የሰብአዊ ክብር አለው፣ ያ መነካት የለበትም እና ያንን ነው የነኩ። ስለዚህ ሀገሪቱን ከወቃሽ ያደረጋት ብለው በጣም በመውቀስ የውጭ ጉዳይ ሚኒስትር ጽህፈት ቤት መግለጫ አውጥቷል። ሌሎች ሚኒስትሮችም እንደዚሁ ከባድ ወቀሳ ነው ያቀረቡ በቤን ግቪር ላይ። ሰውየው ግን ማንንም የማይሰማ ሰው እና እንዲሁ እንደፈለገው ዝም ብሎ ዱርዬ አይነት ባህሪ ያለው ሰው ነው።
0: አስቸጋሪ ነው። ሌላው ወደ አሜሪካና የኢራን ጉዳይ እንሂድና እንደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሶስት ቀናት ጊዜ ሰጥቻለሁ ለድርድሩ ብለዋል። አሁን ደግሞ ዛሬ እየወጡ ያሉ ዘገባዎች በድርድሩ ግስጋሴ እየታየ ነው የሚል ነገር ነው እና እንደው የዚህ የመካከለኛው ምስራቅ ውጥረት በድርድር ሰላም ይሰፍንበት ወይ ወይስ እንደው የጊዜ መፍጃ ነው መስሎ የሚታየው? ጋሽ ራሚ
1: መንደዚያ ነው የሚመስለው። በእርግጥ አሁን እንደሚሉት ከሆነ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮም አሁን መግለጫ ሰጥተዋል። ባለፈው እዚህ ኤሮፓ ነው ያሉት። ለውጥ አለ፣ ኢራኖቹ ጥቂት ለውጥ ያለው መልስ ሰጥተውናል፣ ግን የቀረ ነገር አለ ነው የሚሉት። እንግዲህ አሁን እንደሚባለው ከሆነ ይሄ አንድ ጋዜጣ ላይ በአረብ ሀገር የሚወጣ ይሄ ኤልከዳት የሚባል ጋዜጣ እንደሚለው ከሆነ ከዚህ አሁን እንግዲህ አሸማጋይ ሆናለችው፣ በአሁኑ ደግሞ ተረኛ ተረገጭ ሆናለችው ፓኪስታን ነች። እንግዲህ ፓኪስታን ከኢራን መሪዎች ጋር ያው የፓኪስታን በተለይ የመከላከያ ሚኒስትሩ ኤታማዦር ሹም መሰለኝ ወደ ቴህራን እየመጡ ብዙ ጊዜ ተነጋግረዋል። በአንጻሩ ደግሞ ቀደም ሲል ኦማን የምትባል ሀገር በዚህ በፈረስ ባለስላጤ የምትገኝ ኦማን የምትባል እሷ ማሸባጋይ እንደውም አስተናግዳለች ሁለት ነ ሶስት ከሀገር አስተናግዳለች ድርድሩን እና በባለፈው ከጦርነቱ በፊት አሁን እንደሚወራው ከሆነ የለፈዛት ቢለው ባለስታን የሚለው ከሆነ ኦማን ከአሜሪካ ጋር በአሜሪካ በኩል ሆነ ማሸባገሏ እሱን አቁማ ለራሷ ማሸባገር ጀምራለች ከኢራን ጋር የምል ነው እንግዲህ እናያለ ነው። ይህ ምንድን ነው? ኦማን ራሷ ከኢራን ጋር መደራደር የጀመረችው በፋርስ ባለስላጤ ጉዳይ እና የሆርሙዝ ባህር ወሽመጥ ባስመለከተ በጋራ እናተዳድረው እኛም እንደዚሁ እኛና እናንተ በአንድ ላይ ሆነን ያለ አካባቢ እናተዳድረው የሚከፈለውን የንግድ መርከቦች የሚከፍሉት ግብር አለ ያን ግብርም አብረን እንከፈለዋለን ያው እንደ በስምምነት የሚል ሁኔታ ኦማን እያሳየች ነው ያለው ከኢራን ጋር እንዱ በጀባ መደራደር ጀምራለች የሚባል ወሬ ያለው። እንደምታውቀው ሁሉ እንግዲህ የፋርስ ባህረ ሰላጤ ከዛሬ የሚጋሩ ሀገሮች በርካታ ናቸው። ስድስት የሚሆኑ ሀገሮች ነው ይህን ባህር የፋርስ ባህረ ሰላጤ የሚጋሩት። በዛ በኩል እንግዲህ እነዚህ ሀገሮች ያው በማህበራች ሀገሮች ናቸው። የአይነ ማውስብ ነዳጅ በዚህ በፋርስ ባህረ ሰላጤ አድርገው በሆርሙዝ ባህር ወሽመጥ አልፎ ነው ወደ ህንዱ ጋሩት እና ወደ ሜዲትራኒያን ባህር የሚዛወረው እና እንደዚህ አገሎ ምሳሌ አሁን ኡማን እንዳላት እሷ ናት። በዚያ በፈረስ ባህረ ሰላጤ አካባቢ የሚገኙ ሀገሮች ስድስት አልኳቸው፣ ባህሬን፣ ኩዌት፣ ካታር፣ ሳውዲ አረቢያ እና የአረብ ኤምሬት ሀገሮች ናቸው። እነዚህ ናቸው እንግዲህ የሆነ በዚያ አካባቢ የሚገኙ እና የዚያ የሆርሙዝ ባህር ወሽመጥ ተጠቃሚ የሚሆኑ ሀገሮች እነዚህ ናቸው። በግ ሌሎች ሀገሮች አሉ ከዚያ እየገዙ ነዳጅ የሚወስዱ ግን በነዳጅ አውጭነት እና ወደ ንግድ መርከብ አስተላልፈው የሚልኩ እነዚህ ሀገሮች ናቸው እና ጥቅማቸው እየተጎዳ ይሄድ ይመስላል። ሌላው ደግሞ ኢራንን እየፈሩ ነው ሁኔታው። ኢራኖቹ እንዳከባል በአቋማቸው የጸኑ ጠንካራ መሆናቸው ሊረዱ ስለሄዱ ምናልባት ይሄ ድርድር እነሱን ማያዳክምና እርቃቸው የማይፈቱበት ሁኔታ ከተፈጠረ በመጨረሻ ፈጭን በቀልኛ ይደበድቡናል የሚል ፍርሃትም አለባቸው። ራስን ለማዳን ነው አስቀድሞ ለማዳን እኛ ምን አድርገናል ተሆን እንጂ የሚል ሮሮ ለማሰማት እያሰቡ ይመስላል። እንግዲህ ምክንያቱም ይሄ በአሜሪካና በኢራን እየተካሄደ ያለው ድርድር ዝም ብሎ አዝጋሚ የሆነ አንድ ፊት አንድ እርምጃ ወደፊት ሁለት እርምጃ ወደኋላ የሚሄድ ሁኔታ ነው ያለው እና ይህም በዚህ ያለ ኢራኖቹ ስቲ ቃል ይሰጠን ስትንየው እንደገና መልስ ደግሞ እያዘጋጀን ነው እያሉ ጊዜ በማጓጠቅ ውስጥ ውስጡን የራሳቸውን ኃይል እንደገና እያጠናከሩ ናቸው። ያው መሳሪያም እያዘጋጁ የረዥም ርቀት ተወንጫፊ መሳሪያዎችንም እንደገና እየሰሩ እና እያመቻቹ ናቸው። መወንጫፊያዎችን ጣቢያዎችንም እንደዚህ የሚባል ነገር አለ። ስለዚህ ትንሽ ቆይተው ምን ታደርጉናላችሁ እንግዲህ ይኸው እንያችሁ በክሉን ሌሎች ሊሆናል እንግዲህ ኃይላቸው ላቀዳቅረው። ስለዚህ እንደገና እንደ አዲስ አበባ ብሎ መጀመር ደግሞ ጥፋት ነው የሚያስከትለው በግራቀኙ እና እንደዚህ ያለ አስጋሚ የሆነ ድርድር ዞሮ ዞሮ ጎጅነቱ ወደኛ ሳይሆን እንደማይቀር ነው።
0: ቀላል አይደለም። ሌላውንም በሰሜን እስራኤል ያለው ውጥረት እንደቀጠለ ነው። መከላከያ ሰራዊቱም እርምጃ ወስዷል አልፎ አልፎ፣ እንዲሁም ደግሞ ሂዝበላም አላረፈም እና እስከ መቼ ነው የሚቀጥል የሚሉ ጥያቄ በየቀኑ ይነሳል። የሰሜን እስራኤል ጉዳይስ እንዴት ነው ጋሽራ?
1: የሰሜን እስራኤል ጉዳይ ፕሬዚደንት ትራምፕ ጦርነት ይቁም ብለው እሳቸው አዘው ቀኑንም እስከዚህ ቀን ብለው የወሰኑ እሳቸው ናቸው። ከዚያም ደግሞ ያ ቀን ሲያልቅ እንደገና እንዲራዘም ተራዝሟል ብሎ ደግሞ የወሰኑ እሳቸው ናቸው እና በአንዳንድ በኩል ስታየው እስራኤል ምነጋገርነት ወይስ በሌላ ምንም ወዳጅ በጣም ወዳጅ ታማኝ ወዳጅ ቢሆኑ እሳቸው አዛዥ ቆራጭ ፈላጭ ሆኑ እኮ የሀገሪቱ። እስራኤል እኮ ልክ መሪ ራሱ ወስኖ ራሱ ተግባራዊ የሚያደርግ መሪ እንደሌላት ነው አሁን እየታየ ያለው ብዙ ሰዎች አሉ። እና በዚህ ምክንያት ሂዝባላ ጉዳት ያደረሰና አለው ተጠቆም ስምምነት ተብሎ ስምምነት ያው ባይፈራረው እናንተ ማቆሙ ጦርነት እናንተ ማቆሙ ይነበር ቀስ ያለ እንደገና ነው አሁን ታድሶ ያልታወጀለት ጦርነት እንደተካሄደ ያለው ጦርነት ተከፍቷል ሳይባል እንደው ዝም ብለ ብድር የመላለስ ሁኔታ ነው እየታየ ያለው ይሄ ሁኔታ ፈያለ ጉዳት ያደረሰ በተለይ ወታደሮቹ እየተወደዱ ያሉት እና እስራኤል ጠንከር ያለ የጥቃት እርምጃ በህዝባላ ላይ እንዳትወስድ አሁን ቅድም እንዳለው የስምምነት ተብሎ ያለው ነገር ያተወዝፎ የቀረ ነው የእስራኤልም እየጎዳት ያለው ስለዚህ እሮሮ ይሰማናል በሰሜን እስራኤል የሚገኙ የወታደሮች ወላጆች የሆኑ ዜጎች እንደሆኑ ሁላችንም እስከመቼ ነው እንግዲህ እንደዚህ ብሎ መቀጠል አይቻልም አንድ ነገር የለየለሰጠሙን አለበት እንጂ እንደዚህ በየቀኑ ወታደር ሞተ ወታደሮች ቆሰሉ የሚባል ነገር መቅረት አለበት የሚባል ሁኔታ ያለው እንግዲህ መንግስት አሁን ጠቅላይ ሚኒስትር ነታሪያው ምን እንደሚያሰቡ ምን አይታወቅም መከላከያ ሰራዊቱ ብለው ምንድን ነው ፍቃድ ሰጥቶት ፍቃድ ይሰጠን ያው መመሪያ የሚሰጠው መንግስት ስለሆነ ፍቃድ ይሰጠን እኛ ወታደር እርምጃ እንውሰድ በዚህ በጠላታችን ላይ ያው በተማርነው በምናውቀው የትጥቅ ትግል እኛ እናውቅበታለን ግን ፍቃዱ ይሰጠን የሚል ጥያቄ እያቀረቡ ነው ያሉት እስካሁን ያው የእንትኑን ድጓጉን ያለቀቀ መንግስት ነው ይዟቸዋለው ለጊዜው ቀድሞ ይህ ሁኔታ ጥቂት አስቸጋሪ ነው መፍትሄው እንግዲህ በሰላማዊ በድርድር አገር ለአገር እስራኤልና ሊባኖስ ተደራድረው በዚያ በኩል መሆን አለበት የሚባል ነበር ፍላጎት ምኞት የነበረው እንደምናውቀው ደጋግመን ተነግረዋል የሊባኖስ መንግስት ያን ያህል ጥንክርና ያለው መንግስት አይደለም ደካማ ነው ህዝባላ ይፈራል ስለዚህ ይሄ ከሀገር ውስጥ ሀገር አድርጎ ያለ ሽብርተኛ ትጥቁን እንዲፈታ የሊባኖስ መንግስት ለማስገደድ አቅሙ የለውም ስለዚህ ድርድር ተብሎ ተጀምሯል ዋሽንግተን ያው ተነጋግረንበታል የሁለቱ ሀገሮች አምባሳደሮች ሶስተኛ ጊዜ ተገናኝተው ተነጋግረዋል ምን አይነት ትሪ እንደሚፈጥሩ አላውቅም ችግሩ አለ እዚህ ሊባኖስና ቤይሩትና እስራኤል ስለሆነ በዚህ በኩል ነው እንጂ በዚያ በኩል ማሰባር ማሩ የሚደረግ የመላላክ ሁኔታ ያን ያህል ውጤት ያስገኛል ብዬ አልገምትም።
0: ልክ ነው። ሌላው እንዲህ በምስራቅ አፍሪካ ሀገራት እና በእስራኤል መካከል ያለው ግንኙነት እየተጠናከረው በተለይ ደግሞ ከሶማሌላንድ ጋር ያለው ግንኙነት በጣም እየተጠናከረ የኤምባሲ ጽፈት ቤት እስከ መክፈት የሚደርሱበትን ሁኔታ አመቻችተዋል እና ይሄ ጉዳይ እንደው በዛ አካባቢ እስራኤል መኖር ምን ያክል ሊጠቅማት ይችላል ለአካባቢው ሀገራትስ የሚያበረክተው ነገር አለ ወይ ወይስ ውጥረቱን የበለጠ የሚጨምር ነው?
1: ጠቃሚ ነው ለእስራኤል ጠቃሚ ነው ምክንያቱም በዚያ አካባቢ የገኙ ጠላቶች አሉ በተለይ ሁት ምንላቸው የመን ለሶማሌላንድ ቅርብ ናት እዚያው ማዶ ናት ሸገር ብለ የሚደረስባት ሀገር ናት ከዚያ አሁንም እነዚህ ሁትን ጣልቃ ገቡበት ምክንያቱም እዚያ መሰለኝ እስራኤል እዚያ አካባቢ ቀስ ብላ ገብታ ሰፍራለች ይመስላል እና በዚህ በቅርቡ ሆና ትወደራለች ብሎ ስለፈሩ እስካሁን ድረስ ጣልቃ ያልገቡበት ወቅት ያ ነው ብዬ ነው መገምተው እኔ። እና ያን አካባቢ በጣም ቁልፍ የሆነ አካባቢ ነው። ቅድም እንዳልነው በሆርሙዝ ባህረ ሰላጤ አልፈው የሚሄዱ የንግድ መርከቦች ወደ ምስራቅ በኩል የሚሄዱ በህንድ ውቅያኖስ አድርገው ወደ ሩቅ ምስራቅ አሲያ ይሄዳሉ። ወደ ሩቅ ምስራቅ እና ደቡብ ምስራቅ አሲያ። ሌሎች ደግሞ ወደ ቀይ ታጥፈው በባቤል መንደር አድርገው በዚያ ከበቀይ ባህርና ከዚያ በሱዝ ካናል ያንቀለፉ በኋላ ወደ ሜዲትራኒያን ባህር አልፈው ወደ አውሮፓ የሚሄዱበት መስመር ነው እንግዲህ። ስለዚህ እዚያ ጫፉ ላይ ከጅቡቲ ያጠገብ ደግሞ ምትገኘች ሶማሌላንድ ናት እንግዲህ። እና እዚያ ሆኖ ብዙዎቹን ነገር ለመቆጣጠር አመች የሆነች ስትራቴጂካዊ የሆነች ቦታ ናት። ከዚያም በተጨማሪ እዚያ መረ አንድ ጣቢያ አለ ወደብ ትልቅ ወደብ አለ እና ያ ወደብ ሀርጌሳ የሚባል ወደብ አለ። በዛ ወደብ ተጠቃሚ ሊሆን የሚችለው ኢትዮጵያ ነች። ኢትዮጵያ ተጠቃሚ ትሆናለች። ኢትዮጵያ የባህር መውጫ ተዘጋግቶባታል። ቀደም በተሰራ ስህተት ምክንያት መጽዋና አሰብ ወደ ኤርትራ ተሰጥተዋል። በዛ ምክንያት ስለ ኢትዮጵያ በጅቡቲ በኩል በየለመነች የምትልክ ንግድ ቃል አሁን ይሄ ሶማሌላንድ በኩል የሚገኘው ሀርጌሳ ክፍት ከሆነ እስራኤል መከጃ ካለችበት ተጠቃሚ የምትሆነው ኢትዮጵያ ራስ ወረች እና በዚህ ሁኔታ ኢትዮጵያና እስራኤልን በሆነ ጊዜ በጣም ተቀራረቡ እንዳሉ ነው የሚነገረው። ጠቅላይ ስነታሪያውና ጠቅላይ ሚኒስትር አብይ አህመድ በአዘውተረው በስልክ እንደሚወያዩ ነው ሰማ ያለው እና የሚያሳየው እንግዲህ ያን አካባቢ አሁን እንግዲህ ምን መሰለ ሽሚያ ነው ያለው ማን አስቀድሞ ጥሩ ቦታ ይቀመጥ ይስፈሪዶ የሚል ውድድር ሽሚያ ነው ያለው። እንግዲህ እንደምናውቀው ኢራን የበፕሮክሲ በሚባለው በሂዝቦላ በኩል በሐማስ በኩል በሁት በኩል በዚህ በኢራቅ በኩል መተለያዩ ከሸማቀኝነት ነው ይህን አካባቢ ማለቆት አስገብታ የቆየችው እና አሁንም ቢሆን የአሁን ደግሞ በዚህ አካባቢ ለመልፉ የንግድም ሆነ ሌላ ተንኮል የሚተራኮሉ መርከቦችም ሆነ ሌላ ኃይሎች በዚያ በኩል ብቅ ካሉ አሻግሮ በማየት በጉዳትና መከላከል የሚቻልበት በጣም ቁልፍ የሆነ ስትራቴጂካዊ የሆነ ቦታ እንደሆነ ነው መረዳት የምንችለው።
0: ጥሩ ጋሽራሚም በጣም እናመሰግናለን። በድጋሚ መልካም በዓል።
1: መልካም በዓል።
0: ቻው ቻው።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ፕሮግራማችን ከሁለገብ ባለሙያ ጀምበር መንግስቴ ጋር ቃለ ምልልስ እናካሄዳለን። ጀምበርም በስልክ መስመራችን ይገኛል። እንደምን አለ?
1: ጤና ይስጥልኝ ሰጠይ። እንደምን አለ? አንተም አርቲስት በማዝናኛ ፕሮግራም እንዲሁም ባርቱ በዚህ በሬዲዮ ፕሮግራም ከፍ ያለ አስተዋጽኦ አንተና ስራ ባልደረቦች ታካሄዳላችሁ። በተለይ ፕሮግራማችሁን የመዝናኛ ፕሮግራም ይለውን በጣም ነው የምወደው እና ለአንተና ለስራ ባልደረቦች እንዲሁም ለህዝብ እስራኤል ሰላምታ ይድረሳችኋለሁ።
0: እናመሰግናለን። ጀምበር፣ የኪነ ጥበብን ሁኔታ አንስተን ነው ዛሬ የምንነጋገረው እና እንደሚታወቀው ኪነ ጥበብ ለህይወት ያለው ድርሻ ያለው ፋይዳ ከፍተኛ ነው። ሰዎች የለት ከለት እንቅስቃሴያቸውን ስራቸውን ከማከናወናቸው ባሻገር ለራሳቸው ረፍት ሰጠው ለራሳቸው ጊዜ ሰጥተው የሚዝናኑበት የተለያዩ የኪነ ጥበብ ዘርፍ አለና በተለይ ደግሞ ባደጉ ሀገራት ትልቅ ቦታ ያለው ነውና እኛም በገጠርም በነበርንበትም አሁንም በኪነ ጥበብ ስራዎች በብዙ ደረጃ በብዙ መንገድ እንጠቀማለንና ለራስ ቦታ ሰጥቶ በኪነ ጥበብ ዘርፎች ለምሳሌ ሙዚቃም ሊሆን ይችላል፣ ስዕልም ሊሆን ይችላል፣ ድራማ ማየትም ሊሆን ይችላል፣ ቲያትር ማየትም ሊሆን ይችላል። እነዚህና መሰል ስራዎችን በመመልከት ለራስ ለልጆች ለተለያዩ አካላት ደግሞ ትልቅ ጥቅም የሚያስገኝ አንድነትን የሚያዳብር ነው ይባላልና እስኪ በዚህ ዙሪያ ምን ማድረግ ያስፈልጋል? ጀምር።
1: እንግዲህ አመሰግናለሁ ተንትነህዋል። አርት ወይም ደግሞ መዝናኛ የተለያዩ አባቶቻችን ምን ይሉ ነበረ? ስራ አባቱን ገሎ ልጁን ይጠብቃል ይባላል። ስራ አያልቅም። አሁን ዋናው አንደኛ ስፖርት፣ ሁለተኛ እንዲህ በእግር መሄድ፣ ሶስተኛ ከቤተሰብ ጋር ከጓደኛ ጋር መጫወት መዝናናት፣ አራተኛ ቀልድና ቁም ነገር የሚለውን አስቂ የሆኑ ነገሮችን፣ አምስተኛ ኪነት ሙዚቃ ወይም ደግሞ ድራማ የተለያዩ እነዚህን አንደኛ ለሰውነትም ገንቢ ናቸው፣ ሌላም ደግሞ ለህሌና በጣም ያስደስታሉ። አንዳንዴ ደግሞ ያው ከታሪክ ጋር ተረትና ምሳሌ ወይም ደግሞ ታሪክና ምሳሌ እንደሚሉት አባቶቻችን ጨዋታን በምሳሌ ጠጅን በብርሌ እንደሚሉት ምሳሌያትን ሁሉ እየተነጋገሩ ይሄ ሁሉ ራሱን የቻለ ኪነ ጥበብ ነው ሰጠኝ እና ኪነ ጥበብ ማለት ለህይወታችን ትልቅ የዋስትና አጋር። አንድ ባልና ሚስት ተጋብተው ሲኖሩ ባል ለሚስቱ ያለውን አድናቆት ያለውን ትብብር ያለውን ክብር ሲያቀርብላት፣ ሚስቲቱ ደግሞ ባልየውን በሚገባ ደረጃ በማክበር የሚያስፈልገውን በማቅረብ እንደ ሴትነቷ ወንድ እንደ ወንድነቱ ሴት እንደ ሴትነቷ እየተቀራረሙ እንደሚሄድ ልክ አሁን ደግሞ የመዝናኛና የአርቱ በተለያየ ሁኔታ ስንመለከተው ባልና ሚስት ማለት ነው ሰጠኝ። ባልና ሚስት ደግሞ ጥሩ ባልና ሚስት ነው።
0: በጣም ያው እንግዲህ ያለ አርት ያለ ኪነ ጥበብ ህይወታችን ፋይዳ እንደሌላት ነው። አሁን እንኳን አንተና እኔ ቃለ ምልልስ እያደረግነ ኪነ ጥበብን እንጠቀማለን። ራዲዮ ደግሞ ከኪነ ጥበብ ውጭ መንቀሳቀስ የማይችል ነው። ሙዚቃ አለን፣ ማጀቢያ ብዙ ነገሮች አሉና እኒህ አይነት ነገሮች ምን አይነት ፋይዳ ምን አይነት ጥቅም እንዳለው የሚያስረዳ ነውና እንግዲህ ያው ጥቅሙን ከዘረዘርን በኋላ የሚያዝናኑ ነገሮችን እንድታቀርብልንም እንጋብዛለን። እንዲያው ጀምበር መንግስቴ ሰውን ከማዝናናት ባሻገር ራሱስ በምን ይዝናናል?
1: ይኸውልህ አንደኛ እኔ በሶስት ነገሮች ደስ የሚለኛል። አንደኛ መልካም ስራ በሰራው ቀን ህይወቴ ህሌናዬ ደስ ይለኛል። ሁለተኛ ደረጃ ደግሞ ሙዚቃ ስቀመጥም ሆነ ስሄድ የተለያዩ ዜማዎችን ለመቃኘት ለመተቸት ይገፋፋኛል እና ይህም በማደርግ ጊዜ ህሌና የሰውነት ሁሉ ይታደሳል። እንግዲህ አንተ ሰው ልታስደስ ስትል መጀመሪያ አንተ ራስ ደስተኛ መሆን ያስፈልጋል። ወይዘሮ አገሬ መንግስቱ ያለችዋል፣ ሴት ለቤቷና ለቤተሰቧ ብርሃን ናት ብላለች። ግን እሷ ብርሃን መሆኗን ራሷ መጀመሪያ እኔ የቤት ብርሃን ነኝ፣ እኔ ለቤተሰቦች ብርሃን ነኝ፣ እኔ ለራሴ ደስተኛ ሆኜ ቤተሰቦቼን ማስደስታለሁ እንዳለችው ትልቅ ምክር ነው። ላንተ አንድ ነገር ስትነሳ የመጀመሪያ ራስከና አንተ ራስከና አስደስተህ ወደ ማበረሰቡ ስትቀር ያለህ ፍላጎት ያለህ ስሜት በጣም ደስ ይላል። እንደውም ይገርማል ባለፉት 7 አመታቶች ሆነአሉ ዮጋ ስኮ የመሳክ እንደገና ደግሞ ሌጣን ረፍዌ ለምሳሌ በህክምና መንኳ ቀልድ አለ። ያነ ቀልድ ምንድነው? አንድ ሰው ታሞ እየተጠራሞተ ሊሞት እየቀረበ ሄደ የተስፋ በር በመስጠት በማሳክ ይሄን ሁሉ ትስት ነው ይሄ ሁሉ መዝናኛ ነው። አንደዚህ ትዝ ይለኛል ሲምሃ ሳሌ ወይም የልብ ደስታ የሚላን የምህላላ ኮሌጅ አለ። በዚህ 6 ወር የተማርኩበት አለ። እንደገና ደግሞ ሳክ ለምን ይጠቅማል የሚለው እሱንም ደግሞ ያለማቀፍ በሎሚ የትኮክ ወይም ደግሞ የሳቅ የሰርቲፊኬት አለ እና በዚህ ብዙ ጊዜ አልተጠቀምኩበትም። አሁን ይሄን ሳቅ እንትን ብንል የኛ ሰው እንደነም ላይ ዝም ብሎ ይገጣል ሞኝ ነው። አሁን እናንተም
0: ታውራ አንድ ኢትዮጵያዊ አስቂ ነበር ባለም ሪከርድ የሰበረና እንደዛ እስኪ የተወሰነ በልልን
1: ይውል ሰጠይ አንተም የሳክ ነው
0: አይዋ
1: ሌላው መዝናናት በእውነት እና ጉብኝት አገርክን ወቅ ወዲያ ግድ ውጭ ሀገር አሜሪካ ታይላንድ ወይም ደግሞ ቱርኪያ ፓሪስ መሄድ ሳይሆን ከዚህ አለነበተኝ አገርክን ወቅ በማለት እንደ ብዙ አለ
0: ያጥማችን መዝናናት ጥሩ ነው። ቲያትሮችም አሉ ለልጆች የሚሆኑ ፊልሞች አሉና ይሄን መዝናናት ጥሩ ነው። እስኪ ሌላ እንደው ከኪነ ጥበብ ስራዎች ካዘጋጃቸው ግጥሞችም ሊሆኑ ይችላሉ ሌሎችንም እስኪ አቀርብልን።
1: እስኪ እንደው ከግጥሙ በፊት ትንሽ አንድ የሚያስቅ አሁን አንዲት የሀብታም ልጅ እንደገና አዳኝ ነው አባቷ እንደው ጎበዝ ያነ ደግሞ የሀብታም ልጅ ነው ግን አደን እንደዚህ አውቅ አሁን ተጋብተው ሲኖሩ ለሚስቱ ምን ይላታለኝ ለሙሽሪት እኔ አንበሳ ገላለሁ እኔ ዝሆን ገላለሁ እኔ ቀጭን ገላለሁ እያለ ለከይላታ አሁን ምላሽ ተጠርተው ይሄዳሉ። ምላሽ ተጠርተው ይሄዱና አሁን አባቴ ትለዋለሽ የኔ ባል እኮ አንበሳ ይገላል የኔ ባል እኮ ቀጭን ይገላል የኔ ባል እኮ ዝሆን ይገላል የኔ ባል እኮ ወደብ ይገላል ይያሬ ስትለው ማራ እንግዲያው የማ ምን ችግር አለ ይልና ወደ ጫካ ይዞት ይሄዳል። እኔ እሱን የዛን ጊዜ ምንድነው ይሄ አልቪን የሚባል ጠበንጃ አለ አልቪን በዛሬው እንደዛሬው ከናሽል ማለት ነው አሁን በል እንግዲህ አለውና አሁን ሲሄዱ አደን ነው የሚሄዱ አለ አይደል አሁን እየሄዱ ይያለ ድርጭ ከዚያ ማል ብር ትላለች ምታስደነግጥ ወይ እናቴ ይላል አንተ ምን ሆነህ ድርጭቱ የኔታ ድርጭቱ ዝሩፍ አልተናገርንም ነበር ይልና አሁን እዚያ ምን አሻግሮ ምን ይመለከታል አንበሳ ይኸውል ልጅ እንግዲህ መጀመሪያማ ዝሆን ያገኙ ዝሆን አሁን ይኸውል ልጅ እንግዲህ ያውል ያነ የምታየው ዝሆን ያነ ነው እንግዲህ ተመልክተ በለው እንደ ልምድ ይለዋል አሁን ያ ዝሆን ቢያዩ ያ ሰውዬ ዝሆን አይተዋውቅም። አሁን ዝሆን ተራራ የሚያክል የኔታ ከተራራ ወዲህ ነው ተራራ ወዲያ ነው ብሏል ራሱ ተራራው ነው አለ። አረ የኛ ገር ዝሆን ተራራ ማያክል

0: ለማለ አሁን አንዲት ሴት ዝሆን ገላለች አሁን ምን አለ ደግሞ አንበሳ ገላለሁ የሚለው ባለ እሺ ዝሆን ገላለሁ የሚለው ባለ እሺ ቀጭን የገላለሁ የሚለው ባለ እሺ ድርቅ ብርብ እትልን ደነበረልሽ ተይገዳም ተይገዳም ይሄ በስለምን ነው አረግ ለካ አባቴ አንበሳ ሳይቶት ዝሆና ሳይቶት ቀጭን ያሳይቶት አልገደለም እንግዲህ አንተ የኔ ባል አይደለም ብላ አሁን ሌላ ተቋሽ ባል አገባች አሁን ግን ያ ሰውዬ ግና ቢያስለምደው ጥሩ ነበር እና እንደዚህ እንደዚህ
1: ባይዋሽም ደግሞ ጥሩ ነበር ማይችለው ያው ሁለት ነገር ያስተምራል አንድ በኩል ምን ይችላል ማድረግ ሟሸት ማስፈልግም
0: ተከክ
1: ዳማችን የመኖርም ሁኔታ ነው እና ጥሩ ነው በገጠራማው የኢትዮጵያ ክፍል ፍቅር ሲይዝ እንደዚህ በግጥም መመላለሳለና እንደው ያዝናናልም ካለ
0: በግጥም ምን ይላል አረሙኒያም ወንያና የለኝ ከኔ አረሙኒያም ወንያና የለኝ ከኔ አያለ ይገጥማለች ለካ አንድዝ የመጣለው ብሎ ቀጥሯት ቀርቷል አሁን ምን አለች አረሙኒያም ወንያ አንተን ማመኔ አረሙኒያም ወንያ አንተን ማመኔ እያለች እንትን ሲሉ ኋላ እመጣለሁ በለ አበባ ምን ነው የከረመህ አበባ በጓሮው ቁጭ አበባ እየጠበቅኩህ አበባ አረሙኒያም ወንኔ አንተን ማመኔ እያለሽ ስትል ያ ሰው እየገባውና እመጣለሁ በእንየ አበባ ሞክሬ ነበረ አበባ በሮችን ተመንጀ አበባ ሳይሳካ ከነረ አበባ አረሙኒያም ወንኔ እመጣለሁ የተባብለው ያው በምስጢራቸው ተገናኙ ተፋቀሩ ስሙ እንግዲህ ምንድነው ሚል አንቺን የመሰለ የጠይም ኮረዳ አንቺን ካላገኘሁ መንፈሴ ተጎዳ ባውላላው ሜዳ ላይ ሽንጧ ያረገደ እንኳን እኔ ባዷ ወንድሟ ማበደ አበደችላችሁ እቺ ልጅ ይሰሩ ራቷን ሳትበላ አለች ገናደሩ አንቺም ታባትሽ ቤት ራትሽም ቢና እኔም ታባቴ ቤት ራቴ ልብላና አንቺም ተናትሽ ቤት ራትሽን ቢና እኔም ከናቴ ቤት ራቴን ልብላና በሜዳ እንጫወት ትንሽ እንዝናና እያለ ያው እንግዲህ እነዚህ ገና እናትና አባቶቻቸው ያሉ ፍቅረኛሞች ማለት ናቸው ከቤቱ እንዳይጋብዛት ወይም ደግሞ ከቤቱ እንዳትጋብዘው ያሉ ከሌላ ነው እንደገና ደግሞ ነሻሉ መረቤ አሁን አንዱ ጎንደሬ መረባ የሚባል አገር አንዲት ደስ የምትል ቆንጆ ያያል አሁን እንግዲህ ሀገራችን እንደምታየው የሚጋባ ሀብታም እና ሀብታም ማጫ ያለው ከብት ያለው በሬ ያለው ነው አሁን ምን ይላለይ አይቷተይ አሁን ምን እንደሆነ አልተረዳም ገና አሁን ምን አለ ነሻሉ መረብየ ነሻሉ መረብየ ላምን አለሽ በመሬ ይላታለ ነሻሉ ጎንደሬ ነሻሉ ጎንደሬ ላማለ ሆይ በመሬ ብለዋለች አሁን እንግዲህ አንተ ላምና በሬ ካለ እኔም የሀብታም ልጅ ነኝ ላምና በሬ አለ ብለዋል አሁን ምን አለ ያንቺ በሬ ካለሽ የኔ ላም አለኝ የኔላ ማንቺ ነሽ እንቧበይልኝ እንቧበይልኝ ሲል እሷ ደግሞ ምናለሽ ያንተም ላም ካለህ የኔ በሬ አለኝ እንገናኝ እና እንቧበይልኝ እንቧበልልኝ እየተባሉ ያው አንድ ላይ ሁነው ተጋብተው ትዳር መስርተው ያዙ ይባላል
1: ጥሩ ነው በጣም ቆንጆ ነው ሌላ ደግሞ ለወታደሮቻችን ብላልና ዞሮ ዞሮ ደግሞ ለሀገር ዳር ድንበር መከበር ለህዝብ ሰላምና ደህንነት የሚሰዋሉና እስኪ ለነሱ ደግሞ ያለህን
0: እንግዲህ ያው ቅድም ከመዝናኛ እንዳልነው ሀገርን ጠባቂ ወሰንን አስከባሪ እነሱ ከሳቱ ንብልባል ከጫካው ከበረሃው ሜዳና ጋራና ሸንተረሩ የማይበግራቸው የእስራኤል ጀግኖች በጣም ጀግኖች በጣም ቆራጥ ናቸው እንግዲህ እነ ይሄን በተመለከተ ደግሞ አራደኑ ወና ነረጀግና ነረጀግና

0: የእስራኤል ጎበዝ ነፍተኛ ወታደር ከጠላቱ ቦታ ቁሞ የማይበገር አረ ጠላት ሞኙ ረ ሐማስ ሞኙ አረ ህዝብላ ሞኙ ረ ሱሪያ ሞኙ ረ ጂሃድ ሞኙ ሞኙ ሞኙ ሞኙ አረ ጂሃድ ሞኙ ሞኙ ሞኙ ትንሽ አፍርሞ እስራኤልን ሲመኙ አይዘራፍ ጠላት ብሎ ነበር በሙሉ እስራኤል ሀገሬን እስራኤል ድንበሬን ማንስ ወሰደደው? እስራኤል ጀግና የጦሩ ገበሬው አይዘራፍ አካች ይዘራፍ ማንም አይደርስም ከእስራኤል በራፍ ከሄደ ወዲያ ሩቅ ታለፈ አመጣው በመድፍ እያጣደፈ ጠላት ሰው ገሎ ሲገባ ዋሻ መንጥሮ አወጣው እንዳዳኝ ውሻ እናት አባቱ ከእናት አባቱ የተመረቀው ገና ሲናገር አፉ የሚደምቀው በእጁ ሲጨብጥ እጁ የሚሞቀው ጠላትን ይዞ የሚያስጨንቀው አሰትም እንዱ ይመስክር አገር አሻ ዝንበሉ የእስራኤል ጀግና ሲናገር ጠላት አውጥርሱ ያለው ዘርዘር የሚተነሱ ጭንደ ጎመን ዘር ፋጥንት እኳን ዋዛ አርታችን ፋር የማይደፍረው ከሰፈራችን የእስራኤል ጀግና መጣ ዘለቀ እንደ በካርምጥ እያስጨነቀ መጣው በከናሽል ባፈሞት ሟጣ እንደ ደረሰ ነፍስ የሚያወጣ አይዘራፍዬ እውነት አይመስልም ዘልቆ ላላየ አየር በሰማይ ሲያገመግም መድፍ በምድር ሲያውደመድም የእስራኤል ጀግና ባግጠም እንዳ ነው እንጂ ጎበዝ ሲፋፋ እያባረረ ጠላት ሲያጠፋ አይዘራፍ ከተወለደ ካልቀረምጡ እንደ እስራኤል ጀግና ነው እንደረመጡ እና እስራኤል ጎበዝ ናት፣ ጀግና ናት። ያው ስትተው ነው እንጂ ስትይዝ እንኳን ለጠላቷ ለራሷ ነፍስ ማትሳሳ እና በዚህ አጋጣሚ ወታደሮቻችን ድል አድርገው እንዲመለሱ የሞቱት ወታደሮቻችን ደግሞ ለሀገር ለደንበር ብለው ነፍሳቸው አጸደ ገነት ይቀመጥ ለቤተሰብ መጽናናት እየተመኘው ሌላ እኒህ የጉረሩ አጥንት የሆኑብነን የተጠለፉትን በህይወት ያሉትና ደግሞ ሩሃቸው ከሰውነታቸው የተለየውን አስከሬናቸው መጥቶ ለእስራኤል ሀገር ቀብር ያብቃቸው ነው ምል እና ይህን ይመስላል። ሰጠኝ
1: በጣም ነው የምናመሰግን። ሁለገብ ባለሙያ ጀንበር መንግስቴ፣ በተለያዩ ዘርፎች ገብተህ ያው ሁለገብ ባለሙያ ስለሆንክ ዝግጅቶችን ታቀርባለህና በጣም ነው የምናመሰግነው። ለዛሬው በዚህ እናብቃ። ሰላም ጊዜ እንመኝልሃለን።
0: እኔም አመሰግናለሁ።
1: ተከበራችሁ አድማጮቻችን፣ በድጋሜ ያስተላለፍነው ዝግጅት እንደሆነ ማስታወስ እንፈልጋለን። በተረፈ በወቅታዊ ዘገባ ስናቀርብ የሶማሌላንድ ወደብ ባርባራ ወደብ መሆኑን ማስተካከል እንፈልጋለን። ስለዚህ ያሉ ሁለት ማስተካከያዎች ናቸው። ፕሮግራማችን ይቀጥላል። ለመጨረሻ አንድ ሙዚቃ

የተከበራችሁ አድማጮቻችን እንዲህ የለተ አረብ የከሳት ባለው ፕሮግራም ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በተረፈ ለባልደረባችን ራሚም አላዛር፣ ለቴክኒክ ባለሙያችን አላናይዳኖቭ እናመሰግናለን። እንዲሁም ለአድማጮቻችን በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። ምሽት ላይ ደግሞ እንዲሁ እንጠብቃችኋለን። በዓል የምትጠብቁ ሰንበትን የምትጠብቁ አድማጮች እንግዲህ ያው እያዳመጣችሁን አይደለም ለማትጠብቁት እንግዲህ ከኛ ጋር ቆይታችሁ እንዲሆን በኋላም እንጋብዛለን። በተረፈ በጀመርነው ዜማ እንሰናበታለን። መልካም ጊዜ፣ መልካም በዓል። አስተያየታችሁ አይለየን። በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዴት አመሻችሁ። ለተ አረብ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሰንበት እንዲሆን እንመኛለን። ለቱ እንደ ኢቭራን ዘመን አቆጣጣር ዮም ሺሺ ባብ በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓያን ዘመን አቆጣጣር ሜይ 22 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጣር ደግሞ ግንቦት 14 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ላይ ቢን ሻባት ነው። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና ወቅታዊ ዘገባዎችን አከታትለን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንገብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ከ120ሺ በላይ እስራኤላውያን ዛሬ በተለያዩ ሰው ሰራሽና የተፈጥሮ ፓርኮች ሲዝናኑ መዋሉ ተገለጸ። እስራኤል መከላከያ ሰራዊት የዝበላን ጸረ እስራኤል እንቅስቃሴ ለመቋቋም እርምጃ መውሰዱን አጠናክሮ እንደቀጠለ ነው። 10 የአውሮፓ ሀገራት በዮርዳንና ሰማሪያ ቀበሌዎች የሚመረቱ የተለያዩ ምርቶች ወደ አውሮፓ እንዳይገቡ ለህብረቱ ክስ አቀረቡ ተባለ። አንድ የኢራን መንግስት ባለስልጣን ጦርነቱ ከጀመረ ሀገሩ አዳዲስ ሚሳኤሎችን በጠላቶቿ ላይ ትተኩሳለች በማለት ዛተ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ከ120ሺ በላይ እስራኤላውያን ዛሬ በተለያዩ ሰው ሰራሽና የተፈጥሮ ፓርኮች ሲዝናኑ መዋሉ ተገለጸ። ዛሬ የተከበረውን ኦሪት የተሰጠበትን የሻቦት በዓል ምክንያት በማድረግ 120ሺ የሚሆኑ ዜጎች ዛሬ በተለያዩ ፓርኮች ከቤተሰቦቻቸው ጋር ሲዝናኑ ውለዋል። ይህ በእንዲህ እንዳለ ለእስራኤል ህዝብ ኦሪት የተሰጠበት የሻቦት በዓል በመላ ሀገሪቱና ዓለም ዙሪያ ሲከበር ውሏል። ፖላንድ የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ወደ ሀገሯ እንዳይገቡ ማገዷን አስታወቀች። የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ከቱርክ ተነስተው ወደ አዛ ሰርጥ የባህር ዳርቻ ለመግባት ባለፈው ሳምንት የሞከሩ የውጭ አገራት ዜጎችን እስራኤል ባህራል ከተቆጣጠረ በኋላ እሳቸው የውጭ አገራት ዜጎችን ሁኔታ ሲጎበኙ ዜጎቹ ታስረውና አንገታቸውን ወደ ታች ደፍተው መታየታቸው በዓለም ሀገራት ዘንድ ብዙ ቁጣን አስከትሏል። በርካታ ሀገራትም ቤንግቪር ወደ ግዛታቸው እንዳይገቡ ለማገድ ጥረት እያደረጉ ነው። ከእነዚህ ሀገራት መካከልም ፖላንድ አንዷ ናት። የፖላንድ ውጭ ጉዳይ ሚኒስትር ባሳለፍነው ሌሊት ባወጣው መግለጫ በዋርሶ የሚገኘው እስራኤል ኤምባሲ ጽህፈት ቤት በቤንግቪር ጉዳይ እንደተጋበዘና ማብራሪያ እንዲሰጥ እንደተጠየቀ፣ የእስራኤል ህግ አስከባሪዎችም ሚኒስትሩ ላይ የተለያዩ ምርመራዎች እንዲካሄዱና እስራኤልም ይቅርታ እንድትጠይቅ ጠይቀዋል ተብሏል። የእስራኤል መከላከያ ሰራዊት የዝበላን ጸረ እስራኤል እንቅስቃሴ ለመቋቋም እርምጃ መውሰዱን አጠናክሮ እንደቀጠለ ነው። መከላከያ ሰራዊቱ በአሸባሪዎች ላይ እርምጃ መውሰዱና ሂዝበላ የሚተኩሳቸውን ድሮኖች በማክሸፉ ዙሪያ ትኩረት ማድረጉ ተገልጿል። ቃል አቀባያችን ካርሜላ ምናሼ ካደረሰችን ዘገባ መረዳት እንደቻል ነው ሂዝበላ ከጠዋት አንስቶ እስካሁን ድረስ 10 የሚሆኑ ፈንጅ የተሸከሙ ራክፋን የተሰኙ ቀላል ድሮኖችን ወደ እስራኤል ክልል ተኩሷል። ይህ በእንዲህ እንዳለ ራክፋን የተሰኘው ቀላል ድሮን በሰሜን እስራኤል አካባቢ አንዱ ተግዳሮት መሆኑ ተገልጿል። አሜሪካ እና እስራኤል በኢራን ጦርነት ባካሄዱበት ወቅት ኢራን ወደ እስራኤል የተኮሰቻቸውን አብዛኞችን ሚሳኤሎች ያከሸፈቻቸው አሜሪካ መሆኗን የዋሽንግተን ፖስት ጋዜጣ ዘገበ። እንደ ጋዜጣው ዘገባ ከሆነ ኢራን ወደ እስራኤል የተኮሰቻቸውን ሚሳኤሎች ለማክሸፍ አሜሪካ ተአድ የተሰኘውን ጸረ ሚሳኤል በመጠቀም ከ200 በላይ ሚሳኤሎችን አክሽፋለች። እንዲሁም ኤስኤም 3 እና ኤስኤም 6 የተሰኙ አየር መቃወሚያዎችን ተጠቅማለች ብሏል ጋዜጣው። በአንጻሩ እስራኤል ከመቶ በታች ሄጽ እና ኬላ ዳቪድ የተሰኙ ጸረ ሚሳኤሎችን መተኮሷ የዋሽንግተን ጋዜጣ ጨምሮ ዘግቧል። በኢራን ላይ በተካሄደው ጦርነት ኢራን ወደ እስራኤል 650 የሚሆኑ ሚሳኤሎችን መተኮሷ ይታወሳል። 10 የአውሮፓ ሀገራት በዮርዳንና ሰማሪያ ቀበሌዎች የሚመረቱ የተለያዩ ምርቶች ወደ አውሮፓ ሀገራት እንዳይገቡ ለህብረቱ ክስ አቀረቡ ተባለ። የአውሮፓ ሀገራት የንግድ ሚኒስትሮች በነበራቸው ግንኙነት የስዊድን የንግድ ሚኒስትር እንዳሉት በኃይል በቁጥጥር ስር ባሉት በዮርዳኖስና ሰማሪያ ቀበሎች የሚመረቱ ምርቶች ከሌሎች የተሰረቁ ናቸው። ሚስተር ቤንግቪርም በባህር ተጓዦች ላይ የፈጸሙት ድርጊት የአውሮፓ ህብረት እስራኤልን በተመለከተ የነበረውን አመለካከት እንዲቀይር አድርጓል። የአውሮፓ ህብረት በዮርዳኖስና ሰማሪያ የሚመረቱ ቁሳቁሶችን ማገድ አለበት የሚል ጥሪን የስዊድኑ ንግድ ሚኒስትር አቅርቧል። አየርላንድ የውጭ ጉዳይ ሚኒስትር በበኩላቸው 10 ሀገራት ከዮርዳኖስና ሰማሪያ ቀበሎች የሚመረቱ ምርቶች ወደ ህብረቱ ሀገራት እንዳይገቡ ክስ ማቅረባቸውን ገልጿል። ቃል አቀባያችን ዶቭ ጊልሃር ካደረሰን ዘገባ መረዳት እንደቻልነው ደግሞ ጣሊያን፣ ብሪታንያ፣ ፈረንሳይ፣ ጀርመንና አውስትራሊያ እስራኤል በዮርዳኖስና ሰማሪያ ኢ1 በተሰኘው አካባቢ ግንባታ ማስፋፋቷን አውግዟል። በአካባቢ ያለው ሰላም ጦትም ከጊዜ ጊዜ እየተባባሰ ሄዷል ብሏል። በተለይ ዮርዳን ሰፋሮች የሚፈጥሯቸው ግጭቶችና እስራኤል የያዘቻቸው ፖሊሲዎችና እርምጃዎች ሁለት ሀገራት ለሁለት ህዝቦች የሚለውን እቅድና የአካባቢው መረጋጋት ይጎዳል ብለዋል ሀገራቱ። በጋዛ የሰላም መማክርት ዋና ስራ አስኪያጅ ኒኮላይ ማልዳኖቭ በጋዛ ሰርጥ የተደረሰበት የተኩስ አቁም ስምምነት በየቀኑ እየተጣሰ መሆኑን ገለጹ። ኒኮላይ ማልዳኖቭ የተኩስ አቁም ስምምነቱ የተሟላ አለመሆኑን በየቀኑ እየተጣሰ መሆኑን ከገለጹ በኋላ አዛ ወደ ፍልስጤም ራስ ገዝ መስተዳድር እስኪተላለፍ እና ለውጥ እስኪደረግ ድረስ የባለሙያዎችን መንግስት በማቋቋም አዛን እንዲቆጣጠር መሆን አለበት፣ የፍልስጤም ተቋማትን ለመመስረት በአደራዳሪ ሀገራት በኩል የተደረሰበትን የእስራኤልና ሐማስ ስምምነት ተግባር ላይ መዋልና ሐማስን የጦር መሳሪያ ትጥቁን ማስፈታት ይገባል፣ እስራኤልን ብትሆን የነበረውን ሁኔታ ማስቀጠሏና ፍልስጤማንን ወደ ተወሰነ አካባቢ ማሰባሰቧ ስህተት ነው ብሏል የጋዛ ሰርጥ የሰላም ምክር ቤት ዋና ስራ አስኪያጅ ኒኮላይ። በአሜሪካና ኢራን መካከል እየተካሄደ ባለው ድርድር በሁለቱ ሀገራት መካከል የነበረው ልዩነት እየጠበበና መፍትሄ እየመጣ መሆኑን የተለያዩ ዜና ምንጮች እየዘገቡ ነው። እንደ ሮይተርስ ዘገባ ከሆነ አሜሪካና ኢራን በድርድራቸው በአብዛኛው ከመግባባት ላይ ደርሰዋል። ይሁን እንጂ የተብላለው ኢራን የኡራኒየም ንጥረ ነገር ጉዳይና የሆርሙዝ የባህር ወሽመጥ ኢራን ላስተዳደር ማለቷ እስካሁን ያልተፈቱ ጉዳዮች ናቸው ተብሏል። ኢስና የተሰኘው ኢራን መገናኛ አውታር እንደዘገበው ደግሞ በኢራንና አሜሪካ መካከል በፓኪስታን በኩል መልእክት መለዋወጡ ቀጥሏል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በአሜሪካና ኢራን መካከል እየተካሄደ ያለው ድርድር ግስጋሴ እየታየበት ነው፣ ዋናው ቀሪ ጉዳይም የኡራኒየሙ ጉዳይ ነው ብሏል። በኢራንና አሜሪካ መካከል ከስምምነት የሚያደርስ ሰነድ ይፋ ሆኗል ቢባልም የአልአረቢያ ቴሌቪዥን ጣቢያ ዘገባውን አስተባብሏል። ኢራንም አሁንም የአሜሪካ ጥያቄዎች የተጋነኑና ተገቢነት የሌላቸው ናቸው በማለት መልሳለች ተብሏል። የአረብ ኤሚሬትስ፣ ሳውዲ አረቢያና ካታር አሜሪካ በኢራን ላይ ጦርነት እንዳትከፍት ከፍተኛ ጫና እያደረጉ ነው ተብሏል። ብሉምበርግ የተሰኘው መገናኛ አውታር እንደዘገበው ደግሞ ሶስቱ ሀገራት አሜሪካ በኢራን ላይ ጦርነት እንዳትከፍት ባለፉት ቀናት ጫና አድርገዋል። ዋና ምክንያታቸውም ጦርነቱ መጀመሩ ኢራንን ለቁጣ ይዳርጋል ከሚል ፍርሃትና የኢኮኖሚ ውድቀት ይደርስብናል ከሚል ስጋት መሆኑን ተገልጿል። አንድ የኢራን መንግስት ባለስልጣን ጦርነቱ ከጀመረ ሀገሩ አዳዲስ ሚሳኤሎችን በጠላቶቿ ላይ ትተኩሳለች በማለት ዛተ። መሐመድ ጁዋድ ሀጂ አሊ አክባሪ የተባለው የኢራን ባለስልጣን በዛሬው የመስጊድ ጸሎት ወቅት ባሰማው ንግግር ጦርነቱ ከታደሰ ግጭቱ ይሰፋል፣ ኢራንም በጠላቶቿ ላይ አዳዲስ ሚሳኤሎችን ትተኩሳለች፣ በሆርሙዝ አካባቢ ጉዳት ማድረስም የመርከቦችን እንቅስቃሴ ይጎዳል፣ በኢራን መሰረታዊ ተቋማት ላይ ጉዳት ማድረስ ደግሞ ጠላቶቻችን በሚያግዙ አካላት ሁሉ ከባድ ያጸፋ መልስ እንድንወስድ ያደርጋል በማለት ዝቷል። በመጨረሻም የአየር ንብረት ትንበያ በነገ ዕለት ሙቀቱ ይጨምራል፣ እሁድ ደግሞ ሙቀቱ በቀላሉ ይቀንሳል ብለዋል የዘርፉ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭና አካባቢዋ 25፣ በአይፋና አካባቢዋ 24፣ በኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን ማቅረብ እንጀምራለን። ባልደረባችን ገብርኤል በየነ በስልክ መስመራችን ይገኛል። ገብርኤል እንደተዋልክ መልካም ሰንበት።
1: መልካም ሰንበት ሰጠኝ እንደምላልክ እንዴት አመሸ?
0: ደህና ነኝ። በዓሉ እንዴት ነበር?
1: አመት በዓሉ ጥሩ ነው እግዚአብሔር ይመስገን። ካለው ብልጭልም የሚል በጣም ትንሽ የሚያስቸግር የደህንነት ሁኔታ አለ። ከሱ ውጭ እውነት ለመናገር ጥሩ ነው፣ ጥሩ ነው።
0: ተበላ ተጠጣ ሁሉ ነገር?
1: አዎ ይበላል ይጠጣል፣ አለ በእውነት ሁሉም አለ። ሁሉም የጥሩ ሁኔታ በጥሩ ሁኔታ እየሄደ ነው።
0: ጥሩ ነው። እንግዲህ በአንጻራዊ መልኩ በዓሉ በሰላም ነው ያለፈ ማለት ይቻላል። በተለይ ስጋቶች ነበሩ፣ ዛሬ ጦርነቱ ሊጀምር ይችላል ተብሎ የትራምፕ ነገር እንግዲህ እናየው ይሆናል። ወደፊቱ ደግሞ ምን እንደሚመጣ
1: እውነት የትራምፕ የፕሬዚዳንት ዶናልድ ትራምፕ ነገር ከእርጅና ይሁን ከምን ይሁን አንድ ቀን ጦርነት፣ አንድ ቀን ሰላም፣ አሁን ደግሞ የሆነ ሰላም የሚፈጠርበት ነገር ተብሎ በሳውዲያ ያሉ ሚዲያዎች የሚያወጡት ነገር አለ። ተጨባጭነቱ አስቸጋሪ ነው። ሰጠኝ
0: እስኪ በዛው እንጀምር እና እንዴት ነው ማለት ብዙ ነገሮች በጥሩ ሁኔታ ይነገራሉ። ድርድሩ አሁን ውጤታማ የሆነው ነው ወይ? አንዱንም ለመጨበጥ እየተቸገር ነው። ሶስት ቀናት ሰጥቻለሁ፣ ከሁለት እስከ ሶስት ቀን ተባለ ያ መጨረሻ። አሁን ደግሞ ግስጋሴ እየታየ ነው፣ በአብዛኛው ተስማምተዋል ይባልና ዋናው ደግሞ ያልተፈታው የኡራኒየም የኒውክለር ጉዳይ ነው ይባላል። እና ምንድን ነበር መፈታት የነበረበት?
1: በጣም የሚያስቅህ እኮ እሱ ነው። አሁን ኢራኖች ለመስማማት አቀረቡት ተብሎ በሳውዲያ በኩል ይፋ ተደርጎ የነበረው አሁንም ደግሞ እየተስማሙ ነው። በመጀመሪያው ንግግራቸው ወይም በቀረበው ነገር ከሞላ ጎደል ተስማምተዋል የሚባለው ዋና ዋና ጦርነቱ የተጀመረበትን ወይ የጦርነቱ ዓላማ ነው የተባለበትን ያለያዘና ያላካተተ ነገር ነው። ሰጠኝ እያየን ያለ ነው ማለት ነው። በሚዲያ ይፋ እንደሆነው የኒውክለር መሳሪያውን ከአሁን ካለው ቲዩታ ወይም የቅድመ ስምምነት ከተባለው አልተጠቃለለም ተብሏል። ሌላው ደግሞ የባለስቲክ ሚሳይሎች ከኢራን እስራኤል ድረስ ወይም ሌላ ሀገር መንዘግዘግ የሚችሉ እነሱም እዚህ ውስጥ የሉበትም ይባላል። ከዚህ ውጭ ምኑን ተጨባጭ አድርገው መስማማት ወይም ለመስማማት እየተነጋገሩ እንደሆን እኔ አይገባኝም። እነዚህ ነገሮች ካልተጠቃለሉ የእስራኤል ራስ ምታት የቱ ጋር ነው የወረደው? የተደረገው ጦርነትስ የተከፈለው ዋጋስ በዛና በዚህ ፋይዳው ምንድን እንደሆነ ግልጽ አይደለም። ሰጠኝ
0: አሁን ድርድሩ ውጤታማ ከሆነ መካከለኛው ምስራቅን የሚያረጋጋ ከሆነ እሳየው ነው፣ ደስ ይለናል። ነገር ግን በሌላ በኩል ደግሞ ውጥረቱ እንዳለ ነው። አሁንም መንግስታት እየተዘጋጁ ነው ይባላል። ኢራንም እንዲያውም አሁን በድፍረት አጠቃለሁ እያለች መዛቷን ቀጥላለች።
1: በነገራችን ላይ አጠቃለሁ ብትል ኢራን አንድ ተቀባይነት ነገር አላት። እስራኤልን የምታክል ገናና ሀገር በጦርነት የማትታማ ይግባኝ ሊጠየቅባት የማይችል አሜሪካም እንዲሁ ናት። ሁለቱ ነው 40 ቀን ጦርነት አድርገው ተጎዳ የተባለው ነገር ኢራንን፣ አዎ ከፍተኛ ባለስልጣናት ተመትተዋል፣ ግን ኢራንን ያለውን አገዛዝ ፍርስርሱን የሚያወጣ ነገር አይደለም። እንዲያውም አሁን እስራኤልን እኮ በቀጥታ የሚያናግሩም አይደሉ፣ አሜሪካን እያነጋገሩ አሜሪካ እነሱ ያለችውን እንድትቀበል በቀር ከፈለገች ወደ ጦርነቱ እኛ ምንም ችግር የለብንም የሚል ጥሩ የሆነ ያልተሸነፈ ወይም ደግሞ የሆነ ፍርሃት የሌለበት ስሜት ይዘው ወደ ድርድሩ ስለመጡ፣ ስለዚህ አሁን እስካሁን ባለው ጦርነት ምናልባት እንዲያው ይቅርታ አድርግልኝ እንጂ የመራችን ያለችው ኢራን ናት ብንል ማጋነን አይሆንም። ሰጠኝ
0: እዛ ማለት ይቻላል። ኢራን ወይ ጉዳት አልደረሰባትም ወይስ 40ና 47 ዓመታት ያክል የተዘጋጀችበት በተለይ ደግሞ እስራኤልን አሜሪካን የመቃወም የማጥፋቱን ሂደቷን ሰርታለች ማለት ይቻላል ወይ? እንዴት ነው 40 ቀን ያክል ሁለት ሀያላን ሀገራት እንደዛ ቀጥቅጠዋት ኢራን ልትንበረከክ ያልቻለችበት መንገድ እውነት አቅም ኑሯት ነው ወይስ አልሞት ባይ ተጋዳይነት ነው?
1: በነገራችን ላይ አቅም አላት ኢራን እኮ ሁለት መከላከያ ሰራዊት ነው ያላት። አንድ ይሄ መካከለኛው ምስራቅ ሊቆጣጠርላት የሚችለው ይሄ ሚሽኖሮታ ማያበሻ ይባሉ የአቤታዊ ዘቡ ያለው እሱ በደንብ የኢራን መዋለ ንዋይ የሚፈስበት ለሁቴዎች የሚሰጠው መሳሪያ ታያለህ፣ ለሀማስ ሲሰጥ የነበረውን መሳሪያ ታያለህ። አሁን ሂዝባላ እየተዋጋበት ያለውን ረቂቅ ዘመናዊ መሳሪያ ሲፈልግ ትልቅ መሳሪያ ያለው ሲፈልግ ራክፋን የሚባል ትንሽዬ በቅርብ ኪሎ ሜትር ያሉ ጠላቶችን መምታት የሚችል ዘመናዊ መሳሪያ ያለው ስለዚህ ኢራን በደንብ ተዘጋጅታለች። ምንም አይነት ጥያቄ የለውም። እስካሁን በተደረገው ነገር ያልተረበረከከችው ምንድነው? ጦርነት ነው። አንዳንድ ጊዜ ስትገባበት ነው እንጂ ምናልባት እኔ ይመስለኛል ተደርጎ የነበረው እስራኤልም ሆነ አሜሪካ እነ ኻሜኔይን ስንመታ እነ ከሌን ስንመታ በቃ አለቀልን ብለው ይፈራርሳሉ። ከዛ በኋላ ምናልባት የአገሩ ህዝብም ያለውን አገዛዝ ስለማይደግፍ ይወጣል። ይሄንን ነገር ተጠቅመን በቃ ድብልቅልቁን እናወጣዋለን የሚል ግምት ነበረ ወይም አስተሳሰብ ነበረ። ያን ነገር አልያዘም። ኢራን የተመታባት አለ፣ እስራኤልም ተመቶባታል። አንዳንድ መረጃዎች እንደሚያወጡት አሜሪካም የደረሰባት ጉዳት ቀላል አይደለም። ስለዚህ ኢራን ተመታለች፣ አሜሪካም ጉዳት ደርሶባታል፣ እስራኤልም አሁንም እየደረሰባት ነው በኢራን ተላላኪዎች። ስለዚህ ጦርነቱ ምናልባት እንደው እነዚህ ሁለት ሀገሮች ገናና ስለሆኑ የእስራኤል አየር ኃይል የአሜሪካ አየር ኃይል እዛ ውስጥ ገብቶ ቦታዎችን የመታቸው ስላሉ እንጂ ኢራን እስካሁን በቃ እጇን ወደ ላይ አድርጋ ተሸንፍ ያለው የምትልበትን ያክል የጀርባ አጥንቷን የመቷት የጎዷት ያክል አይደለም እየተሰማ ያለው። ሰጠኝ
0: ያ ቢሆን ኑሮ አሁንም ሌላ ድርድር ሌላ ማዛቻ ማስፈልግም ነበር። ጥሩ የሚሆነው እናየዋለን። ሌላው የእስራኤል ፖለቲካ አለ እንግዲህ ባለፈው ሮብም ክኔሴቱ እንዲበተን የሚለው ሀሳብ መቅረቡ ይታወሳል። እንደው በዚህ ወቅት ያለው ትኩስ የፖለቲካ ሁኔታ ምን ይመስላል በእስራኤል?
1: እኔ አንድ ነገር ልንገር ሰጠኝ። አሁን የሀሪሪ ፓርቲዎች የኛ ወጣቶች አይዘምቱም፣ እነሱን እንዳይዘምቱ የሚያደርግ ህግ አሁን ያለው የጥምር መንግስት እንትን ይበልልን ነው ያርቅቅልን፣ በስነ ስርዓት በቃ እነሱን ከዘመቻ ውጭ የሚያደርግ ህግ ይሰጠን ለእኛ ይደንገግ ነው ጥያቄው አይደል? ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተጠያቂ እሳቸው ናቸው። ለምን ብትለኝ አንዳንድ ጊዜ እሳቸው ነገሩ ሂዶ ተንከባለው ፓርቲያቸውን ወይም እሳቸውን የሆነ የፖለቲካ አቋማቸውን በሚያንቅ አላራምዳቸው ሲል ወደዚህ ያድርጉና እንደምንም ብለው የሆነ ነገር ሰጠው መውጣት ይችሉ ነበር። አሁን እዚህ አሁን የደረስንበት ወይ ሀሪዲዎች እንዲያሉበት እውነት እኔ ይመስለኛል የጠቅላይ ሚኒስትር ቢንያሚን ኔታንያሁ አስቸጋሪ የፖለቲካ አካሄድ ነው። ለምን ብትል እነዚህ ሰዎች እንዲዘምቱም እንዳይዘምቱም ውሳኔ ላይ ለመድረስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቂ ጊዜ ነበራቸው ወደዚህም ለማለት። አሁን ግን ጦርነት ላይ ነው ያለነ፣ እነዚህ ወጣቶች መዝመት የለባቸውም ቢሉ ያለውን የህዝብ ትኩሳት ያለውን በቃ መከላከያ ሰራዊቱ የሰው ኃይል አሁን ከሊባኖስ ጋር ይሄ የውሸት ወይም ደግሞ የሆነ ምንም ነገር ችግር ውጤት ማያመጣ የተኩስ አቁም ተብሎ ስንት ወታደሮች እየተቀጩ እንዳለ ታውቃለህ ሰጠኝ። ይሄ ማለት መከላከያ ሰራዊቱ በርካታ የሰው ኃይል ያስፈልገዋል። ይሄን የሰው ኃይል ለመቅረፍ ከእጃችን ያሉ ወይም ደግሞ ከዚች ሀገር ያሉ ዜጎች ሀሪዲዎች ይግቡና ችግሩን ለመቅረፍ ይሞክሩ ነው በአብዛኛው ሰው የሚለው። ስለዚህ ይሄን ደግሞ እንደምታውቀው ዛሬ ሳይሆን በጦርነቱ ስለተነሳ ሳይሆን የሀሪዲ ፓርቲዎች የፖለቲካ ዋናው አቋማቸውና ፖለቲካቸውን የሚያነግስላቸው እኛ እንዳን መንግስት አንቆ እንዳያዘምተን እኛ እንከላከላለን በማለት ነው አብዛኞቹ ፓርቲያቸው መስርተው በዚህ ፖለቲካ የሚጫወቱ ያሉ። ስለዚህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን አንድ እንትን ላይ ደርሰዋል። እነዚህ ወጣቶች እንዲዘምቱ ቢያደርጉ የሀሪዲ ፓርቲዎች ምናልባት ከእሳቸው ጋር ላይሰሩ ይችላሉ። እሳቸው የፖለቲካ ይሄ መንበረ ስልጣናቸው በምርጫው አሁን ይናድና ላይመለስ ይችላል፣ ስጋት አለ። እነዚህ እንዳይዘምቱ ቢያደርጉ ደግሞ የሀገሪቱ ህዝብ ምናልባትም የእሳቸው መራጮች ሊሆኑ የሚችሉ ዜጎች እንትን ሊሆን ቅር ይላቸዋል። ምክንያቱም የሀገሪቱንን ችግር ያልተገነዘበ መንግስት ማቋቋም አንፈልግም ብለው ላይመርጡ ይችላሉ የሚል ስጋት አለ። ሰላማዊ ሰልፉን ታያለህ፣ ያለውን ተጽዕኖ ታያለህ። እሳቸው አሁን በዚህ ሁለት አጣብቂ ውስጥ ነው ያሉ። ግን
0: ምርጫው እየደረሰ ነው፣ በቅርብ ጊዜ ነው፣ 5 ወራት። ምን ያስፈራል?
1: ልክ ነህ። ችግር ይዞ ወደ ምርጫ መቅረብና ችግር ታይዞ ወደ ምርጫ መቅረብ ይለያያል። በተለይ ይሄ ሊያስተችህ የሚችል ልትወጣበት፣ አሁን በቃ የሆነ አጥር ላይ ናቸው። ወደዚህ ነው መውደቅ ያለብኝ። አሁን ወደ አንዱ መውደቃቸው አይቀርም፣ ግን ወደ የትኛው በወድቅ ነው በጣም የማልክ ጎዳው ነው ሊሆን የሚችለው ሰጠኝ በጣም ስለዚህ ምርጫው እየቀረበ ነው አዎ ይሄ አጣብቂኝ ውስጥ ባይገቡ ኑሮ ምርጫ ላይ ሲመጣ ያሪዲ ፓርቲዎች እንዳንዘም የተከላከለ ነው ይላሉ እሳቸው የሆነ ነገር ይላሉ ሁለቱም እነዚህም በዚህ ያተርፋሉ እነዚህም በዚህ ያተርፉ ነበር አሁን ግን በርካታ የፖለቲካ ተቾችም እንደሚሉት ምናልባት ምርጫው ከመቅረቡ በፊትም እነዚህ ያሪዲ ፓርቲዎች አሁን ያደረጉት ያለው ተጽኖ ወደዛ ሊወስድ ይችላል እሳቸውም ደግሞ ምርጫውን ብቻ ሳይሆን እነዚህ ሰዎች ጋር ቅራኔ ገብቶ ምርጫ መሄድና ማሸነፍ እንኳን ቢችል ፓርቲያቸው የጥምር መንግስት በኋላ አላደርግም ቢሉ እዚህ ሀገር ትልቁ ውጤት የጥምር መንግስት መፍጠር ነውና የጥምር መንግስት በእነዚህ ያሪዲ ፓርቲዎች ጠቅላይ ሚኒስትር ቢናሚን ናታኒው የሚመሩት መንግስት እኛን ጥቅም ካላስገኘልን ከሌሎች ጋር ለምን አንሰራም የሚል ድምዳሜ ላይ ሊደርሱ ይችላሉ የሚልም ሌላ የፖለቲካ ሐሳብ አለ። ይሄን ቀላል አይደለም ሰጠኝ።
0: አዎ ቀላል አይደለም። ወደፊት እናያለን ጊዜው ይመጣ ነው ሲሟሟቅ። ሌላው እንግዲህ የአውሮፓ ህብረት በዮርዳንና ሰማሪያ የሚመረቱ ምርቶችን ለማገድ እንቅስቃሴ ያደረገ ነው። ዳስ ራግራት ይሄንን እንዲታገድ ያደረጉበት አቤቱታ ያቀረቡበት ሁኔታ እንዳለ ነው። እንደገና ደግሞ ኢታማር ቤንጊቪር በተለይ ከአዛ ለመድረስ ወዳዛ ለመድረስ ሲጥሩ በቁጥጥር ስር ያሉት የውጭ ሀገር ዜጎች ላይ ያሳዩት ሁኔታ በቪዲዮ ይፋ ከሆነ በኋላ በጣም ወቀሴታን እያሰማ ነውና ሁለቱን ነገሮች አያይዘ እንዴት ተመለከታቸዋል?
1: መልካም። አሁን ወደ ስራ ሀገሮች እና ኢርላንድ እና ስፔን ቤልጅየም እና ሉክሰምበርግ የሚባሉ ሀገራት እንደው ካስሩ እነዚህን ብነግር በዮርዳንና ሰማሪያ ቀበሌ እኛ ብለን በሚንጠራው ወይም ዌስት ባንክ ተብሎ የሚጠራው አንዳንድ ጊዜም ምስራቅ ኢየሩሳሌምንም ሊያጠቃልል ይችላል ያን አካባቢ በዛ አካባቢ የሚመረቱ እቃዎች እነዚህን እቃዎች እንዳይገዙ ሰዎች ተጽዕኖ መደረግ አሁን አይደለም የተጀመረ ሰጠኝ ቆይቷል እንደዚህ አይነት ነገር አለ አልፎ አልፎ እንሰማለን ግን አንዳንድ ጊዜም እንትኑ እንደዚህ አይነት ነገር የሚነሳው እንደዚህ አይነት ወጀብ የሚነሳው ፖለቲካዊ ነገር ነው በዮርዳንና ሰማሪያ ቀበሌ አካባቢ ያለው ሁኔታ በተለይ እነ ስሞትሪች አሁን አይተህ ከሆነ ከጥርፍ ጊዜ ወዲህ ወይም ምርጫው እየቀረበ ነው ብሎ ስለሚሰማቸው ይመስለኛል እንደውም አሁን እኮ ምንድን ያለ የገንዘብ ሚኒስተር በጣሌል ስሞትሪች አሉ ኤቢቲ የሚባሉ ቦታዎች ወይም ሽታኺም አሉ እነዚህን እስራኤል የራሷ ግዛት ታድርግ የሚል እንቅስቃሴ እያሰሙ ነው በንግብር ደግሞ የሚያረጉት ይሄ የህፃን ጨዋታ የሚመስል ነገር አለ። አንድ ሚኒስተር ማድረግ ይሄን አንድ የሆነ ነገር ማድረግ ይፈልጋል ያደርግ። ለምንድን ነው ግን እዩልኝ ስሙልኝ ይሄን ያክል ለዛውም ሲያሸኝ ጢሶጋይ በሆነች ሀገር የሆነች ነገር ሲያስነጥሳት ሁሉም ለምን ብሎ አትኩሮቱን የፖለቲካ ድካሙን መጽናኛ የሚያረግባት ሀገር ላይ እንደዚህ ማድረጉ እንደኔ ያድርግ የሚፈልገውን የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ግን ይሄን ያክል የሚያዋርድ በማይመስል ይሄን ያክል ባይሆንና ውስጥ ቢሆን አገር በሚጠቅም እስራኤልን በሚጠቅም ደረጃ ቢሆን ኑሮ ወደ እስራኤል የሚመጣውን የራስ ምታት መቀነስ ይቻል ነበር። ስለዚህ እዚያ ከአሁን ለምንድን ነው ተላቪቭ ያላሉ? ለምንድን ነው ሌላ ናታንያ ወይም በቃ ኢላት የሚመረተውን ዕቃ አንቀበልም ያላሉ እነዚህ ሰዎች በዛ አካባቢ ያሉት ብቻ ባለም አቀፍ ህግ መሰረት እንደነዚህ አይነት ቦታዎች እስራኤል በዚህ በኃይል ዛቸዋለች ብሎ የሚታሰቡ ቦታዎችን መኮነን ለፖለቲካ ጥቅም ማድረግ ተጽዕኖ መፍጠሪያ ማድረግ የተለመደ ነው ሰጠኝ የተለመደ ሆኗል። አሁን ደግሞ ያለንበት ሁኔታ እስራኤል እንደውም እኮ ዘብርስታቸው እንጂ አቅም የላቸው ሆኖ ነው እንጂ ይሄ በሶስት አመት አካባቢ እየቀረበ ያለው ጦርነት በሚናደርግ ጊዜ በርካታ ሀገራት የእስራኤል ደጋፊ የነበሩ ርቀውን አሁን ብቻችን የሆንበት ሁኔታም አለ ሰጠኝ። ስለዚህ ይሄንም ከግምት ውስጥ እናስገባለን ጥላቻም ስላለባቸው ማለት ነው።
0: አዎ እንግዲህ ታማር ቤንግቪርም ያሳዩት ሁኔታ በቪዲዮ እንዳልከው እንደው እርምጃ መውሰድም ያለብን በዛ መልኩ በተለይ ደግሞ ዲሞክራሲያዊት በመትባል ሀገር ውስጥ እንደዛ አይነት አያዝን ሌሎች አውሮፓውያን የሚፈቅዱ አይደለም። ሰዎችን ለምሳሌ የእስራኤል ባህር ኃይል በጣም በሚያስደንቅ ሁኔታ ሰዎችን በአግባቡ ይዞ እዚህ ካደረሰ በኋላ እንደዛ አይነት ነገር መታየቱ ነገ የሚያስጠይቅና የሚያስወቅስ ስለሆነ አስቸጋሪ ነው።
1: አሁን እኮ ይኸውልህ ትችቱ ለምን በቁጥጥር ስር ሆኑ ለምን አልገቡም ከሚለው በላይ ይታማር በንግብር ያደረጉት ነገር ነው ትችት ያመጣ ያለው ይሄ ነገር ባያደርጉና ባይታይ ባይወጣ ኖር እሳቸው ግን እኔ አንዳንድ ጊዜ ማይገባኝ ይሄንን በማድረግ የሚጠቀሙት ምንድን ነው? ምንድን ነው የሚያገኙት? እንደው ለሆነ ለፖለቲካ ለቲክቶክ ለንትን ላይክ ለማግኛ ነው እውነት ይሄን ስላደረጉ በእስራኤል ላይ ጥላቻ ያሉ ሰዎች በቃ እንደዚህ እየተደረገ ነው ብለው እንደው ሐሳባቸውን ይቀይራሉ በእስራኤል ላይ የሚኖራቸውን ከረር ያለ ጥላቻ ይቀንሳል ብለው የሚያምኑ ከሆነ እኔ እንጃ ነኝ ይሄ ትክክል አይመስለኝም ሰጠኝ
0: እኔም አይመስለኝም እንግዲህ የእሳቸው ውሳኔ ነው ግን እስራኤልን ደግሞ ዞሮ ዞሮ የሚያስወቅስና አሁን እሳቸውም የተለያዩ ሀገራት ወደዛ እንዳይገቡ ጥረት እያደረጉ ነው ለማገድና ሌላ አሉታዊ ተጽዕኖ አለው ነው በመጨረሻ ደግሞ በየጊዜው በእስራኤል የመኪና አደጋ ይደርሳል ብዙ ምክንያቶች አሉት የሰው ራሱ ችግርም ቢሆን መንገዶችም እንዲሁ ያልተሰሩበት ሁኔታ ያሽከርካሪዎች ሁኔታ አለና እንዴት ታየዋል አንዳንድ ጊዜ በቸልተኝነት የሚታለፍ መስሎ የሚታያል አብዮታዎች ይቀርባሉ ፖሊስ በተለይ የትራፊክ ፖሊስ ጠበቅ ያለ እርምጃ መውሰድ አለበት የሚሉ አካላት አሉ ፖሊስ ደግሞ ምችለውን እያደረግኩ ነው ይላል እንዴት ታየዋል
1: ብዙ ነገሮች አሉ ሰጠኝ አሁን ያለው የጥምር መንግስት በዚህ ጦርነት ሰበብ አድርጎ በጦርነት ላይ ነው ያለው 24 ሰዓት ጠላት ላይ ጋር እየተዋጋሁ ነው በሚል ብዙ ችግሮች አሉ ብዙ ችግሮች ህብረተሰቡን እየጎዱ ያሉ ነገሮች አሉ ሰጠኝ የመኪና አደጋ በዚህ በእስራኤል የተለመደ ነው በየአመቱ ከባለፈው አመት በዚህ አመት በርካታ ሰዎች በመኪና አደጋ ህይወታቸውን ተቀይተዋል ተብሎ ይያጡ ነው ተብሎ መዘገብ መነገር የተለመደ ነው ግን ይሁን በአረብ ማህበረሰብ ያለው እንግዲህ ያየው ሰጠኝ መንግስት የለም እዚህ ሀገር ይሄን የሚከታተለው አካል የለም ይሄን ለመቅረፍ እየተሰራ ነው አናይም የመኪና አደጋ ሰዎች በየቀኑ እንትን ይሆናል ሰጠኝ የእስራኤል ፖሊስ የመኪና አደጋዎችን ለመቅረፍ የሚያደርገው እንቅስቃሴ ቀላል ባይሆንም ግን መንገዶች ከሆነ ወይም ደግሞ አሽከርካሪዎች የእንትን የግንዛቤ ጥረት ካለባቸው ማለት በማሽከርከር አንዳንድ ሰዎች ኖርማል ሰዎች መኪና በሚይዙ ጊዜ እንዴት እንደሚያሽከረክሩ ታውቃለህ በቃ የምታውቃቸውም አይመስልህም ግን አንዳንድ ጊዜ የሚባለው ምንድን ነው ሂኑ ወይም ደግሞ መጀመሪያ ሰዎች ስለ ማሽከርከር ያላቸው ግንዛቤ በደንብ ስልጠና ሊሰጣቸው ግንዛቤ ሊሰጣቸው በተለያየ እርከን መሆን አለበት ይባላል እንደው ባያስፈልግም መንግስት እኮ ራሱ አዎ ይህን ያክል ሰዎች በመኪና አደጋ በዚህ አመት አጠናል ድክመታችን ነው ግን የመንግስት ድክመት አይደለም የህዝቡ ነው የህዝቡን ድክመት ለመቅረፍ ግን 1 2 3 4 ብለን የሆነ ነገር ቅዳ አዘጋጅተናል የሚለው ነገር የለም ተወራ አለፈ ለሚቀጥለው አመት ሌላ ሰው ነው ሊሆን የሚችለው ወይንም ደግሞ ያኛው ሚኒስተር የነበረው ሚኒስተርም ደግሞ ቢሆንም በዚህ ጦርነትና ባንዳንድ ነገሮች እንደዚህ አይነት ጥያቄ ስታይቅ ጥያቄውን ራሱ መመለስም አይፈልጉም የዛሬ 90 አመት የነበረ ምክንያት ተጠው ሆኖ የሚያልፉ ስለዚህ ብዙ ችግር አለብን ግን የሚመለከታቸው አካላት ችግሩ ለመፍታት እየሰሩ አይመስለኝም ሰጠኝ
0: ጥሩ እናየዋለን እንግዲህ ብዙ መሰራት አለበት ገብርኤል በጣም ነው እናመሰግን እንግዲህ መልካም ሰንበት ይሁንልን
1: መልካም ሰንበት ሰጠኝ አመሰግናለሁ
0: እናመሰግናለን ቻው
1: እሺ መልካም

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁንም ወቅታዊ ዘገባዎችን እናቀርባለን። ባልደረባችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት ዋልክ? መልካም ሰንበት።
1: መልካም ሰንበት። መልካም በዓል ማለትም ይቻላል። ወንድም ሰጠኝ ለአንተም መስመር ለነበረው ወንድማችን ገብርኤልም እንዲሁም ለአድማጮች ሰላም መኛለሁ።
0: አዎ መልካም። እንዴት ነበር በዓሉ? እንግዲህ ገብርኤልን በጥሩ ሁኔታ እንደዋለ ያው ሰምተኸዋል። ጥሩ ነኝ። አንተ ጋር እንዴት ነበር? እኛ
1: ሁሉም ቦታ ይህም በዓል እኮ ጥሩ አይደለም የሚል ሰው አታገኝም። ብትጠይቅ ተመችቶና አልጥሩ ነው የሚል ሲጀምር ከሰንበት ጋር ተያይዘና ሐሙስን ጀምሮ አርብ፣ ቅዳሜ ቤተሰብ ጋር መገናኘት እረፍት ማድረጉ ደግሞ ይፈለጋል እና ከባህሉ ጎን ለጎን እረፍቱ ተያይዞ ካለው ቆንጆ አየር ጸባይ ጋር ተመቸኝ እንጂ ጥሩ አይደለም የሚል ሰው አታገኝም። እና ባህሉ
0: ከንግግር ይህ ያስታውቃል እንደተመቸ ሁሉ ነገር
1: አይደል?
0: በተለይ ደግሞ እነዚህ በዓላት አረብም ሲሆኑ ቅዳሜም ስለማይወጣ እንዲሁ ከሐሙስ ጀምሮ ከሰዓት በኋላ በተለይ እረፍት መሆኑ ጥሩ ነው እና
1: በጣም
0: ጥሩ ነው። እኛ ደግሞ እንግዲህ ስራ ነው የዋለው፣
1: ይደርሳል።
0: ጥሩ እንግዲህ ጥላሁን፣ አንተ ጋርም የተለያዩ እርሰ ጉዳዮች አሉ እንድትመለከታቸው የምንፈልጋቸው። በተለይ የህዝበላ ድርጅት ወደ እስራኤል ክልል ይተኩሳል በየጊዜው። እንዴት ነው እስራኤል እየተቋቋመች ያለችው? በተለይ አሁን በቅርብ ጊዜ ራህባን የተሰኘው እኔ እንጃ በአማርኛ ምን ብለን እንደምንጠራው ድሮን አይነት ነው አይደለም? አስቸጋሪ እንደሆነ ነው በአንድ ቀንም የገለጽክበት ሁኔታ አለ። እስካሁን ለመቋቋም የሚደረገው ጥረት ውጤት እንዳላመጣ ነው፣ ግን ጥረቶች እንዳሉ ነው። እንዴት ነው እየተቋቋመች ያለችው የህዝበላን ጥቃት እስራኤል በዛ አካባቢ?
1: እውነት ነው ሰጠኝ፣ ለእስራኤል መከላከያ ኃይሉ ከፍተኛ ራስ ምታት እንደሆነ በመከላከያ ኃይሉ ክፍል ጉዳዩ የመለከታቸው ያው ከቴክኖሎጂ ጋር የተያዘ ከመሆኑ ጋር ተያይዞ ያው ከፍተኛ ጉዳት እያደረሰ ይገኛል። በዚህ ጥቃት ወታደሮቻችን እየቆሰሉ ነው፣ እየተገደሉም ነው። ያንን ስታይ እስራኤል እንግዲህ ብዛት ከዚህ የበለጠ ቴክኖሎጂ እያላት ይህን በጣም አነሳና በዝቅተኛ ገንዘብ ነው የሚገዛው። በሚገርም ሁኔታ በጣም አናሳ በሆነ ገንዘብ ተገዝቶ በእንደዚህ አይነት ሁኔታ እንዴት ማጥቃት ይችላሉ የሚለው ሁኔታ ለእስራኤል መከላከያ እና አጠቃላይ ለጦር መሳሪያ አምራች ኩባንያዎች ራስ ምታት ሆኗል። ግን ጥሩ ዜና እዚህ ላይ ሰጠኝ። የእስራኤል የጦር መሳሪያ አምራቾች ብዙ ኩባንያዎች አሉ እስራኤል ውስጥ፣ አይደለም ለእስራኤል ለውጭ ሀገር የሚሸጡ ከፊሎቹ እንደ መፍትሄ ለእስራኤል መከላከያ ኃይል ያቀረቡት ሀሳብ አለ። እንዲሁም በመከላከያ ኃይሉ ብዛት ካላቸው ኩባንያዎች ከፊሎቹን ካወዳደሩ በኋላ ይሆነናል ወይም ደግሞ ጥሩ የሆነ መፍትሄ ሊሰጠን ይችላል የሚሉትን እነሱ ካወዳደሩ በኋላ ከነዚህ ውስጥ ከፊሎቹን በሀሳብ ማለት ነው ያው ጥናቱ ጉዳዩን እየመረመሩት ከዚህ ውስጥ ደግሞ በይበልጥ አንድ ኩባንያ ወደ $15 ሚሊዮን ወጪ ተደርጎ ማለት ነው ይህን ለመከላከል የእስራኤል መከላከል ስምምነት ላይ እንደደረሰ ይገኛል። ማለት ለጊዜው መፍትሄ ተብሎ ማለት መፍትሄው እንደው ለጊዜው ጉዳት አደረሰብን እንጂ መጨረሻ አይደለም። ለዚህ ለሌሎች ነገሮችም የእስራኤል የጦር መሳሪያ መሽ ኩባንያዎች ያው ጊዜ ነው የሚፈልጉት፣ ገብተዋል። ጊዜና ሁኔታውን ደግሞ አስቀድሞ ማንበብም ያስፈልጋል። አሁን ትልቁ ድክመታችን እንደዚህ አይነት ነገር ይሆናል ብለን አሁን ልዩነቱ ደግሞ ከአሁን በስትም ጠቅሰነዋል ከሞላ ጎደል ትንሽ ይህንን በጣም ዘመናዊ ባልሆነና
0: ለምንድን ነው እስኪ እንዲያው በድጋሚ እንድትመለከተው ለምንድን ነው ይህን ያክል በሌሎች ከፍ ባሉት ድሮኖችን መከላከል ሲቻል ይህንን ዝቅተኛውን መከላከል ያልተቻለ?
1: ልዩነት የውል ከአሁን በፊት የሚልኳቸው በጣም አናሳ የሆኑትኝ አናሳ ድሮን እንበላቸው እነዚህ ያለ ሰው አብራሪ የሚላኩት ክብደታቸው ደግሞ በጣም አናሳ ነው። ውስጣቸው ይዘውት የሚመጡት ደግሞ የተወሰኑ እስከ 4 እና 5 ኪሎግራም የታጠቁ ፈንጆችን ይዘው የሚመጡት። ከአሁን በፊት ጠላት ይልካቸው የነበረው የተለያዩ ጂፒኤሶችን በመግጠም እላይ ሆነው ማለት የሚልኩባቸው ቦታዎች ያው እዛ ይላኩና ከዛ ካሉበት ቦታ ሆነው ነው የሚቆጣጠሩት የት ቦታ ሄዶ ጉዳ ጉዳት ማድረስ እንዳለበት ያው ከውስጡ የተለያዩ ኤሌክትሮኒክስ የተገጠሙላቸው ስላሉ የእስራኤል መከላከያ ኃይል ይሄንን አስቀድሞ ያው ራዳር ውስጥ ሲገባ አስቀድሞ የማክሸፍ እድሉ ነበረው ይችልም ነበር። አሁን ይሄን የተረዱት የህዝቡላ ድርጅት ይሄንን የእስራኤል ራዳር የመከላከያው ማለት ነው መከላከያ እንዳይቆጣጠረው እንዳያየው ማለት ነው ልክ አይንን መጨፈን ማለት ነው በቃ እንዳያየው ለማድረግ ምን አደረጉ ይሄንን በኤሌክትሮኒክስ የሚገጠሙት ነገሮች ከዛ ሆኖ የሚልኩት ያንተተው በትር በጣም ሲቪ ኦፕቲ ይሉታልኝ በጣም ቀጭንና ለአይን እንኳን ማየት በማይቻል የሚልከው ይሄንን ቀላል ድሮን የሚልከው የህዝቡላ አንድ ታጣቂ ካለበት ደቡብ ሊባኖስ ሆኖ እዛው ላይ ሆኖ ክሩን እጁ ላይ ያለ ማለት ይችላል ከሚልክበት ቦታ ሆኖ ከዚህ ከገጠመው አናሳ ድሮን ላይ ተገጥሞ ረጅም ተመልክ በርግጥ ርቀትም ስለሌለው ትልቁ እናዋጣላችሁ ምስተካከላችሁ ይሄን ያህል ድንበራችን እንግዲህ ቅርብ ከመሆኑ የተነሳ የተወሰነ ኪሎ ሜትር ሊኖር ይችላል በእንደዚህ አይነት ሁኔታ በክር ማለት ነው ያንን የኤሌክትሮኒክ ሁሉን ነገር ጂፒኤስ ካሜራ ተገጥሞለት እንደዚህ ያሉት ነገሮች እሱን ነገር አጥተው ልክ እንዳይታይ በእስራኤል ራዳር እንዳይታይ ማለት ነው በክር በግጠም ብቻ እነሄ ሲም ኦፕቲክ የተሰኘው ቀጭን ክር እሱን በማዘዝ ማለት ነው ከቦታ ሆነው ወደ አካባቢያችን መጥቶ ጥቃት እንዲፈጽም አሁን ይህንን የእስራኤል ቴክኖሎጂ አልተዘጋጀበትም ማክሸፍም አይችልም ማየት አይችልም ባጭሩ መጥቶ ልክ ከመፈንዳቱ በፊት ከአጠገ ወታደሮቻችን ላይ ሲደርስ ለተወሰኑ ደቂቃዎች በኋላ ያው ታየዋለ ሲፈነዳ ነው የምትረዳው እንጂ አቅዱ መከላከል አልተቻለም ይህን የሚያደርጉት ደግሞ ይህንን በጣም ደካማ የሆነ ቴክኖሎጂ በሚገርም ሁኔታ በጣም ርካሽ በሆነ ገንዘብ ነው ገዝተው እንዲያውም ባለፈው ሳምንት ይህንን ሲም ኦፕቲክ ያልኩንን ቀጭን ክር እስራኤል አካባቢ ዚያጦች አካባቢ ያገኙበት ሁኔታ ማለት ተበጥሶ አንዳንዱ ሙሉ በሙሉ አሁን የሚላከው አለማውን ያስተካከለ መልካም የሚከሽፍ ማለት አለማውን ሳይምታ የሚወድቅበት ሁኔታ ማለት በራሱ ጊዜ ራሳቸው አካባቢ የሚወድቅበት ሁኔታ አለ ከስንት አንድ ነው ተጣቅቶላቸው አካባቢዎች መጡ ጉዳት የሚያደርሰው አሁን ይህን ስታይ ለምን የሚል ጥያቄ ራሳቸው የመጠየቅ ሁኔታ አለ እሱን ለመከላከል ቀደም ብዬ እንዳልኩት ያው ቴክኖሎጂውን አጥፈው ማለት ነው እነሱ የጀመሩት በጣም ደካማ በሆነ ቴክኖሎጂ ማለት የሚጠቀሙበት ሁኔታ አለ ደግሞ የሚተካላቸው ነው ከገንዘብ ወጪ ጋር ስታያይዘው በጣም ማሳ በሆነ ወጪ የእስራኤል እንዳልኩ
0: አላዝሮ ግን ጠላት በምንም ሆነ በምን በድንጋይ ባጠቃ እነሱ እስራኤል ለማጥቃት እየተሳካላቸው ነው አሁን የነገርየው ማነስ መተለቅ አይደለም ጉዳት የማድረስ ሁኔታ ነው መጤን ያለበትና
1: በጣም
0: ሰፊ የሆነ ባጭር ጊዜ
1: ከዛም አልፎ ሰጠኝ ይሄ ነገር በጣም ተሳክቶላቸው ጉዳትን እያደረሱ ነው እንዳልኩ የመከላከያ ኃይሉ በጣም ራስን ታፎኑና መከላከል አልቻለም ከማለት ድረስ ለበዚህ ነው አፋጣኝ ይሁን በዜና አወጃ ሰማውም እንጂ ሁኔታውን ላለማጋነንና ህዝቡን ፍራቻው ሳልማክተት በግራችን ስሜን ክፍል ይህ ሁኔታ በከፍተኛው መከላከያ በከፍተኛ ውጥረት ውስጥ ከቷል ለዛም ነው ለተቀል እነዚህን የጦር አምራች መሳሪያ ኩባንያዎች ባካቹ ሐሳብ አቀርቡልኝ በማለት እንዳልኩ ከፊሎቹ ባጥር ጊዜ ውስጥ ይህን ቴክኖሎጂ ያቀርቡበት ሁኔታ አለ እንደተስፋ በቅርብ ጊዜ ውስጥ የመከላከያ ኃይሉ እንዲያውም እንዳልኩ ገንዘብ ተመድቦለት ከሆነ ካምፓኒ ጋር ለመግባት የተስማሙበት ሁኔታ አለ በእንደዚህ መከላከሉ ይቻላል ግን ጉዳት ላልከ እውነትክም ነው ይህንን ከሊባኖስ ጋር በነበረው ጦርነት ገብርኤል ይቅርታ ሰጠኝ ያው ጦርነቱ ይህን የአንበሳ ስጋት ከሚለው ጦር ተጀምሮ ወታደሮቻችን ከሀያ በላይ ወደ አንድ የሚሆኑ ወታደሮች አሁን ሰል ተኩስ አቁም ስምምነት ላይ ከደረስን በኋላ ኮራሱ እነዚህ ወደ አስር የሚሆኑ ወታደሮቻችን አጥተናል እነዚህ ውስጥ ደግሞ አብዛኛዎቹ አሁን የተጎዱት ወታደሮቻችን ከሁለት ቀን በፊት አንድ ትልቅ ከፍተኛ የጦር መኮንን እና ሌሎች የጦር መኮንኖችም የተጎዱበት ሁኔታ አለ ይህ አደገኛና ራስ ምታት ነው መፍትሄ ይገኝለት ለጊዜው ግን በጣም እየረበሸን ነው
0: አዎ ሌላው እንግዲህ ከገብርኤል ጋርም ተዋህተን በታል ይሄ የአሜሪካና ኢራን ድርድር አቅጣጫውም አይታወቅም የትኛው ኮምፓስ ወዴት እንደሚወስደው ባናቅም ጥሩ ነው የተባለ ይነገራል ዛሬ ነገ ደግሞ አናውቅም ምን እንደሚባል እንደው በአጋጣሚ ሆኖ የድርድር ቢከሽፍ እንደተሰጋው ሰሞኑን ሲፈራ እንደነበረው ጦርነቱ ባጭር ጊዜ ይከፈታል የሚል ሁኔታ አለ ወይ? ይህንስ የሚያመላክቱ ነገሮች አሉ ወይ?
1: ያውልስ ትልቁ ሁኔታ እንግዲህ ዓለም እኛ ብቻ አይደለንም እዚህ መካከለኛው ምስራቅ ሌሎች የዓለም ሀገራትም ሁኔታውን በአንክሮ እየተመለከቱት ነው። ምክንያቱም ለዚህ ለጥያቄ መልሱ ያለው ከአንድ ሰው ብቻ ነው እሳቸውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። እንዲያውም የሚገርመህ ነገ የእሳቸው የበኩር ልጅ ይዳራል ለሁለተኛ ጊዜ ከዛ ሰርግ ላይ አባታቸው አባትየው ዶናልድ ትራምፕ ከሰርግ እንደማይገኝ ምክንያቱም አልገኝም ያው የኢራን ተጨባጭ ሁኔታ ጦርነት ላይ ስለሆነ አይፈቅድልኝም ሁኔታው በሚል ወደ ሰርጉ እንደማይሄድ ለልጁ ተናግሯልኝ። ያ ማለት ምንድነው? አሜሪካ ይሄን ሁኔታውን ባንክሮ እያየችው ነው። ዛሬ ጧት አካባቢ በአንዳንድ የአረብ የመገናኛ አውታሮች የወጡ መግለጫዎች ነበሩ ማለት ኢራን እንደገና ለአሜሪካ የላከችው አስተራቂ ሐሳብ ምናልባት ወደ ተኩስ አቁም ስምምነቱ የመድረስ ሁኔታ ግን ከላከችው ሐሳብ ማለት ነው ሁለቱ ሀገራት በይበልጥ ያው የሚደራደሩት እንግዲህ እስራኤልን ወደ ጎን በማድረግ አሜሪካና ኢራን ናቸው። ሌሎች አሸማጋይ ማለት እንደ ፓኪስታን አሸማጋይ መልእክት አቀባይ ሀገር ወጣው ጣልቃ በመሆን ማለት ነው። አሁን አሜሪካ የምትጠይቀው ጥያቄ አለ፣ ኢራን የምትመልሰው ጥያቄ አለ። አሁን ጥያቄና መልሱን ስታይ ሁለቱ ሀገራት በሐሳብ የተገናኙ አይደለም። አሜሪካ ትልቁ ፍላጎቷ ያው የእስራኤልን ፍላጎትም ውስጥ በማስገባት ይህንን የኡራኒየም ንጥረ ነገር ማስወጣት የሚል ፍላጎት አላት። አሁን ኢራን ያቀረበችው ግን የራሷን ጥቅም ካስጠበቀች በኋላ ቅድሚያ ጦርነቱ በአስቸኳይ ማቆም አለበት፣ ሲቆም ደግሞ ሌሎች አጋሮች ለሚወሰደው እርምጃ እንዲያቆም፣ ያው ሊባኖስ ለሚወስደው እርምጃ እንዲቆም ነው። በኢራን ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳ፣ የተያዘባት ገንዘብ እንዲለቀቅ፣ ለኢራን እንድትካስ፣ ያው ካሁን በፊት ጠየቅ የነበረውን ይህ ሁሉ ከዘረዘረች በኋላ ግን መጨረሻ ላይ የተኩስ አቁም ስምምነቱን ካደረግን በኋላ ጊዜ ገደብ ተሰጥቶት ስለ ኡራኒየም ነገር መነጋገር እንችላለን የሚል ሀሳብ። አሁን ይህ ሀሳብ አሜሪካ ትቀበለዋለች ወይ ነው ጥያቄ። ምክንያቱም አሜሪካ የምትፈልገው ምንድን ነው? ያው ሁሌ ሁሉን ነገር ካለች በኋላ ይህን የምትፈልጋቸው ነገሮች ግልጽ ነው ከመጀመሪያውም። ግን ትልቁ የአሜሪካ ጥያቄ የእስራኤልም ይህን የኡራን ንጥረ ነገር ማውጣት የሚል ሁኔታ ስለሆነ ኢራን በዚህ ዙሪያ የተናገረችው ነገር የለም። እንዲያውም ትናንት የኻሚናይ ልጅ ቆስሎ ሕክምና እርዳታ እያደረገለት ያለው ሙሽታባህ የተናገረው ነገር አለ።

0: እሳቸው እንዳሉት ብሎ እንግዲህ የኢራን ብሔራዊ ቴሌቪዥን ጣቢያ ይፋ ያደረገው ይህንን ኡራኒየም በተመለከተ ለማንም ላንሰጥና ኢራን ውስጥ እንዲቀመጥ ውሳኔ ላይ ደርሰናል በግልጽ ተናግረዋል። ምን ማለት ነው? አሜሪካ ከፈለግሽ ጦርነት ማወጅ ተጭከፍ መግጠም ትችያለሽ መጀመር ትችያለሽ ማለት ነው ይላል። ማለት ሳስበው በተደጋጋሚ የጊዜ ገደቡን ይህን ማስጠንቀቂያውን የሚጨምሩት ዶናልድ ትራምፕ እንጂ ኢራን እየጠየቀች አይደለም።
1: ሲጀምር እኮ ጥያቄ ዋናው እሱ ነው
0: እኮ። ይህን ስታይ አሁን ኢራን ምንም አይነት ፍራቻ በሌለው ከአሁን በፊት በአሳለፍነው የአርባ ቀን ጦርነት ሁለቱን ሀያል አሜሪካንና እስራኤል ተቋቁመናል፣ አሁንማ እንዲያውም ሀይላችን አጠናክ እንደሚነገረው ከሆነ ኢራን የጦር ሀይሏን በከፍተኛ ሁኔታ እንደገነባችና እንዳጠናከረች የምነገርበት ሁኔታ ሰጠኝ። በከፍተኛ ሁኔታ ነው ብለ እንዲያውም ከአሁን በፊት ያልነበራትን የጦር መሳሪያ እጅ ውስጥ በእርግጥ ለፕሮፓጋንዳ የምትጠቀምበት ሁኔታም ሊሆን ይችላል አይታወቅም። ግን አንዳንዶቹ አጠገብ ያሉት አረብ ሀገራትም እየተማጸኑ ያሉ ዶናልድ ትራምፕ ጦርነቱ እንዳይጀምር ከፍራቻ ጋር የተያዘ ነው መረጃው የሚኖራቸው ይችላለኝ። አይታችሁት የማታውቁትና ያላሰባችሁት ጥቃት እንፈጽማለን ስትል ኢራን እየዛተች ነው። እንዲያውም መካከለኛው ምስራቅ ያሉ ሀገራት ብቻ ሳይሆን ከሩቅም የአውሮፓ ሀገራትን እዛም አልፎ አሜሪካ የምትጎዳበት ሁኔታ ምላል ከእጇ ውስጥ ያለ ጥሩ መሳ ሊኖር ይችላል። ይህን በእጇ እንዳላት ነገርደ በአንድ በኩል እንድታምን የሚያደርግ ደግሞ ሰጠኝ። ኢራን በዚህ ባሳለፍ ነው የተኩስ አቁም በለው በዚህ በተረጋጋ የተወሰነ ጊዜ ውስጥ ብዛት ያላቸው የውጭ ሀገር ቴክኖሎጂን አስገብታለች ይባላልኝ። እንደ ሰሜን ኮሪያ፣ ቻይና ራሷ፣ ሩሲያም የጦር መሳሪያዎችን እና የጦር ቴክኖሎጂን እንደለገሱ የሚነገርበት ሁኔታ አለ። ምናልባት ሚዛን ለዋጭ የሆነ የጦር መሳሪያ ወይም ተምዘግዛግ ባሊስቲክ ሚሳይሎችን አዘጋጅታ ይሆን አይታወቅም። እንደምትለው ከሆነ ግን መሳሪያው አለኝ ከአሁን በፊት ያልተጠቀምኩባቸውን መሳሪያዎች እንድጠቀም ግድ ይለኛል ስትል እያስፈራራች እየዛተች ትገኛለች። ከዚህ ጋር በተያያዘ የአሜሪካው ስለላ ድርጅት ማለት ነው በግልጽ የሚናገረው በተደጋጋሚ ኢራን የተጎዳውን የጦር መሳሪያ ማምረቻ ኩባንያዋንም ሆነ ባሊስቲክ ሚሳይሎችን እንደገና 70% በላይ እንደገና እንዳጠናከረች እንደገነባችን ለጦርነት ዝግጁ እንደሆነች በይፋ እየተነገረ ነው። እንደገና ሆርሙዝ አካባቢ እንደ ቁልፍ የያዘችውና ዋናው የምትጠቀምበትን ቦታ እዛ አካባቢ ብዛት ያላቸው የጦር ማለት የምትጠቀምባቸው እርምጃ የምትወስድባቸው የተለያዩ ምድር ታችን በለው የምድር በላይ ብዙ ተምዘግዛ የሚሰሩ የምትልክበትን ብዛት ያላቸውን በአሳለፍነው ጦርነት ተጎድተዋልኝ ወደ 30 የሚሆኑ ካሏት ወደ 33 ከሚሆኑት ቦታዎች ማለት ነው። ከሰላሳ በላይ የሚሆነው እንደገነባችና አሁንም ለጦርነት ዝግጁ እንደሆነ ይነገራል። እነዚህ ምልክቶች ስታይ እንደገና ምን ያህል ጦርነት ኢራን የተዳከመች ሳይሆን እንዲሁም ሀይሏን ጠንክራ የመጣችበት ሁኔታ አለ። በሌላ በኩል ወደ አሜሪካ ስትመጣ ደግሞ የሚይዙትም ምንድን ነው? እንፍቃችኋለን፣ ሀሳባችሁ ካልተቀበላችሁ ሀገሪቱ ምድረ በዳ ትሆናል፣ ብዙ ብዙ ነገር ይነገራል። ያ ብቻ አይደለም። ለዶናልድ ትራምፕ ራስ ምታት የሆነው ሰጠኝ እቤታቸው ተቃዋሚ በዝቶባችኋለኝ ራሳቸው ፓርቲያቸውም ራሱ የአሜሪካ ሕዝብም ከቀን ቀን ይህን ጦርነት አንፈልገውም በማለት እያወገዟቸው የኑሮ ውድነቱ የዋጋ ንረቱ እየጨመረ ነው። ይህን አይወዱም፣ ይህን ማየት አይፈልጉም። ሌላው ጎረቤት ሀገራት እዚሁ አካባቢ ያሉት እንደነ ሳውዲያ ምንም እንኳ የእስራኤልም ሆነ የአሜሪካን ወደ የሚያጋደል ቢታይም እንደ ሳውዲ አረቢያ፣ ሚሪዮትና ኳታር እነሱ ናቸውን እየደወሉ ለዶናልድ ትራምፕ ጦርነቱን እንዳትጀምሩ፣ አሜሪካ ጦርነቱን ከጀመረች መጀመሪያ የምንጎዳውና መጀመሪያ የምንወድመው እኛ ነን፣ እኛን ለመጉዳት ኢራን በቃ ውሳኔ ሳለችም ፍራቻ ዶናልድ ትራምፕ አሁን በዚህም በዚህም ተወጥረዋል። ይህን ሁሉ ካገናዘቡ በኋላ ወደ ጦርነት ይሄዱ ይሆን አይታወቅም። እንደኔ ግን በደጋጋሚ በተጋጋሚ የምናገረው ነገር አልፈጠኝ ዶናልድ ትራምፕ ይህን ጦርነት መጨረሻ ያው ይህንን የሚዝቱን ነገር ተግባራዊ ካላረጉት ለምን ወደ ጦርነቱ ወጡ የሚል ጥያቄው ሊመጣ ይችላል። ምክንያቱም ኢራን እኮ አሁን ብትጎዳም በወቅቱ እንደገና የተደራጀችበት ሁኔታ አለ። ይባስ ብሎ ይህን የሚጦርጦር መሳሪያ ማለት ይህን ኡራኒየሙን እሱን እስካልቀረፍ ነው ድረስ ታዲያ ያሳለፍነው ጦርነት እኮ ስለዚህ
1: ትርጉሙ ምንድን ነው?
0: ትልቅ ጥያቄ
1: እንግዲህ የመወያያ ጊዜ እንግዲህ 40 ቀናትም ስለ ጦርነት አወራን። ከአርባ ቀናት ጀምሮ ከአፕሪል 8 ጀምሮ እስካሁን የሆነው የምናወራ ሰላም ወይ ይምጣ ወይም ደግሞ አንዳንድ ቢለይ ጥሩ ነው። ሰዎችም ራሱ ዜጎች ፕሮግራም ለመያዝ እንኳን ያልቻሉበት ሁኔታ አለ። ለማንኛውም እስኪ በዚህ እናቆየው ካለን ጊዜ አንጻር። ሌላው በተለይ በእስራኤል ሀገር ውስጥ ያው የደህንነቱ ሁኔታ የእርስ በርስ ግጭት አለ በትልቅ ሰውም በወጣቱም ዘንድ በውስጥ ያለው የደህንነት ሁኔታ ትንሽ ዜጎች አሁን ፖሊስ ለእኛ ደህንነት ይቆማል ወይ የሚለውን ስጋት ውስጥ እያስገቡት ያለበት ሁኔታ አለና እንግዲህ ያው እንደምታውቀው የዚህ የሀገሩን የውስጡን የከተሞችን ደህንነት ፖሊስ ነውና የሚጠብቅ። ግጭቶች እየሰፉ መሄዳቸው በዜጎች ዘንድ ፍርሃትን የጫረበትን ሁኔታ እንዴት ነው ሊቀረፍ የሚችለው? በመንግስት በኩል ፕሮግራም አለ ወይ?
0: ይኸውልህ እኛ በአብዛኛው ዜጎች ከውጭ

0: እንደሆነ አይደለም አጠቃላይ ባገሪቱ ባምባጓሮ ጦብራሱ ባል ምስቱን ሲገል በእንደበት አንድ ሌል በውምብድና ሌሎን ሲኒን ስታይ ካሁን በፊት የነበረው መንግስትና ከነበሩት መንግስታት እንደነን ይሄን ቁጥሩን ስታዩ ዳታውን ስትመለከት ፈጠኝ በሚገርም ሁኔታ ይሄ መንግስት ስልጣን ላይ ከወጣ ጀምሮ እስካሁን ድረስ ከባለፉት ስልጣን ከነበሩት መንግስታት ታወዳደረው በጣም ሰማይና ምድር ማለት ነው። ካሁን በፊት ታይቶ የማይታወቅ ሁኔታ አሁን ዜጎች ህይወታቸው በየቀኑ ማለት የዜጎች ህይወት እንዲሁ እየተቀጨ ነው። ይሄን ስታዩ እንደ የፖሊስ ሰራዊት የታለ? የሀገር ውስጥ ብሔራዊ ደህንነት ጥበቃ ሚኒስትሩስ ምን እየሰሩ ስትል ምንም አይነት መልስ የለም። በቃ ዜና ወጃ ላይ የምትሰማው ተገደለ ሞተ መጣ ደሞ ያን ከሆነ በኋላ ኮን ፖሊስ ከቦታው ደርሶ ሁኔታውን ለማጣራት ራሱ የተለያዩ ይሁን ቴክኖሎጂ አለና ሰጠኝ እንዳንፈሳ ቴክኖሎጂ አለን እነዚህ ነሽብርተኞች ማውጣት ማዝና ማፈር በቁጥር ማድረግ ከተፈለገ አለን ግን ያለ መጠቀም ሁኔታ ስታይ ፖሊስ ሻባክን ሲሆነ ጅል ታዋለ ሻባክ ድርጅት ደግሞ አንዱ ሌላውን የመወንጀል ሁኔታ ስራ እየተሰራ አይደለም ይባስ ብሎ በዜናው ታሮች አሁን ምሰውን ያሁን በህይወት ምናሳልፈውን ሰዎች የዜጎችን ቁጥር መሞት ያን ነው ጎን ለጎን ብዛት ያላቸው ባለ ሀብቶች ሰጠኝ ሀብታቸውንም እየተቃጠሉባቸው ነው ወንበዴዎች ለኪቶ ፕሮቴክሽን ሉት ነገር አለ ማለት አንተ ንብረትህን እንዴ በሰላም እንዲሆንና እንዳይጎዳ ተፈልክ እኔ እንደ ዘበኛ ሆኜ ያንተን ድርጅት እጠብቅልሃለሁ ከሌሎች ከሌቦች እኮ ራሳቸው ናቸው ከሌቦች እጠብቅልሃለሁ ስለዚህ በየወሩ ይሄን ያህል ገንዘብ በጣም ብዙ ገንዘብ መክፈል አለብህ አሁን ብዛት ያላቸው አብዛኞቹ ባለሀብቶች ፖሊስን ከማመን የፖሊስ ለእምነቱ ስለሌላቸው አማራጭ ስለሌላቸው ለነዚህ ወንበዴዎች በየወሩ ገንዘብ እየከፈሉ ንብረታቸው መጠበቅ አይደለም አይጠብቁላቸውም እኮ እንዲ ካሉ ስለሚቃጠልባቸው ነው ስለሚደመሰስባቸው ብቻ በእንደዚህ አይነት ምኖርበት ሁኔታ አለ አንዳንዶቹ ከስንት አንድ ድግሞ ስታይ እንዴት ነው የፈለገው ይምጣ በማለት በዚህ በዲሞክራሲ እስራኤልን ያላገር እንዴት ወንበዴዎች እዚህ ድረስ ይደርሳሉ በሚል ያው ቢቃጠል ሲል ተቃውማቸው ሲያሰሙ ሰማበት ሁኔታ አለ ያም ሆነ የነዚህ ወንበዴዎችን ሁኔታ ስታዩ እዚህ ደረጃ መድረስ የሀገሪቱ ፖሊስና የሀገር ውስጥ ብሔራዊ ጥበቃ የት አሉ የት በፍጹም አጠጋን
1: ስታይ እኔ የሰራን ይላል ፖሊስ አሁን የመረመርን ይላል አንድ ችግር ሲደርስ የፖሊስ ዋና አዛዡ እንኳን ይሄዱና የሰራን ነው ይላሉና በዚህ ላይ ደግሞ ስናየው እንዳልከው ብዙ ነገሮች ችግሮች ይፈጸማሉ ግድያዎች አሉ ግን አሁንም አይቋረጡም
0: አንድ ነገር ልገር በክነሴት በፓርላማ የዚህ ሀገር ውስጥ ደህንነትን ጥበቃና አጠቃላይ ከደህንነት ጋር በተያያዘ ልዩ ኮሚቴ አለ። እዛ ኮሚቴ የፖሊስ ሰራዊትን አሁን ባለው ተጨባጭ ሁኔታ ካለው የውንብድናና ካለው በፖሊስና ህዝብ አለመተማመን የተነሳ የሚደርሰውን ጉዳት መረጃ ያላችሁን መረጃ አስጡን አስተላልፉ የሚል ጥያቄ ይሄን ልዩ ኮሚቴ ፖሊስን ማስገደድ ይችላል። በሚጠየቅበት ወቅት እስካሁን ድረስ ለተውስ እንግዲህ ተመርከት ስልጣን ከወጡበት እስካሁን ድረስ ህግን በመቃወም ይሄንን ሪፖርት ለዚህ ኮሚቴ አላቀረቡም። ምክንያቱም ላይ ያሉት ሚኒስትሩ ፍቃድ ስላልሰጡ ለምን የሚያስደስ ነገር የላቸውማ አሁን ቀድም እንሰራለን ላልከው ምን ተሰራና ዜጎች ከሞቱ ከተቀበሩና ምክንያቱ ሳይታወቅ ከተገደሉ በኋላ ምርመራ ነብተው ጀምሮ ምንም አይነት ውጤት ሳይገኝ እንደውም አንዳንድ ፋይሎች እንዲሁ ሲዘጉ ታያለ። ስለዚህ ምን አይነት ውጤት ታየና ምን አይነት ስራ ተሰራና በፍጹም እና የሚነገር ዋናው ታች ወርደ ሁኔታውን በጋራል ዋናው ቁም ነገሩን ስታይ ግን ነው የተራራቀ ነው። የፖሊስ ሰራዊትና ላይ ያሉት የፖሊስ አዛዥ ማለት ይቻላልኝ ትልቁ ስህተቱ የት ላይ ነው ታጋለ ሰጠኝ ካሁን በፊት ፖሊስ ራሱ ነፃ ሆኖ ማንንም ሳያስገድደው ምንም እንኳን ላይ ያለ ሀገር ውስጥ ደነጠበቃ ሚኒስትሩ የፖሊስ አዛዥ ቢሆኑም ግን ካሁን በፊት የነበረው አሰራር ፖሊስ በራሱ ጊዜ ነፃ ነው ኑሮ ስራውን ይሰራ ነበር። አሁን ግን የፖሊስ ሰራዊት ላይ ያሉ ጠቅላይ አዛዡ ራ በፖሊስ ሰራዊት ታዛዥ የሆኑትና አገልጋይ የሆኑትኝ ለ እንዲህ የሚኒስትሩ አገልጋይ ናቸው የፖሊስ ሰራዊትም እንዲሁ ለራሳቸው ስልጣን ማደግ ሲሉ ልብ አንዳንድ ዘመን ተማና አይደል አንዳንዶቹ ስልጣን ማደግ ላይ ማነቆ ሆኖባቸው ምክንያቱም የመንግስት አገልጋይ ነው የመንግስትን ቃል ካልተጠበቁ ተብሎ እነዚህ ነገር ስታይ ወደ የትኛው ወደ ሶስተኛው ዓለምና ወደ አምባገነን ፍራት የመሩ ሁኔታ አለ። ታች ወርደን እናየው ደግሞ ያው ዜጎቹ ሞታሉ በፍጹም የገዳዮቹ ፍርድ ቤት ለዛም ነው እንዲሁም አንዳንዶቹ ይላሉ ለማፈራሪያ እንኳን ወንጀል የፈጸሙት ተይዘው በፍርድ ቤት ሲፈረድባቸውና ፍርድ ቤት ሲገቡ ቢታይ ምናልባት ወንበዴዎቹ ከዚህ ስራቸው ሊቆጠቡ ይችሉ ነበር ግን ይህ ሳይሆን ሲቀር እንደውም እነሱ ላይዟቸው ቀጥሎ የማለት ሁኔታ ነው። እኔውም አወራ ከፊሉን ነው ከዚህ በላይ ጎን ለጎን በይሁዳዋን ይሁዳዋን ሆነው ደግሞ ሽብርተኞች አሉ ወደድም ጠላንም በይበልጥ ደግሞ ይሁዳና ሰማራ አካባቢ ወደ አራት ሰፈሮች የበንጓት የተለያዩ ጉዳት የሚያደርሱትኝ እነዚህ ነገሮች ተደምረው አይደለም አገራችን ውስጥ ያለውን በፖሊስና በዜጎች

0: ለመተማመን የምዕራቡ ዓለም ራሱ ከፍተውናል ማለት ይችላል። በቃ እንዴት ነው ብለው ሀገሪቱ ወደ ሌላ ቦታ እየሄደች ነው።
1: ወደ ማቀብ ምናምን የሚያስቡበት ነገር እንግዲህ በደህንነቱ ዙሪያ ብዙ መሰራት ያለበት መስሎ ይታያል። ያለው ሁኔታ እንወያይበታለን። በጣም ነው እናመሰግን። መልካም ሰንበት።
0: ሰላሙን ጊዜ አምጣልን ነው እንግዲህ። ተመራጮቻችንም ለዜጎች ሲመረጡ ለዜጎች መስራት ለራሳችን ሳይሆን ለዜጎች የሚለው ሁኔታ እንግዲህ ምናልባት በእግዚአብሔር እርዳታ በቀጣይ
1: ጥሩ እንግዲህ ድርድሩም ውጤታማ ሆኖ ይሄ ውጥረቱ ይቀንስ እንላለን። ነገ ተስማሙ የሚለውን ነገር እንዘግብ ብያዝ ተስፋ አደርጋለሁ። መልካም ምሽት።
0: መልካም ምሽት። መልካም ባልፈታ።
1: መልካም ሰንበት። ቻው። የተከበራችሁ አድማጮቻችን እንግዲህ የምሽቱ ፕሮግራማችን እዚህ ላይ የተጠናቀቀ ነው። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለባልደረቦች ገብርኤል በየነና ጥላሁን መልኬ እንዲሁም ለቴክኒክ ባለሙያችን ለአይቤን ሻባት እናመሰግናለን። በያላችሁበት መልካም ሰንበት እንዲወርላችሁ እንመኛለን። ነገ ጠዋት 6 ሰዓት ቀንና ምሽት ላይ ደግሞ በመደበኛ ጊዜያት እንገናኛለን። በያላችሁበት መልካም ገሊት በደናደሩ